0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ሰላም ተናስተልን የተከበራችሁ አድማጮቻችን እንደምን አደራችሁ እንደሆነ የጧት ስርጭታችን ይዘን ቀርበናል ዛሬ ለቱ እንደብራን ዘመን አቆጣጥር ዮም ዮም ሽሊሺ ዩድቤት በኤሉል ሄታፍሽን ፔቫቭ ለአውሮፓ ዘመን አቆጣጥር ኦገስት 25 2016 ሲሆን ለኢትዮጵያ ዘመን አቆጣጥር ደግሞ ነሐሴ 19 2018 ነው የቴክኒክ ባለሙያችን ናቲ ብላንኬት የስቴዲዮ ትረኞች ሻየው ደጉና ይቾባየነን ስርጭታችን እንደተለመደው እስከጧቱ 7 ሰዓት ድረስ ይቀጥላል በዚያን ሰዓት ስርጭት ዜናን በባልጋስቶሽ ላምባበን እናቀርብና ፖለቲካዊ ዜና ትንታኔ ይኖርና እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ያላህን ወደ ዜና እንስዳችኋለን ይደርም ያቀርብልን ሻየው ደጉ ነው
1: አይቾባየ አመሰግናለሁ አርስተ ዜና እስራኤል ለሰላም ምክር ቤት ካዛ ቀበሌ የሚላኩትን ፓራሹት ቢጫማ ፉኛዎችን ለማቆም የሶስት ቀናት ጊዜ ብቻ ሰጠች። ጠቅላይ ሚኒስትር ናታንያሁ ኢራን ከአንደኛው ልጆቻቸው ላይ የግድያ ሙከራ ለማድረግ ማሰቧን ይፋ አደረጉ። ናታንያሁ የትራምፕ አስተዳደር በኢራን ላይ ያወጀውን የኢኮኖሚ እርምጃ ማዕቀብ አደነቁ። የ120 የተጠለፉባቸው እና የሰራዊቱ አባላት ቤተሰቦች በቀድሞ ሚኒስተር ሮን ደርመር ላይ ተቃውማቸውን ገለጹ። በእስራኤል አረብ ማህበረሰብ የእርስ በርስ ግጭት አምባጓሮ ቀጥሎ ትናንት ማታ ሁለት ሰዎች በጥይት ተመትተው በከባድና መካከለኛ ሁኔታ ቆሰሉ። ግብጽ የፍልስጤማውያን የተለያዩ ድርጅቶች ስብሰባ ለማድረግ እየጣረች ነው የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ጠቅላይ ሚኒስትር ትናንት ምሽት ኢራን ከአንደኛው ልጃቸው ላይ የግድያ ሙከራ ለማድረግ ማሰቧን ገለጹ። ከ14ኛው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ናታንያሁ በተለይም በምርጫ ህዝብ አስተያየት መስጫዎች ላይ በግንባር ቀደምትነት የሚመሩት የያሻር ፓርቲ ሊቀመንበር ጋዲ አይድን ኮት በህጋዊ መንገድ ጥበቃ ስለተደረገላቸው በቤተሰቦቻቸው ጥበቃ ላይ በህዝብ ዘንድ ለቀረበው ትችት ምላሽ ሰጥተዋል። ከሻባክ ማለትም የእስራኤል የደህንነት አገልግሎት ኃላፊ ጋር ተነጋግሬ ለጠቅላይ ሚኒስትርነት እጩ ለሆነ ተወዳዳሪ በህጉ በተፈቀደው መሰረት የሚገባውን ተገቢውን ጥበቃ እንዲደረግ ጠይቄያለሁ። ስለ ልጆቼ በተመለከተ ግን እጅግ የሚያስገርም ነገር አለ። ኢራን አንደኛውን ልጄን አላማ አድርጋ ነበረ፣ እሱን ለመግደል ሞክራለች። ስለዚህ ጥበቃ የቅንጦች አይደለም ብለዋል ናታንያሁ። ካዛ ቀበሌ የሚላኩት ፓራሹት የቢጫማ የፉኛ በተመለከተ እስራኤል ትናንት ለሰላም ምክር ቤት እንደገለጸችው ጥቃቶቹ በሶስት ቀናት ውስጥ ካላቆሙ የእስራኤል መከላከያ ሰራዊት በአዛ ቀበሌ ላይ የሚደረገውን ጥቃት በከፍተኛ ሁኔታ ይጨምራል። ይህን ያወቁት አንድ የደህንነት ባለስልጣን ለዘጋቢያችን ጊሊ ኮይን እንደተናገሩት ከሆነ ትናንት ምሽት የሰላም ምክር ቤት ለመጀመሪያ ጊዜ ስለ ፓራሹት ስለ የሚንሳፈፉ ፉኛዎች ጥቃትን አስተያየት የሰጠ ሲሆን ጉዳዩን በሙሉ ትኩረትና እውነተኝነትን እየተከታተለው መሆኑንም ገልጿል። ትናንት በአዛቅራቢያ የሚገኙ አካባቢዎች ዓላማ ያደረጉት ሁለት ፉኛዎችም ተገኝተዋል። አንደኛው በቂቡጽ ነሃል ኦዝ እንዲሁም ሌላኛው በቂቡጽ ረኢም አቅራቢያ በሚገኝ ክፍት ቦታ ላይ ወድቋል። ግብጽ የፋታህ የፍልስጤም ነጻ አውጭ ድርጅትና የሐማስን ድርጅቶችን ጨምሮ ሁሉንም የፍልስጤም ቡድኖች በአንድነት ለመሰብሰብ ፍላጎት እንዳላት አሻርክ አልአውሳት የተባለው አረብኛ ጋዜጣ ዘገበ። አንድ የዜና ምንጭ ለጋዜጣው እንደገለጸው የግብጽን ጥረት ስኬታማ ለማድረግ የፍልስጤም ባለስልጣን ፕሬዝዳንት አቡ ማዘን በስብሰባው ላይ ሊሳተፉ ይችላሉ። እንደ ምንጩ ገለጻም ካይሮ በሐማስና በፋታህ እንዲሁም በፍልስጤም ባለስልጣን መካከል የምታደርገው ጥረት ለማስማማት፣ ለማሸማገል፣ ለማስታረቅ እየሞከረች ነው ተብሏል። ዘጋቢው ሊራን አሃሮኒ። በአረብ ማህበረሰብ ውስጥ የሚታየው ሁከት አምባጓሮ ግጭት ቀጥሏል። ትናንት ምሽት በባካ አልጋርቢያ ሁለት ወንዶች በተኮሰባቸው ጥይት ተመትተው በመካከለኛና ከባድ ሁኔታ ጉዳት ደርሶባቸዋል። የማገን ዳቪድ አዶም የሕክምና ቡድን ተጎጂዎችን ወደ ሆስፒታል ወስደዋቸዋል። ፖሊስ ምርመራ የጀመረ ሲሆን የድርጊቱ መንስኤ የወንጀል ድርጊት እንደሆነም ተገምቷል። ይህ በእንዲህ እንዳለ የአፉላ ከተማ ነዋሪ የ65 ዓመት ሰው በተፈጠረ ጠብ በከባድ ሁኔታ ቆስሎ ለሕክምና ወደ ሆስፒታል ተወስዷል። የትራምፕ አስተዳደር ትናንት ምሽት በኢራን ላይ ያለውን የኢኮኖሚ እርምጃ ማዕቀብ ጀምሯል። የአሜሪካ የገንዘብ ሚኒስትር ቤሲንት በመላው ዓለም በሚገኙ ከ6 በላይ ኩባንያዎች፣ ተቋማት፣ ግለሰቦችና መርከቦች ላይ ማዕቀብ መጣሉን ገልጸዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ፕሬዚዳንት ትራምፕና ሚኒስትር ቤሲንት ስለ እርምጃው አመስግነዋል። የአሜሪካ አስተዳደር በጨካኙ የኢራን አገዛዝና የኢራን ወራ በሚደገፉ አካላት ላይ ከባድ ዋጋ እያስከፈለ ይገኛል ብለዋል። ደጋቢዎች ቃል አቀባያችን ናታን ጉትማን እና የሕዝቅኤል ኮርንበርግ ናቸው። የእስራኤል ጠቅላይ ፍርድ ቤት በአጋጽ በወሩ መጀመሪያ ላይ በክነሴት የእስራኤል ፓርላማ የገንዘብ ሚኒስተር ኮሚቴ ያጸደቀውን በመቶ ሺህ ሚሊዮን የሚገመት ሸቄል የጥምር መንግስትም ገንዘብ ዝውውር ትናንት ምሽት አግዶታል። ፍርድ ቤቱ ባወጣው ጊዜያዊ ትዕዛዝ የክነሴት አፈ ጉባኤ፣ የገንዘብ ሚኒስተር ኮሚቴ በሰብሳቢና የገንዘብ ሚኒስተር እስከሚቀጥለው ወር 10ኛው ቀን ድረስ የገንዘብ ዝውውሩ የማይሰራበትን ምክንያት እንዲያስረዱ አዟል። ዘጋቢያችን ታማር አልሞክ እንዳስታወቀችው ፍርድ ቤት ይህንን በማድረግ ጎን ለጎን አቤቱታ ያቀረቡት የሂዱሽ ማህበርና የዲሞክራቶች ፓርቲ የክነሴት አባል ናዋማ ላዝሚን ጥያቄ በመቀበል አጣዳፊ በጀቶች ወዲያውኑ እንዲለቀቁ አዟል። ከነዚህ መካከል በሰሜንና በደቡብ የግጭት ቀጠና የሚገኙ አካባቢዎችን መልሶ ለመገንባት የሚውሉ ገንዘብ እና ለአካባቢ አስተዳደር ለበጋ እረፍት ትምህርት ቤትም የፕሮግራም የተመደበ ሌሎች በጀቶች ይገኙበታል። ከሞት የተረፉት የ120 የተጠለፉባቸውና የሰራዊት አባላት ቤተሰቦች በቀድሞ ሚኒስተር ሮን ደርመር ላይ ተቃውሟቸውን ገለጹ። ቤተሰቦቹ በአሜሪካ የሚገኘው የእስራኤል ማህበረሰብ ድርጅት ደርመር እንዳያስተናግደው ጠይቀዋል። ደርመር በመጪው መስከረም ወር በድርጅት አዘጋጅነት በምዕራብ አሜሪካ ባህር ዳርቻ በሚካሄድ ተከታታይ መድረክ ላይ በተናጋሪነት እንዲገኝ ታቅዶ ነበረ። ቤተሰቦቹ ደርመር ያስተላለፏቸውን ውሳኔዎችም ለተጠለፉትና ለቤተሰቦቻቸው መከራና ስቃይ ቀጥተኛ ምክንያት ሆኗል ሲሉ ይከሳሉ። በጥሪው ላይ ከተፈረሙት መካከል ልጃቸው ሄርሽ ሄሮሽ ተጠልፎ በቁጥጥር ስር እያለ የተገደለው ጆን ፓሊን ልጁ ኢታይ በኦክቶበር 7 ተገሎ አስከሬኑ ወደ አዛ የተወሰደው ሮቢ ሄን እንዲሁም የሺሪ ቢባስ አማች እና በአዛ ተጠልፈው የተገደሉትን የክፊርና የአርኤል አክስቶች የሆነችው ኦፍራ ቢቢስ ሌቢ ይገኙበታል። የአየር ጸባይ ትንበያ በዛሬ እስከ ነገ ሮብ ድረስ የሙቀቱ መጠን በደረጃ እየጨመረ የሙቀቱ እንደሚሞቅና ለወቅቱ ከወትሮው የበለጠ ከፍተኛ ሙቀት ነው። የሙቀቱ ጫና እየበረታ ይሄዳል። በሐሙስ ዕለት ምንም አይነት ለውጥ አይኖረውም። በዕለተ አርብ የሙቀቱ መጠን መጠነኛ ቅናሽ የሚያሳይ ቢሆንም አሁንም ሙቀቱ ከወትሮው ከፍ ያለ ሆኖ ይቀጥላል። የዛሬ ማክሰኞ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 32 ዲግሪ ሴንቲግሬድ፣ ተላቪና አካባቢዋ 31፣ ሃይፋ ከተማና አካባቢዋ 30፣ ቤርሼባ ከተማና አካባቢዋ 35 ዲግሪ ሴንቲግሬድ፣ ኢላት ከተማና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል። አይቸው የጠዋቱ ዜና እስከዚሁ ነው።
2: ሻየው ነምሰግናለን ስለዜናው።

የተከበራችሁ አድማጮቻችን አሁን ጋዜጦች ላንባቢያን ምን ይዘው ቀረቡ ማለት እንመለከታለን። እንደተለመደው አራቱም ጋዜጣ ፊት ለፊት ላይ ይገኛሉ። እስራኤል ሃዮም የዲዮት አርኖት ማሪብና አሬት ናቸው። በተመሳሳይ መልኩ ማለት ይቻላል ሁሉም ቢሆን በአልተሊና መርከብ በማስመልከትና በኢራን ላይ የተጀመረው የኢኮኖሚ ማዕቀብ በማስመልከት ሰፋ ያለ ርዕሶችን ይዘው ቀርቧል። በእስራኤል ሃዮም ምን ጀምራለን? የወንድማማች ጦርነት በፍጹም በማለት የተናገሩት ከ78 ዓመት በኋላ አልተሊና መርከብ መገኘቷን አስመልክቶ በዚህ ሰፊ ዘገባ ተቀብሏል። በዚህ ጋዜጣ ላይ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የኢኮኖሚ ማዕቀቡ ዛሬ ይጀምራል ይጣላል በማለት የተናገሩት ይህም በሰፊው መነጋገሪያ ሆኗል። ወደ 78 ዓመት በኋላ አልተሊና መርከብ መገኘቷ የሚታወስ ነው። ይህም እዚህ ላይ በሰፊ ተጽፎ ይገኛል። በወቅቱም አልተሊና በወንድማማች ማለት በእርስ በርስ ጦርነት ማለት የሚቻለው ጦርነት ባይሆንም ስለ እዚች መርከብ በገዛ ወንድሞቻችን ተመታ የሰመጠች መርከብ ነች። በሰዓቱ በመጀመሪያው የእስራኤል ጠቅላይ ሚኒስትር የነበሩት ዳዊድ ቤንጌሮን እና በምናሄም ቤጊን መካከል አለመግባባት ተፈጠረና እቺ መርከብ እንድትመታ ዳዊድ ቤንጌሪዮን አዘዙ። መርከቧም ተመታች። በዚች መርከብ ላይም የቀድሞው ጠቅላይ ሚኒስትር በርቶኝ ምናሄም ቤጊንም ነበሩ፣ እንደቆሰሉም ታሪክ ዘግቦታል። ከዚሁ ከመርከቧ እንደወረዱም የወንድማማች ጦርነት እንዳይሆን በማለት ስጋት በፍጹም የእሳቸው የሚመሩት ወታደሮች በዚህ ዙሪያ እንዳይጠመዱ በመከልከላቸው የወንድማማች ጦርነትን ሊያስቀሩ ችለዋል። ይህ በዚህ እንዳለ ከ78 ዓመት በኋላ እቺ መርከብ በ20 ኪሎ ሜትር ርቀት ላይ ከእስራኤል የባህር ዳርቻ በ503 ሜትር ጥልቀት ላይ እንደተገኘች መርከቧ በከፍተኛ ደረጃ መነጋገር አረሱናለች። ይህን አስቀምጧል። አሜሪካን ስኔር በትናንትናው ዕለት የአሜሪካ የገንዘብ ሚኒስትር በቴህራን ላይ ያስተላለፈውን የኢኮኖሚ ማዕቀብ አሁንም ምንም እንኳ የጊዜ ገደብ ባይሰጠውም ይህን እንደተጀመረና በዚህ ዙሪያ ከኢራን ጋር የሚሰሩ ይህን ማዕቀብ አልፈው የሚሰሩ የተገኙ በሙሉ እስራኤል የአሜሪካ ጥቃት ናት፣ የአሜሪካ ጠላት ናቸው በማለት ይህን ይፋ አድርገዋል። ይህን እዚህም በከፍተኛ ደረጃ ከኢራን ጋር ማንም ሀገር ግንኙነት ኢኮኖሚ ግንኙነት እንዳታደርግ በማለት የታወቀ ነው። ወደ ምርጫ ስንመጣ

ወደ ያዲዮ ተሃራኖት በመንመጣበት ሰዓትም በተመሳሳይ በኩል ነው። በተለይ ቱርክ ባሁኑ ሰዓት የወንድማማቾች የእስልምና ሃይማኖት ተከታዮች መሪ እንደማለት ያለውና ቱርክን በቀላሉ መመልከት አያስፈልግም በማለት ቤንድሮር የሚን የተሰኙት በዚህ ጋዜጣ ላይ የዘውትር ደንበኛ አስተያየት ጻፊ እየተነገሩ ይገኛሉ። አፊፎኒም ወይም ነኝ ፊኛዎች ከአዛ ወደ መከላከያ ሰርት ወደ እስራኤል መወንጨፋቸው መላካቸው ይሄን ጉዳይ አንቀበልም በማለት በከፍተኛ ደረጃ መነጋገሪያ ርዕሱ ነው የወጣ ነው። ፍልስጤሞች መሐማስም በበኩሉም አይ እስራኤል ይሄን ጉዳይ ለራሷ ጥቅም ማለት ጥቃት ለማድረስ በአዛ ላይ ጥቃት ለማድረስ የምታደርገው ምክንያት ሰበብ እንጂ ይሄ ሊሆን የለም በማለት የእምነት ክደት ቃላቶችን እየሰጡ ይገኛሉ። የምርጫን በተመለከተ ያው ቀደም ሲል እንደተናገርነው ነው በዚህ ሰዓት የምርጫውን ሁኔታ ያው በተመሳሳይ መልኩ ያየኑ ማሪብ በመንመጣበት ሰዓት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በአንደኛው ልጄ ላይ የሞት ለመግደል እቅድ እንደነበራት ወይም አስባ እንደነበረ በማለት የጻፉት የተናገሩት በከፍተኛ መነጋገሪያ ሆኗል። በሊኩድ በከፍተኛ ደረጃ ሊኩድ ፓርቲ ውጥረት ውስጥ ይገኛል። በተለይ እነዚህ ጥቃቅን ፓርቲዎች በተለይ ቪንተር የተሰኘው ግለሰብም አዲስ ፓርቲ በዛሬው ዕለት ያዋቅራል ተብሎ ይጠበቃል። በዚህ ዙሪያም ምናልባት የድምፅ መባከን ሊኖር ይችላል በማለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከነ ፓርቲያቸው በትልቅ ሀሳብ ላይ ይገኛሉ። በአንዳንድ የአዛውንቶች ቦታ ቤታቦት እያልን የምንጠራው በብራይስ ከዛም የድምፅ መስጫ ጣቢያዎች እንደሚቀርቡ እነሱም መብታቸውን እንዲጠብቁና ወደ ምርጫ እንዲሳተፉ በማለት እንደሚዘጋጅ ተጠቅሷል። ሃይማኖተኛ አክራሪዎች በትናንትናው ዕለትም ጭንቅ በተወጣጠረበት ሰዓት መኪና ጥበት ወይም ጭንቀት በነበረበት ሰዓትም ወጥተው ሰላማዊ ሰልፍ አድርጓል። ወደ ወታደር ቤት መግባት አንፈልግም በማለት ያድርጓል። ወደ አዛ ሰርጽ የሚገቡ ሰብአዊ እርዳታ ምግቦች እንደቀጠሉ ናቸው። በዚህም ተያይዞ አብሮ በአንድ የጭነት መኪና ላይም የተለያዩ አደንዛዥ እጽ መገኘታቸው እጅግ በጣም መነጋገሪያ ሆኗል። ይህም ይመደን ተብሏል። ከዛም በመከላከያ በትልነው ሶሪያ ከሶሪያ ጋር ያለው አሁን አዲስ ሁኔታ ሶሪያና እስራኤል ምናልባት ወደ የስምምነት በተለይ በደህንነቱ ዙሪያ ሊመጡ ይችላሉ። በትናንትናው ዕለትም በሰፊው የተነጋገርንበት ሁኔታ ነው። በዚህ ዙሪያ ከእስራኤል ከፍተኛ ባለስልጣናት ጋር ተገናኝተው እንደተወያዩም ተገልጿል። ኤልዳድ ዳያን ክሪስ የተሰኘው በወጣቶች አምባጓሮ የተገደለው አሁንም የእሱ ተጠርጥረው የነበሩት ሁሉም ወደ ቤት የቁም እስረኛ እንዲለቀቁ ተደርጓል። ምክንያቱም እስከ ጠርጥረው በተያዙበት ሁኔታ በተገኘው አዳዲስ መረጃ እነሱ መግደላቸውን በእርግጠኝነት እነሱ መግደላቸውን የሚያሳይ አይደለም በማለት ወደ ቤት እስረኛ ተገሩ ከቤቱ ነው እንዲከታተሉ እግዛቸውን ተደርጓል። ወደ ሀሬት በምንመጣበት ሰዓት ሀሬትም በተመሳሳይ መልኩ ነው ሁሉንም የጻፉት። ምናም አዲስ የለም። በተለይ በመከላከያ ሰራዊታችን ከጥቅምት ሰባት ወዲህ ፖስት ትራውማ ወይም እንደገና በድጋሚ የሚከሰት ክስተት በከፍተኛ ደረጃ በመከላከያ ተቀብለው እንደዚህ አይነት ችግር ያለባቸው ወታደሮች ተቀብለው ያስተናግዱ ነበር። ነገር ግን ይህ የሆነው ለጊዜው እንጂ በቋሚነት ደረጃ እንዳልሆነ በሰፊው እየተነገረ የሚገኝ ሁኔታ ነው። ክብራትና ክብራን አድማጮቻችን ከሞላ ጎደል ጋዜጦችም በተደጋጋሚ ይህን እስካሁን የሳየነው ርዕስ ነበር በጋዜጣ ላይ የጻፉት። እስካሁን ይህን ነበር እንግዲህ

0: የተከበራችሁ አድማጮቻችን፣ አሁን ደግሞ ወቅቱን የተመለከተ የዜና ትንታኔ ይሁንና ሻያው እንደምን አደርክ? በድጋሚ
1: ደህና ነኝ። እንዴት አደርክ?
0: ደህና እግዚአብሔር ይመስገን። በጣም በሚገርም ሁኔታ ከ78 ዓመት በኋላ እቺ መርከብ ሁኔታ በጣም አነጋጋሪ እየሆነ የመጣበት ነው። ይህም እንደው አንድ ትልቅ ክስተት ነው፣ ታሪክም የተሰራበት ነው። አልተሊን የተሰኘችው መርከብ ጉዳይ እንዴት ነው ይህን ያህል መነጋገሪያ ሆነሆን?
1: አዎ፣ በእውነትም እስካሁን መዲና እስራኤል ከተቋቋመችበት ጊዜ አንስቶ 78 ዓመት አስቆጠረች እና አሁን በ1948 ዓመተ ምህረት ላይ የመጀመሪያው የእስራኤል ጠቅላይ ሚኒስትርና የመከላከያ ሚኒስትር ዳቪድ በንጎሪዮን ነበሩ። አሁን መንግስት እስራኤል ነጻነቷን አወጀች፣ እስራኤል በእሳቸው መሪነት። አዎ፣ በ1948 ዓመተ ምህረት ላይ መሆኑ ነው። አሁን ያ በሆነ በመንግስቱ በበነገታው ማለት ይቻላል እንግዲህ የወሰኑት ምንድን ነው? እስከዚያው በእንትን ላይ ሽምቅ ተዋጊ ድርጅቶች ነበሩ። አሁን ያኔ እንግዲህ እስራኤል በእንግሊዞች
0: ቅኝ ግዛት ነበረች
1: ስለነበረች፣ አሁን እንደዚህ በሽምቅ ተዋጊ የነበሩት እንግዲህ በአንድ መከላከያ ሰራዊት አሁን ያለውን ጸሃል የመከላከያ ሰራዊት መሆን አለበት እንጂ የተለያዩ ድርጅቶች ተዋጊ ድርጅቶች መሆን የለባቸውም ተብለው፣ አሁን እንግዲህ የሁዲያን ሽምቅ ተዋጊ ድርጅቶች እንደ ሀጋና፣ እንደ ሀየጼል፣ እንደ ፓልማህ የመሳሰሉ ነበሩና አሁን ከነሱ መካከል የቀኝ ክንፍ
0: የቀኝ ክንፍና የግራ ክንፍ የታለም ተከተሉት?
1: አዎ፣ ሌሎቹ በንጉሪዮን ቡድን የግራ ክንፍ አይነት ነው ሲታይ ነበረ። እነዚህ ግን አክራሪ ወግ አጥባቂዎች ናቸው። አሁን ያንን የሀየጼልን ሽምቅ ተዋጊ ሲመሩት የነበረ የቀድሞ እስራኤል ጠቅላይ ሚኒስትር ምናይ በጊ ናቸው እና አሁን ይህ ታሪካዊ መርከብ አልታሊና ከደቡብ ፈረንሳይ በርካታ ጦር መሳሪያዎችና እንዲሁም
0: አዲስ ገቢዎችን
1: አዲስ ገቢዎች ወደ 9 የሚሆኑ አዲስ ገቢዎቹ ነበሩበት እና አሁን ወደ እስራኤል ባህር ዳርቻ መጀመሪያ ወደ ተላቪቭ ባህር ዳርቻ ስትደርስ ይህንን ለመከላከያ ሰራዊቱ አስረክቡ
0: መሳሪያ ነበር እዛ መርከብ ላይ።
1: ይህን አስረክቡ ሲባል አሁን ሰዎች አዲስ ገቢዎችም አሉበት ሲባል አዲስ ገቢዎቹ በሰላም እንዲወርዱ በሚል በኦፋኪም የት ነው በኸደር አቅራቢያ ወደሚገኝ አካባቢ ሄደው አዲስ ገቢዎቹ ወረዱ በሰላም። ከዛ በኋላ ግን የጦር መሳሪያ በመርከቧ ያለውን አናስረክብም አሉ።
0: እናስረክብም መሳሪያውን በወቅቱ የነበሩት እንግዲህ መከላከያ ሰራዊት በአንድ ላይ ጸሃል የሚለው ተገንብቶ ነበርና ሙሉ በሙሉ ይህም መሳሪያ ለጸሃል መረከብ አለበት ሲሉ፣ አይ ምን ይህም በጊም ደግሞ አብዛኛውን ለመከላከያ ሰራዊት ለጸሃል እንሰጣለን፣ ነገር ግን ኢየሩሳሌም አካባቢም የኤጽል የሆኑት እስካሁን ኢየሩሳሌም ተወጥራ የነበረችበት ኢየሩሳሌም ተከባ የነበረች ነው፣ ለእነሱ ከፊሉ መሳሪያ ሊሄድ ይገባል ይሆን? በዚያ አለመስማማት ተፈጠረ።
1: አሁን በዚህ ግርግር ምንድን ነው የተፈጠረው? ተኩስ ነው። የእስራኤል መከላከያ ሰራዊት መድፍ በቀጥታ ይሄን
0: ወደ መርከቧ
1: እሳቸው በመርከቧ እንደነበር ታሪኩ ይታወቃል።
0: ሚናይ በቂ መርከቧ ላይ አሉ
1: ተርፈዋል።
0: አዎ፣ ቆስለው ነው ወደ ዳንተስ በመጠው እዛን ሰዓት።
1: አሁን ከዛ በኋላ ያ በርካታ ጦር መሳሪያ የጫነችው መርከብ ሰመጠች። አሁን ከዛን ጊዜ ጀምሮ ንብረት ነው በእውነት። እንዴት ትልቅ ታሪክ ያለባት መርከብ ብዙ ፍለጋ በቂ ፍለጋ ሳይደረግባት ቆይቷል ለብዙ ዓመታት ያህል። አሁን እስካሁን ከ78 ዓመት ቆይታ በኋላ ለመጀመሪያ ጊዜ ባህር ውስጥ ሰምጣ ጥልቅ ባለው ሁኔታ ተገኘባት። አሁን እንግዲህ ስትጋለጥ ውስጧ ብዙ ምን ይዛ ነበረ? ምን አይነት እቃዎችን ምን አይነት ጦር መሳሪያዎችን ጭነው ነበረ? አሁን ለተተኪው ትውልድ የሚነገር የሚተረክበት ተገኝቷ ላሁን በጣም የሚያስገርም ነው
0: የሚያስገርም ነው ቀድሞው ጠቃሚ ምንህም በቂም ልክ መርከቧ እንደተመታች ሳቸውም ዛ ነበሩ ያው ባልደረቦቻቸው ወደ ዘዋቸው ወረዱና ቀጥታ ያመሩትም ከዛ የኤጽል እሳቸው የሚመሩት የመከላከያ ሰራዊትም ቀጥታ የረዱ ጣቢያ ነበሩን ወደዛ ሄደው በምንም ተአምር ለዚህ አጠፊታ መልስ እሰጣለሁ እንዳትሉ ምንም አይነት የወንድማማች ጦርነት አስፈልግም ብለው በመናገር ያው ሊቀጣጠል የነበረውን ጦርነት እንዳስቀሩት በታሪክ ይነገራል እና በጣም የሚገርም
1: ነገሩ በታሪክ በእስራኤላውያን ታሪክ በዚህ በእስራኤል ሀገር የነበሩ በወንድማማችነት ጦርነት ተብሎ ይነገርለት ይህ ነበረ በአለመግባባታቸው በተነሳው ክርክር ምክንያት እንግዲህ እንደገና እንትን ብለው ሁኔታው እንዲረጋጋ የወንድማማችነት ጦርነት እንዳይሆን
0: ምናይህን በጌ ናቸው ለዚህ በጣም ሊመሰገኑም ይገባል በሰዓቱ የተደረገው ክስተት መሆን ያልነበረበት ነገር ነው ጠቅላይ ሚኒስትር ቢናሚን ናታንያሁ ልጄን ኢራን ልትገድል አቅዳ ወይም እቅድ እንደነበረ ተናገሩ በዚህ ምክንያትም የሚደረግለት ለልጆች የሚደረገው ጥበቃ የቅንጦት አይደለም የነፍስ አድን ነው በማለት የተናገሩት ነገር አለ ብዙ መነጋገሪያ ነው አለ ይህንስ እንዴት አየህ
1: አዎ ጠቅላይ ሚኒስትር ቢናሚን ናታንያሁ ትናንት ምሽት በአሩጽ 14 ቴሌቪዥን ጣቢያ ላይ በተደረገላቸው ቃለ ምልልስ ለመጀመሪያ ጊዜ ይህን ነገር ለህዝብ ይፋ አደረጉ ከሁለቱ ወንድ ልጆቻቸው መካከል አንዱን ኢራን ለመግደል የሞከረች መሆኑን ተናግረዋል ግን እንግዲህ ጥበቃ የነቃ ጥበቃ የራሳቸውን ጥበቃ ይደረግላቸዋልና በነዛ ጥበቃ ባይኖር ያው ይገደሉ ነበርና አሁን አንዳንድ ተቃዋሚ ከፖለቲካ ተቃዋሚ ኃይሎች ለምንድን ነው እንደ ቅንጦት አይነት ነው እያሉ ሲተቹ ነበርና ይህን ነገር እውነቱን ተሳቸው ተናገሩ አሁን ከዚህ ጋር በተያያዘ ደግሞ አሁን በፖለቲካ የአሻር ፓርቲ መሪ ሆኑት ጋቢ አይዝንኩት እሳቸው እስካሁኑ የጥበቃ የደህንነት ጥበቃ የሻባክም ጥበቃ አይደረግላቸውም ነበርና ይህን በተመለከተ የተለያዩ ሰዎች ባቀረቡት አቤቱታና ጥሪ ምክንያት ለዚህ ምላሽ ሰጥተዋል ጠቅላይ ሚኒስትር አዎ በእስራኤል መንግስት መመሪያ ህግ መሰረት አንድ እጩ የጠቅላይ ሚኒስትር ለመሆን ለሚወዳደር አዎ የራስ ጥበቃ ይደረግለታል ብለዋል።
0: ጥሩ ሻየው እናመሰግናለን ከሞላ ጎደል እንግዲህ ጠዋቱ ዜና ይህን ይመስል ነበር እግዚአብሔር ይስጥልን።
2: ኩራትና ክቡራን አድማጮቻችን ከዚህ በመቀጠል የኮምፒውተር ባለሙያ መሐንድስ ከማልኪ ፍስሐ ጋር ቀጣዩን ቃለ ምልልስ እናካሄዳለን። በዋናነት በዘመናዊ ቴክኖሎጂ ጥቅሙ በጣም ለህዝብ በጣም ከፍተኛ መሆኑ ቢታወቅም ከዚህ ጎን ለጎን ደግሞ ጎጂ የሆኑ ድርጊቶች ይፈጸማል። ይህን በተመለከተ የኮምፒውተር የማክሸብ ባለሙያ መሐንዲሶች ምን ይመክራሉ? ማልኪ ፍስሐ ጤና ይስጥልኝ እንደምን አለ?
3: ጤና ይስጥልኝ አቶ ይሻየው ደግሞ
2: ደህና ነህ? እግዚአብሔር ተመሰገነ። ወንድ ዛሬ ይገርማል በጣም የአየር ጸባይ ሁኔታ የሙቀቱ መጠን እንዲያው ባልተለመደ ሁኔታ ሞቃታማ ሐሩር ነው የሆነው በዚህ ያለፉት ቀናትን ጨምሮ የአካባቢያችሁ ደስ ነው። እኔ ከዚህ በኢየሩሳሌም ከተማ ከከፍተኛ ተራራማ ቦታ አካባቢዎች ነው የምንገኘው። የእናንተ አካባቢ እንዴት ነው መልኬ?
3: ያው ሙቀቱ ጉዳይ የአየር ንብረቱ ያው ተለዋውጧል፣ ብዙ ለውጥ አለ። የሙቀቱ ከፍተኛ ደረጃ ደርሷል። በአሁኑ ሰዓት ወደ 36 ዲግሪ ሴንቲግሬድ ደርሷል በእኛ አካባቢ።
2: ከኛማ ወደ 40 ዲግሪ ሴንቲግሬድ በጣም ይገርማል። በጣም የጋለ ሞቃታማ ነው። እንዲህ ማንደብ በዮርዳኖስ ሸለቋማ ቦታዎች ከእስራኤል አዋሳይ ድንበር አካባቢ በጣም ወደ 40 ዲግሪ ሴንቲግሬድ ሆኗል ይባላል። እንግዲህ ምናልባት የአየር ጸባይ ተመራማሪዎቹ እያሉ ያሉት ምንድን ነው? ወደ ነገ ወዲያ አርብ አካባቢ ከሰነበተው በመጠኑ ይቀንሳል ብለውናል። እሰየ ማልኪ፣ አንተ በእውነት የኮምፒውተር ባለሙያ መሐንዲስ እንደመሆን መጠን ታሁን ቀደምም ባደረግንልህ ቃለ ምልልስ በጣም ጠቃሚ የሆኑ ምክሮችን ለአድማጮች ያስተላልፈሃልና በአሁን በዚህ ቀጣይ በማድረግ ሳይበር ማለት ምን ማለት ነው? እስኪ ንገረን።
3: በጣም ቆንጆ ጥያቄ ነው። ሳይበር ማለት እንግዲህ በመጀመሪያ ጊዜ ሳይበር እንደ አውሮፓ አቆጣጠር በ1984 ዓመተ ምህረት ለመጀመሪያ ጊዜ በአቶ ዊሊያም ጊብሰን በተባለ ግለሰብ በጻፈው የኔትወርክ ኒውሮማንሰር በተሰኘ መጽሐፍ ውስጥ የተፈጠረ ቃል ቢሆንም በአሁኑ ወቅት ሳይበር ከልብ ወለድ ይዘት ወጥቶ በደንበኛነት ግለሰቦች ይነገራል። ሁልጊዜ ሳይበር የሚለውን እንሰማዋለን እና ማን እንደመሰረተው እና ማን መጽሐፉ እንደጻፈው ይህ ስም የወጣው ሳይበር ማለት ልክ ጫካ ውስጥ ስትገባ እንደ ጫካ የመርበቦች ጫካ ማለት ነው። እዛ ውስጥ ምን አይነት አውሬ ጨካኝ አውሬ እንዳለ እና እንደሌለ ማወቅ አይቻልም እና ስለዚህ በኢንተርኔት ወይም በድረገጽ በምንጎብኝበት ጊዜ መጠንቀቅ ያለብን ጉዳዮች አሉ። አንደኛ የማናውቃቸውን ቃላቶችን መጫን አያስፈልግም። እንደገና አንዳንድ ወደ ደብዳቤ መልክ በኢሜይል የሚላከው ደግሞ በሆነ የተለያዩ አስመስሎ ምስል እያደረጉ በሚልኩ ጊዜ አንተን ያን በምትጫነው ጊዜ ከነሱ መርበብ ገባህ ማለት ነው። ከመርበብ ከገባ በኋላ ያለውን የአንተ ኢንፎርሜሽን በሙሉ ከነሱ በቀጥታ ያዩትና በኮምፒውተርህንም በቁጥጥር ስር ሊያውሉት ይችላሉ። ለምሳሌ ባንክ ሂሳብ ቁጥር ይኖራል። የተለያዩ ሂሳቦችን ሁሉ ከዛ ገብቶ አንተን መስለው ገንዘብን ከአንድ ባንክ ወደ ሌላ ባንክ ማሸጋገር ይችላሉ። በዚያ መልክ ብዙ ጥፋትና ጉዳት ሊያደርስ ስለሚችል አንዳንድ ነገሮችን መማርና ማወቅ በጣም አስፈላጊና ነው። ስለዚህ በአሁኑ ሰዓት በእኛ ህብረተሰብ በኩል ከኢትዮጵያ የመጣን ይሁዳውያን ባስመለከተ ጉዳይ ያው ይበልጡ ከአዛውንቶች ይህን ጉዳይ አያውቁትም እና መጠንቀቅ በጣም አስፈላጊ ነው። በተለይ የሚጠቀሙት ትንሽ እውቀት ያላቸው ሁሉ ትንሽ ማለት እንግዲህ መሰረታዊ የሆነ እውቀት ያላቸው ሁሉ ደግሞ መጠንቀቅ ያስፈልጋል። የተማረውም ቢሆን ያውቃል ማለት አይደለም። ስለዚህ በተለይ የሳይበር ባለሙያ የሆኑ ሰዎች አሉ እና የሳይበርን ባስመለከተ ጉዳይ ጠለቅ ባለ ሁኔታ የተረዱትና በዚሁ ሙያ የሰለጠኑ ሰዎች እንግዲህ ከእነሱ መካከል አንዱ ነኝ እኔ ነኝ እና ምክር መቀበሉ በጣም አስፈላጊ ነው እንጂ
2: መከላከያ ሳይበር እንደዚህ ያልታወቀ ሰው መረጃ ለመውሰድ ለማጥቃት እያንዳንዱን ግለሰብ የግል መረጃዎችን፣ ሂሳቡን፣ የባንክ መጠን፣ ሌሎችም የሚጠቀምባቸው ምስጢራዊ ቁጥሮች አሉ። የምንጠቀምባቸው በትክክል በድርጅቶች በኩባንያዎችም በዋስትና ሰጪ ኩባንያዎች ከነሱ ጋር ገንዘብ የሚሰበሰብበት የጡረታ ገንዘብ ወዘተርፈ አሁን የራሱ እያንዳንዱ የሚመለከት ነው እና ያንን ለመውሰድ የሚደረገው ሙከራ እንደ ሳይበር ጥቃት መኖሩ ሲታወቅ እንዴት መከላከል ይቻላል ወይ?
3: መከላከል ይቻላል። ብዙ መከላከያዎች አሉ፣ መሳሪያዎች አሉ። ፋየርዎል ይባላሉ። ፎርቲጌት የሚባሉ መሳሪያዎች አሉ። የኔትወርክ መሳሪያዎች ናቸው። ዲቫይሰስ ይባላሉ መሳሪያዎች ናቸው። በእነሱ በመጠቀም በልዩ የሆነ የውስጣዊ ኔትወርክ በመፍጠር የድርጅቱ ብቻ የሆነ የራሱ የሆነ አድራሻል የድረገጽ አድራሻል በዚያ መሰረት መከላከል ይቻላል። ሆኖም ግን ከብዙ ጥረት በኋላ ከዚያም ለመድረስ የሚቻልበት ሁኔታ አለ። ብዙ ነገር አለ፣ ግን ብዙ ዓመታት ይፈጅባቸዋል ያን ከዛ ለመድረስ። ስለዚህ በየጊዜው የፓስወርድ ወይም የይለፍ ኮዱን መቀየር በየአምስት ደቂቃ፣ ለምሳሌ በአሜሪካ ብንመለከት በየአምስት ደቂቃ ነው። በሲአይኤ ውስጥ በየአምስት ደቂቃ ሌላ ፓስወርድ ነው ወይም የይለፍ ቁጥር ወይም ኮድ የሚሰጠ በየጊዜው ይለዋወጣል። አውቶማቲካሊ ቶሎ ከተቀየረ ማንም ሊገባ አይችልም እና በዚህ አይነት ሁኔታ ነው የምትከላከል። ሁልጊዜም በመጠባበቅ ነው። ለምሳሌ ወተት አሁን እንግዲህ በአካባቢው ድመት እንዳይገኝ መጠንቀቅ አለብህ። ድመት ካለ ያችን ወተት አጠፋት ማለት ነው። አሁን ልክ እንደዚህ ማለት ናቸው። እነዚህ በሳይበር የጥቃት ለማድረስ የሚያደርጉት ትግል በቃ በየቀኑ የዚህ አይነት ጥቃት በየሀገሩ አለ። ከመቶ 50,000 በበላይ እንደዚህ ሙከራዎች አሉ እና መጠንቀቁ በጣም አስፈላጊ ነው። ከአሁን በፊት እንግዲህ ብዙ ጥቃቶች እንዳደረሱ በተለያየ ሀገራት ይታወቃል። ማን እንዳደረገው ደግሞ የማይታወቅ እንዳይታወቅ አድርጎ የሚሰራ ነገር አለ። ማንነቱ አሁን ለምሳሌ እኔ ወደ አንተ ልልክልህ ከፈለኩኝ የእኔ ማንነትን ሳታውቅ በሌላ ፓስፖርት ማለት ነው፣ በሌላ ፓስፖርት ተጠቅሜ እኔ ሌላ ጀምስ ቦንድ ሆናለሁ፣ ወይም ጀምስ ቦንድ የቀድሞ ሳይሆን ጀምስ ቦንድ ዘኒው ወይ በአዲሱ ጀምስ ቦንድ ሆኖ ግን የእውነተኛ አይደለም የውሸት ፓስፖርት በመያዝ ከቦታው መግባት ይቻላል። የሚገባሉ ወይም ደግሞ ያንን ያንተን ኮድ በመውሰድ እንግዲህ ሁልጊዜ ያችን ብቻ የምትጠቀም ከሆንክ ማትቀይራት ከሆነ በቀላሉ ያንን ሰብሮ መግባት ከበድ አይደለም። እነዚህ አይነት ጉዳዮች እንዳይፈጠሩ መጠንቀቅ በጣም አስፈላጊ ነው። በአሁኑ ሰዓት እንግዲህ ወጣቶቻችን በዚህ ብዙ የሰለጠኑ ለዚህ ሙያ የተሰማሩ የእኛ ልጆች ሞልተዋል፣ ብዙ አሉ እና ደስ ይላል። ሆኖም ብዙ ህዝብ ደግሞ እንደዚህ ለወደፊት ደግሞ መጠንቀቁ በጣም ጥሩ ነው። እንደገና ወላጆቻችን ደግሞ ማስተማር ማስረዳት ያልሆኑ ነገር በዚህ በዋትሳፕ የሚላክ አለ፣ በተለያዩ የማህበራዊ ሚዲያ ወይም መገናኛ አውታሮች የሚላኩትን ሁሉ መጠንቀቅ ያስፈልጋል። በምታውቀው ሰው አስመስለው የስም ፎቶ ይልክና ቶሎ ድረስ አሁን ባንክ ቤቱ የሆነ ገንዘብ አለና ና ይልሃል። ይሄን ተጫነው ተለብለ አሁን ተራ ለመያዝልህ የተጫነው ባንክ ያለውን በሙሉ ጠራርጎ ሊወስድብህ ይችላል። እና ብዙ ነገሮች ዘዴ አለ። ባንክ ቤቱን አስመስለው ባንክ አፖ አሊም ይላል። ርዕሱ፣ ምልክቱ፣ ሁሉ ምስሉ ሁሉ አንድ ሆኖ የዚህ አይነት መልእክት ይልኩብሃል። ወይም ደግሞ ገንዘብ ለምን ያወጣህ ይልሃል። ስብሃል ገንዘብና ወይም ደግሞ ሰው ሞክሮ ነበር ይልሃል። እውነት ይመስልህና ቸኩለህ አንተ ጣ ያረከው ጊዜ እዛ ወደ ያ ሰውየው ይህን የሳይበር ጥቃት የላከውን ተሳካለት ማለት ነው። ማነቆን ነገር ማነቃ ጥሩ ነው ለማለት ያህል።
2: አካል በስልክ በባንክ ነክ ሲሆን አዎ ጥንቃቄን በጣም ያስፈልጋል። ደውለ በቀጥታ ለባንኩ ደውሎ እንዲህ አይነት መረጃ በጽሁፍ ደረሰኝ ብሎም ለምንድን ነው እኔ ባልሰራሁት ነገር ኮምፒውተር ካስፖማትም ገንዘብ ለመሳብ ለማውጣት አልሞከርኩም ይህ ነገር ብሎ ማጣራት ጥሩ ነው። እግረ መንገዳችን አሁን ከዚህ በመቀጠል በእርግጥ የሳይበር ጥቃት ቀላል ነገር አይደለም። ትልቆችን የሀገሪቱን አንጋፋ ድርጅቶች፣ ኩባንያዎች፣ የአየር መንገድ፣ የሃሽማል የቴሌፎን መገናኛ አውታሮችን ወዘተርፈ የማይሰሩበት አጋጣሚ አለ፣ የሚያጠቁበት ወቅት አለ። እና እንዴት ትላለህ?
3: ያኔ አንዳንዴ ለሁለት ሰዓት ያህል ስራ ያቆማል። ግን አሁኑ በአሁኑ ሰዓት የበለጠ እየተጠናከረ ነው ያለው እና ጥበቃው በጣም ከፍ እያለ ሄዷል። እንደነበረው እንደ ድሮ አይደለም። በአሁኑ ሰዓት በጣም ይሄ አይነት ጥቃት እንዲደርስ እስከሚደርስ ድረስ አይጠብቁም። ብዙ ክልከላ አለ። ብዙ ከሰባት መዝጊያዎችን ተስቀምጠል እስከ 12 መዝጊያ በምሳሌ አድርጌ ንመስለው እንደዚያ ቁልፍ ቁልፍ እያደረጉ አንዱ ቢሰብረው ሁለተኛው አይከፈትም፣ ወይም ሶስተኛውን ቢከፍተው ሶስተኛው ተከፈተ፣ ሁለተኛው ተከፈተ። ከዛ በኋላ ደግሞ ለመግባት 17 በር አለ፣ የተዘጋ ቁልፍ አለ። ያንን ከፍቶ ሊገባ አይችልም። ቀጥታ አንደኛውና ሁለተኛው በሚሰብረው ጊዜ ምልክት ይሰጠሃል። እዚህ ሆነ ሞኒተር ታደርገዋለህ። ሞኒተር አድርገህ ስታየው ያንን ቶሎ ብለህ
2: ሞኒተር መቆጣጠሪያ
3: ነው። ያንን በዛ ትመተዋለህ። ያን ሊገባ የነበረው ይመታል። እዛ ታከሽፈዋለህ። በማክሸፍ ብዙ ራሱን ጎድቶ ይሄዳል፣ ሳይገባ ይቀራል ማለት ነው። ያም እንግዲህ የዋና ዋና የሳይበር የጥቃት አይነቶች ያው አንደኛ የፊሽንግ የሚባል አለ፣ ማልዌር የሚባል አለ። ጥቃት የተጠቂውን እንግዲህ ድረገጽ በሀሰተኛ ሰነዶች እያቀረቡ የሚፈጸም የጥቃት አይነት ነው። ስፓም ደግሞ የሚባል አለ። ስፓም ደግሞ ብዛት ያለው የአጥፊነት ተልእኮ ያላቸው
1: ስፓምን እንደ ቫይረስ አይነት እንበለው
3: እንደ ቆሻሻ ነው። ቆሻሻ አላለም ለምደረድረው እንደዚያ ብዙ ያበዛባል፣ ዱፕሊኬት ያደርጋል። ደግሞ ብዛት ያለውና
1: የአጥፊነት
3: ተልእኮ ያላቸው ኢሜሎችን በመላክ ኢሜል ይልክላል። በመላክ የሚፈጸም የጥቃት አይነት ነው እንግዲህ ስፓም ተብሎ የሚጠራው።
1: በጣም ጥሩ።
3: ፊሽንግ ቅድም እንደተከስኩል የፊሽንግ የሚባለው የሳይበር ጥቃት ደግሞ የተለያዩ የማታለያ የሚያታልል የማዘናጊያ ዘዴዎች ናቸው። በመጠቀም አጭመራሪዎች ከተጠቃሚዎች ምስጢራዊ የሆኑ መረጃዎችን ለመመዝበ በቃ ለማሳሳት የሚደረግ የማህበራዊ ምህንድስና ጥቃት መሆኑን ማረጋገጥ አለብን ማለት ነው።
1: በጣም ጥሩ።
3: በኢንፎርሜሽን መረብ ደህንነት አስተዳደር እንግዲህ የሚታወቅ ነው የጉዳይ። እኛ ኢንፎርሜሽን ሲስተምስ የሚለው ወይም ሴኪሪቲ ሲስተም ተብሎ እንግዲህ በእንግሊዝ ይጠራል። ስለዚህ ይሄ አይነት ይታወቃል። በዛ እየተከላከሉ ሁልጊዜ መቼም ያው ልክ አገር ለማስጠበቅ ወታደር እንደሚያስፈልጋት ሁሉ ደግሞ የሳይበር ጥቃት እንዳይደርስ በሀገሪቱ ላይ እና የሀገሪቱን ምጣኔ ሀብትም ሆነ ሚስጥሯ እንዳይወጣ ወደ ባዕድ ወደ ሆኑ ሀገሮች መከላከያ ብዙ መሳሪያዎች አሉ ማለት ነው። ለዚህ
1: እጅግ በጣም እናመሰግናለን እያልን እንግዲህ እንደምታውቀው በማክሸብ ማለትም በኮምፒውተርም ሆነ በእጅ ቴሌፎን ስማርትፎን በምንጠቀምበት ጊዜ በተለይ በማህበራዊ መረቦች ላይ በምንጠቀምበት ጊዜ በምን መጠንቀቅ አለብን? እንዳንተ ምክር
3: እንግዲህ በዚህ ቅድም እንደተቀስኩት በዋትሳፕም ሆነ በትዊተር ወይም በኢንስታግራም፣ ዋትሳፕ፣ ፌስቡክ የመሳሰሉትን ነገሮች
1: ቲክቶክም ይሆነ
3: ቲክቶክም አለው አሁን በተለይ
1: ዩቲዩብም አለ የተለያዩ
3: ማንኛውም ድረገጽ እነዚህ የሚዲያ እንግዲህ እነዚህ የመገናኛ ሚዲያዎች ናቸው። ፌስቡክ እና ትዊተር፣ ቲክቶክ፣ ኢንስታግራም የመሳሰሉት የመገናኛ ማህበራዊ መገናኛ አውታሮች ናቸው። ዩቲዩብ መገናኛ አይደለም። ይሄ ብዙ ቪዲዮ በማስቀመጥ ከዛ በማጠራቀም ቆይተህ የምታይበት ነው። ዜናም ሆነ ሌሎችም በዚያ ሳይሆን የሚተላለፈው በእነዚህ ሚዲያ በመገናኛ ነው። ከአንተ የሚደርሰው ቀጥታ ወደ አንተ በሚመጣበት ጊዜ በስልክ በግል ስልክ ያንን ሊንክ ወይም አገናኝ በዚያ አገናኙ ያን መጥለፊያ ነው። አንተን የሚጠልፍበት ነው። ያንተን ኢንፎርሜሽን በሙሉ ጠልፎ ወደ እሱ የሚወስድበት ዘዴ እስከሆነ ድረስ የማይታውቁትን ወይም የማናውቀውን መገናኛ በኢሜይልም ሆነ በዋትስአፕም ሆነ በትዊተር ሆነ በቲክቶክም ሆነ የሚላከው ሁሉ
1: ከፈትኩት ነው የሚያጠቃ። ያን ሊንክ የማላውቀው ያን ጭቆን ካደረግኩት ከፈትኩት ማለት ነው። ያ ከሆነ ነው
3: ተያዝክ ማለት ነው። መክፈት ሳይሆን ተያዝክ ማለት ነው። ተጠለፍ ያነ ልክ በኢትዮጵያ እያለን አንዳንድ ልጆች ቆቅ ያጠምዱ ነበር አይደል? ማሰብ ያለ ያን ምግብ አለ ብላት ነካ ስታደርገው ጠልፍ ጠልፎ ይዛታል። እንደዚያ ማለት ነው። ይሄ ማታለያ ነገር ይልኩና በአጭሩ የሚጠልፉበት ስለሆነ ያንተን ኢንፎርሜሽን የሚጠልፉበት ዘዴ እስከሆነ ድረስ እነኝ የመሳሰሉትን ነገሮች ጥቃት እንዳይደርስብን መጠንቀቁ በጣም አስፈላጊ ነው።
1: ጥሩ። እዚሁ ጋር እንግዲህ ከአጭበርባሪ ድርጊት እንቅስቃሴዎች ጥቃት አለ። በዚህ በሚዲያ በኮምፒውተር አማካኝነትና የውሸት መለያ የሆነ አይኮን ልበለው ወይም አርማ አይኮን እያንዳንዱ
3: ምስል ነው።
1: አዎ ምስል አለው። ከዚሁ ጋር ሊንክም ቅድ ማገናኛ ያልከው ቅሹሪ ትንረዋለን በብራይስ የማናውቀው ሰው ይልካሉ። ቴሌፎናችን ምን አግኝቶ በቴሌፎን በኩል ከኢንተርኔት ጋር የተያዘ ስለሆነ ያንን ይልካል እና ያን አይኮን ያን ምስል ከህጋዊ መንግስታዊ ተቋማትን አስመስሎ
2: ከቤቱ አህሎሚም ከማህበራዊ ጉዳይ ወይም ከህጋዊ ከመንግስት መስሪያ ቤቶችን የመሰለ በሐሰት የሚልኩበት አጋጣሚ አለና በዚህ በምን መጠንቀቅ ያስፈልጋል?
3: ያው ቀደም እንደተከስኩት ነው እንግዲህ የተመሳሳይ ጥያቄ ነው ቀደም እና በጣም ቆንጆ ጥያቄ ነው። ይህን ለመጠንቀቅ ምን ጊዜም የአገናኝ የሆኑ መጥለፊያ በኢሜይል የሚላኩትን ሁሉ ቶሎ ብለን ሳንቸኩል ጥናት ማድረግ አለብን። ማን የላከው ላኪው ማውቀው ነው ወይስ ማላውቀው ሰው ነው? ማላውቀው ከሆነ ወዲያውኑ መሰረዝ ያስፈልጋል። መሰረት በቀጥታ ኤስኤምኤስ የሚላካለ በዚህ ሾርት ሜሴጅ የሚባለው አጭር መልእክት የሚላክበት ያንም ቢላክ እንደዚህ አይነት የሚላክበት ነው ሁሉ የማታውቁትን መሰረዝ ይመረጣል እንጂ ማላውቀው ሰው የላከውን ሁሉ መሰረት አለ። ቃር ግን ካልሆነ መጥፎ ጉዳይ ውስጥ መግባት ማለት ነው እና ስለዚህ መጠንቀቅ በጣም አስፈላጊ ነው። የማናውቀውን አድራሻው ላኪው ማንነቱ ያልታወቀ መቀበል የለብኝም።
2: በጣም ግሩም ወደ ማጠቃለያ ልመጣ ነው። እንግዲህ በዚህ ዙሪያ በቀላል ባንድ ፕሮግራም በቃ የሚባል ነገር አይደለም። እንግዲህ በሞባይል በምንጠቀምበት ጊዜ ማህበረሰባችን አሁን በአብዛኛው የአረንጓዴ የዋትስአፕ አይኮን ወይም መተግበሪያ በብዙ ሰዎች የሚታወቅ ነው። በዛም አማካኝነት መረጃ ልውውጥ ሸር የማድረግና አሁን ብዙ ፎቶዎች ብዙ ፊልሞች ይደርሰናልና ያን የቴሌፎናችን ወይም የኮምፒውተራችን ዲስኩ በቃ መቀበል ከማይችልበት አጋጣሚ አለና በዚህ ምን ትመክራለህ?
3: እዚሁ እንግዲህ በዚህ ላይ ቆንጆ ጥያቄ ነው። እንግዲህ ዋትስአፕ ብዙ የቤተሰብ አለ የጓደኞች አለ አብሮ በትምህርት ዓለም በነበረን ጊዜ የነበረን እንግዲህ ያለንን ግንኙነታችን ለመጠበቅ የዋትስአፕ ግሩፕ ተከፍቶ በዛ የምንገናኝበት አለ አይደለም?
2: አሁን
3: እና ያንን ይሞላል ሁልጊዜ የሚላከው ሚዲያው ወይም መገናኛው በሙሉ በጣም ብዛት አለው። ያ በሚሞላበት ጊዜ ቶሎ ብሎ መሰረዝ ነው። አየው አነበብከው መልእክቱ ተቀበልከው ማስቀመጡ ምንም አይረዳም። ዝም ብሎ መደርደር አሁን ስትሞላ መቀመጫ የለም ወሰን የሌለው ይሆናል። ስለዚህ ይጨናነቅና ክራሽ ያደርጋል። ክራሽ ማድረግ ማለት ራሱን ይጥላል። ከአቅሙ በላይ ይሆንና ይዘገባል። ዋትስአፕን ለመክፈት አትችልም፣ መልእክት ለመላክም አትችልም፣ ለመቀበልም አትችልበት ደረጃ ይደርሳል። እና ስለዚህ አስቀድሞ እነዚህ ቪዲዮ የሆኑትና እነዚህ በቴክስት የሚላኩት ሁሉ መሰረዙ ክሊር ማድረግ ማጽዳት ያስፈልጋል። ሁልጊዜ ማጽዳት እንጂ መጠበቅ ማስቀመጥ ይቺ ጠቃሚ መልእክት ስላላት ልጠብቃት ማለቱ አያስፈልግ። ወደ ኮምፒውተር ወይም ወደ ሌላ ማስቀመጫ ማስተላለፉ ይሻላል እንጂ በስልኩ መጠበቁ ተገቢ አይደለም፣ ጥሩ አይሆንም። ብዙ ጃንክ ይመጣል፣ ብዙ ቆሻሻ ማጠራቀሚያ ማለት ነው። ቦታው ሲሞላ ደግሞ ብዙ ችግር ያመጣል፣ ይከብደዋል። ልክ መኪና ጭነት ከበዛበት ያ ጎማው ይፈነዳል።
2: እንዲያው ይገርምሃል፣ ባለፈው እንዲያው ባንድ በዚህ ዋትስአፕ መቼም ብዙ የሚያስቅ ሁኔታም እንሰማለን። ጥሩ ገንቢ ትምህርት መረጃም ይደርሰናል፣ ግን በአብዛኛው ጎጂ የሆነ አላስፈላጊ የሆነ ንግግሮች በስራጦን ወይም በፊልም አማካኝነት ይደርሰናል። እንዲያው ለጀሮ የከበደ ነገር ሁሉ ይደርሳል። አሁን ግን በቅድም የተነጋገርንበት እንግዲህ በዲስኩ ሰብስቦ ተጫጭኖ እስከማይቀበልበት ደረጃ ቴሌፎኑ መስራቱን ያቆማል። ያን እንዳይሆን አንተ መክራሃል። አሁን አንዷ ሴትዮ ምን አለች? የእጅ ቴሌፎኔ ሞልቶ እንደ የሳር እንደበላ በሬ አይነት ተነፋፍቶብኛል፣ ምን ላደርግ አለች። ያስቃል አይደል?
3: አዎ ልክ
2: ሙጃ እንደበላ በሬ ነው ያለች እንጂ
3: ሙጃማ ሌላ ነበር እንጂ እነዚህ ሆዳቸው ሆድ ነፍቶ የሚገድል ነበር። የሆነ ሳር
1: ትብያው
3: እውነቷን ነው። ልክ ምሳሌዋ ትክክል ነው። እውነቷን ነው። ሴትዮዋ እውነቷን። ለምሳሌ ከመጠን በላይ ምግብ ከበላ ወደ እንደገና ቮሚት ነው የሚያደርገው አይደል? ይወጣል እና ሰውየውም ችግር ላይ ሊደርስ ይችላል። የበላ እንደዚህ ሁሉም ነገር መቼም በመጠኑ ሲሆን ጥሩ ነው። ሁሉም በልኩ ነው መሆን ያለበት። ከልክ ካለፈ ጥቃት ያደርሳል ማለት ነው። እና ስለዚህ በኢንፎርሜሽን ብዙ ነገሮችን መጠበቅ አያስፈልግም። ማስወገድ፣ ወዲያው ማጽዳት፣ ከዛ ሁሉም ነገር በቀላሉ አዳዲስ ኢንፎርሜሽን ወይም መልእክቶችን
1: አፕሊካሲያም አለ መሰል አላስፈላጊ ወይም ፊልሞችን የሚያጠፋ ደግሞ አለ መሰለኝ።
3: ቆንጆ ጥያቄ ነው። ትክክል ነው።
1: ክፍያ አለበት
3: ማለት በአማርኛ አፕሊካሲያ ወይም አፕሊኬሽን ማለት መተግበሪያ ማለት ነው። መተግበሪያ መሳሪያዎች ናቸው። በእነሱ አማካኝ የምንሰራበት ነው። ያን ደግሞ አለመጠን ብዙ የማንጠቀምባቸው አፕሊኬሽን ወይም መተግበሪያ መሳሪያዎች አሉ። እነዚያም ደግሞ ዲሊት ማድረግ ወይም መሰረዝ አስፈላጊ ነው። ወይም አንኢንስቶል ይባላል። መንቀል ያስፈልጋል። እዚያ ማስቀመጥ የለብንም እና አስፈላጊ ያልሆኑትን እንደገና ባትሪው ቶሎ እንዲያልቅ የሚያደርግ አፕሊኬሽን አለ። ያን ሁሉ
1: መተግበሪያዎች የተደረደሩ እነሱ
3: መሰረዝ አለብን። መርጠን መርጠን እንግዲህ መሰረዝ ያስፈልጋል። ይህም አንጠቀምባቸው መተግበሪያ በዚህ በስልካችን ላይ የምናያቸው ከመጀመሪያው ገጽ ላይ እነዚያን ማስወገዱ አስፈላጊ ነው።
1: ወይም ማልችል ከሆነ የኮምፒውተር ባለሙያ ቴክናይ ባለሙያ
3: ወስዶ የሚሰራ ባለሙያ ወስዶ ማሰራት ሄዶ እንደምንም ብሎ ሄዶ እዚያ መቶ ሸቄልም ከፍሎ ያን ነገር ሁሉ በሙሉ ያጸደዋል።
1: እንትን ማልኪ የኮምፒውተር መሐንዲስ ባለሙያ ነህ። አሁን የሚችሉ ሰዎች አሁን የስማርትፎን የእጅ ቴሌፎናችን የተሰበሰበውን ፋይል ፎቶግራፍም ሆነ ፊልም የተሰበሰበ አለ እሱን በእንትን ከኮምፒውተር ጋር ማስተላለፍ ይቻላል። የእጅ አስተላልፎ እዛ በኋላ
3: ዳውንሎድ ማድረግ ይቻላል።
1: አዎ
3: አዎ በጣም ቆንጆ ጥያቄ ነው። ብዙ ፎቶዎች አሉ። በዚህ ጋለሪ ከሚለው እዛ የፎቶ ማጠራቀሚያ ያለው መሰብሰቢያ ወይም ማጠራቀሚያ ያለው በሙሉ ወደ ኮምፒውተር ሰፋ ያለ ቦታ ያለው ሀርድ ዲስኩ ሰፊ የሆነ ብዙ ክፍል ያለው ልክ እንደ ሰባት ክፍል ቤት ያለው ሰው አለ አይደለ? 12 ያለው አለ እንደንት ነው። በዚያ እዛው ዳውንሎድ ማድረግ ይቻላል፣ ማስተላለፍ ይቻላል። እንደዚህ አድርጎ ደግሞ ነፃ ማድረግ ይቻላል ስልኩን። ከዛ በኋላ ስልኩን እንደ አዲስ አድርጎ መጠቀም ይቻላል።
1: አሁን በአይ ክላውድ ፋይል የሚሰበስብ አለ። ልክ እንደ ሰማይ ደመና ላይ አይነት በለው አይ ክላውድ ሆኖ ይሰበስባል። ያን ሁሉ እንግዲህ ያንን በሌላ ጊዜ በፈለግነው ጊዜ መልሰን መቀበል እንችላለን አይደል?
3: አዎ ወደ ነገና
1: ዘበጣም
3: ቆንጆ ጥያቄ። ለምሳሌ ስልክ ቢጠፋ ቢሰበር፣
1: ፕሮግራሙን ይመስላል የሳይበርን በኮምፒውተር ጠቃሚና ጎጅነት ስላለው ነበረ። እንግዲህ ያለው ልክ 7 ሰዓት ላይ ፕሮግራማችን መጠናቀቁ ነው።
0: መሰግናል ለጠናከሩና ቲብሊክማን ምስጋና ያደረሰው ሻየው፣ ለአንተም እንግዲህ ከአንተ ጋር ቀን ላይ እንገናኝ።
1: አመሰግናለሁ።
0: አድማጮቻችን እጅግ በጣም እናመሰግናለን አብራችሁ ስለቆያችሁ። መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? የለተማክሰኞ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሽ ዩድ ቤት በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦገስት 25 ቀን 2016 ዓ.ም ተመረተ ነው። እንደ ኢትዮጵያውያን ዘመን አቆጣጠር ነሐሴ 19 ቀን 2018 ዓ.ም ተመረተ ነው። የቴክኒክ ባለሙያችን ናቲ ብላንኬት ስቱዲዮ ተረኛ አስተናጋጆች ሻያው ደግና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የጤና ፕሮግራምና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደግ ይቀርባል።
1: ሰጠኝ ዘመና መሰግናለሁ። አርስተ ዜና የመምራን ማህበር ሂስታድሩት አሞሪም ዋና ጸሐፊዋ ወይዘሮ ያፋ ቤን ዳቪድ እንደገለጹት የትምህርት አዲስ ዘመን ከሳምንት በኋላ በመደበኛ ሁኔታ ይከፈታል አሉ። እስራኤል ለሰላም ምክር ቤት ካዛ ቀበሌ የሚላኩትም የፉኛ ትንኮሳ ለማቆም የሶስት ቀናት ጊዜ ብቻ ሰጠች። ጠቅላይ ሚኒስትር ናታንያው ኢራን ከአንደኛው ልጃቸው መካከል አንዱን የግድያ ሙከራ ለማድረግ ማሰባቸውን በይፋ አስታወቁ። ናታንያው ትራምፕ አስተዳደር በኢራን ላይ ያወጀውን የኢኮኖሚ እርምጃ ማዕቀብ አደነቁት። በእስራኤል አረብ ማህበረሰብ የእርስ በርሱ ግጭት አምባጓሮ ቀጥሎ ትናንት ማታ ሁለት ሰዎች በጥይት ተመትተው በከባድና መካከለኛ ሁኔታ ቆሰሉ። ግብጽ የፍልስጤማውያን የተለያዩ ድርጅቶች ስብሰባ ለማድረግ እየሰራች ነው የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የመምህራን ማህበር ሂስታድሩት አሞሪም ዋና ጸሐፊዋ ያፋ ቤን ዳቪድ እንደገለጹት የትምህርት አዲስ ዘመን ከሳምንት በኋላ በመደበኛ ሁኔታ ይከፈታል አሉ። በማንኛውም የተስተካከለም የሥራ ቦታ ከጠዋቱ 8 ሰዓት እስከ ቀትር በኋላ 4 ሰዓት የሥራ ሰዓት አለ። ትመጣለህ፣ ጨርሰህ ደግሞ ወደ ቤት ትሄዳለህ። አምሮህም ነፃ ይሆናል። ለቤተሰብህም የግል ጊዜ ይኖርሃል። በትምህርት ሙያ ላይ ግን ሥራው ወደ ቤትህ ይዘው ትሄዳለህ። ስልክ የመምሮ የግል ንብረት ነው። ስለዚህ ከመምራንና ከመልካም አስተዳደር አካላት ጋር በመሆን ያለ ዋትሳፕ የሚደረግበትን የመገናኛ መንገድ ይወሰናል። በእግዚአብሔር መልካም ፍቃድ ሁላችንም የትምህርት ዘመኑን በመክፈት ሲከፈት በጣም ደስተኛ እንሆናለን ብለዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ምሽት ኢራን ከአንደኛው ልጃቸው የግድያ ሙከራ ለማድረግ ማሰቧን ገለጹ። ከ14ኛ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ናታንያሁ በተለይም በምርጫ የህዝብ አስተያየት መስጫዎች ላይ በግንቦት በግንባር ቀደምትነት የሚመሩት የአሻር ፓርቲ ሊቀመንበር ጋዲ አይዘንኩት በህጋዊ መንገድ ጥበቃ ስላልተደረገላቸው በቤተሰባቸው ጥበቃ ላይ በህዝብ ዘንድ ለቀረበው ትችት ምላሽ ሰጥተዋል። እሳቸውም ከሻባክ ማለትም የእስራኤል ደህንነት አገልግሎት ኃላፊ ጋር ተነጋግረው ለጠቅላይ ሚኒስትርነት እጩ ለሆነው ተወዳዳሪ በህጉ በተፈቀደው መሰረት የሚገባውን ተገቢውን ጥበቃም እንዲደረጉ ጠይቄያለሁ። ስለ ልጆቼ በተመለከተ ግን እጅግ የሚያስገርም ነገር አለ። ኢራን አንደኛውን ልጅን ዓላማ አድርጋ ነበረ። እሱን ለመግደል ሞክራለች። ስለዚህ ይህ ጥበቃም የቅንጦት አይደለም ብለዋል ናታንያሁ። ከአዛ ቀበሌ ወደ እስራኤል የሚወነጨፉ ሁኛ ብሎኖች ላይ በተመለከተ የእስራኤል ትናንት ለሰላም ምክር ቤት እንደገለጸችው ጥቃቶቹ በሶስት ቀን ውስጥ ካላቆሙ የእስራኤል መከላከያ ሰራዊት በአዛ ቀበሌ ላይ የሚያደርገው ጥቃት በከፍተኛ ሁኔታ ይጨምራል። ይህም ያወቁት አንድ የደህንነት ባለስልጣን ዘጋቢያችን ግሊኮ እንደተናገሩት ነው። ትናንት ምሽትም የሰላም ምክር ቤት ለመጀመሪያ ጊዜ ስለዚሁ የሁኛ ጥቃትን በተመለከተ አስተያየት የሰጠ ሲሆን ጉዳዩን በሙሉ ትኩረትና እውነተኝነት እየተከታተለ መሆኑን ገልጸዋል። ትናንት በአዛ አቅራቢያ የሚገኙ አካባቢዎች ዓላማ ያደረጉት ሁለት ሁኛዎች ተገኝተዋል። አንደኛው በቂቡጽ ናሃል ኦዝ እንዲሁም ሌላኛው በቂቡጽ ርዕም አቅራቢያ በሚገኝ ክፍት ቦታ ላይ ወድቋል። ግብጽ የፋታህ የፍልስጤም ነጻ አውጪ ድርጅትን እንዲሁም የሐማስ ድርጅት ጨምሮ ሁሉንም የፍልስጤም ቡድኖች በአንድነት ለመሰብሰብ ፍላጎት እንዳላት አሻርክ አልአውሳት የተባለው ጋዜጣ ዘገበ። አንድ የዜና ምንጭ ለጋዜጣው እንደገለጸው የግብጽን ጥረት ሲኬታማ ለማድረግ የፍልስጤም ባለስልጣን ፕሬዝዳንት አቡ ማዘንን የፍልስጤም ባለስልጣን የራስ ገዛ አስተዳደር ሊቀመንበር አቡ ማዘን በስብሰባ ላይ ሊሳተፉ ይችላሉ የሚል ግምት አለ። ዛሬ ጠዋት በዛው በአዛ ቀበሌ በካሬም ሻሎም መተላለፊያ ኬላ በመቶዎች የሚቆጠሩ የአዛ አካባቢ ነዋሪዎች ወደ አዛ ሰርጥ የሚላከውን ሰብአዊ እርዳታ በመቃወም እና ሐማስ ትጥቁን ሳይፈታ መንግስት የፕሬዝዳንት ትራምፕን እግድ ሁለተኛ ምዕራፍ እንዳያፋጥነው በመጠየቅ ተቃውሞ ሰላማዊ ሰልፍ አደረጉ። የናሃል ኦዝ ቃል አቀባይ ዳኒ ሮሃሚም ከኦክቶበር 7 በኋላ ሐማስ በአዛ ባለስልጣን ላይ እንዲቆይ መፍቀድ ሐማስ በአዛ ቀበሌ በስልጣን ላይ እንዲቆይ መፍቀድ የለበትም ብለዋል። የእስራኤል መከላከያ ሰራዊት ጻሃል የፓርላማ አባል የክነሴት አባል ጽቢ ሱኮት ከተፈቀደለት ውጭ ጥሶ ከሶስት የቀኝ ክንፍ እንቅስቃሴ አባላትና ከእስራኤል ሰራዊት አባላት ጋር በመሆን በሰማሪያ ቀበሌ ወደሚገኘው ማዳማ በተባለ የፍልስጤም መንደር በመግባት ለሽብርተኞች የተከለከለውን መታሰቢያ ማፍረስ የጀመሩበት ድርጊት አጥብቆ ተኮንኑ። የሰራዊቱ ቃል አቀባይ ባወጣው መግለጫ የክነሴት አባል ጽቢ ሱኮት የውሸት በተሳሳተ የሚያታልል መረጃ ለሰራዊቱ በመስጠት ተንቀሳቅሷል ሲል መከላከያ ኃይሉ ይህን የክነሴት አባል አጥብቆ ወቅሷል። የአልታሊና መርከብ ክስተት በተመለከተ ከኦስማ ዩዲት ፓርቲ የሆኑት የቅርጽ ሚኒስተር አሚሃይ ኤልያውን እንደተናገሩት የእርስ በርስ ጦርነት ወንድማማችነት ጦርነት ማስወገድ የሚለው ትምህርት በወቅቱ እንደነበረ ሁሉ ዛሬም ቢሆን ትክክለኛ ለትምህርት የሚቀርብ ጉዳይ ነው ብለዋል። ከይህን ጉዳይ በተመለከተ የትራምፕ አስተዳደር ትናንት ምሽት በኢራን ላይ ያለውን የኢኮኖሚ እርምጃ ማዕቀብ ጀምሯል። የአሜሪካ ገንዘብ ሚኒስትር ቤሰንት በመላ ዓለም በሚገኙ ከስድስት በላይ ኩባንያዎች፣ ተቋማት፣ ግለሰቦችና መርከቦች ላይ ማዕቀብ መጣሉን ገልጸዋል። ወደ መጨረሻ ስናልፍ የአየር ጸባይ ትንበያ ዛሬ ከሰነበተው ሞቃታማ ነው የሆነው። በእንደ ትንበያው ከሆነ የሙቀቱ መጠን ደረጃ በደረጃ ነገም ይጨምራል የሚል ትንበያ አለ። ለወቅቱ ከወትሮ የበለጠ ከፍተኛ ይሆናል። የሙቀቱ ጫና እየበረታ ይሄዳል። በሐሙስ ዕለት ምንም አይነት ለውጥ አይኖረውም በለተ አርብ የሙቀቱ መጠን መጠነኛ ቅናሽ ያሳያል ተብሎ ይተነበያል። የዛሬ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ተላዩና ከባ 32 ተላዩ ከተማና ከባ 31 ታይፋና ከባ 31 ሃይፋ ከተማና ከባ 30 በርሺባ ከተማና ከባ 35 ኢላት ከተማና ከባ 42 ዲግሪ ሴንቲግሬድ ይሆናል። 9 የሳቱ ዘና እስከዚህ ነው።
2: ሻያው ለዜናው እናመሰግናለን።

0: የተከበራቸው አድማጮች ወደ ወቅታዊ ዘገባ እናልፋለን። ሰጠ ዘመን እንግዲህ ያለውን የፖለቲካ እስራኤሉ 26ኛው ብሔራዊ የክነሴት ምርጫ ከመካሄዱ በፊት እንዲያው የሚካሄደው የፖለቲካ እንቅስቃሴ ጥረቶች እንዴት ነው? የፖለቲካ ኃይሎች ፓርቲዎቹ ምን እየሰሩ ይሆን?
1: ያው እንግዲህ ሰሞኑንም እየተነጋገርን ባለነው መሰረት የፖለቲካ ፓርቲዎች ራሳቸውን ለማጠናከር አንደኛው ሌላኛውን ቀድሞ የተሻለ ድምጽ ለማግኘት የሚያደርጉት ጥረት አለ። አንድ ሁለት ሳምንት ያክል ይቀራል እንግዲህ ያንዳንዱ ዝርዝሩን ተወዳዳሪዎችን በእያንዳንዱ ፓርቲ ስር ማን ይወዳደራል ለመጪው ክነሴት ምርጫ የሚሉትን ለምርጫ ቦርድ የሚያስተዋውቁበት ጊዜ ሁለት ሳምንት ነው የሚቀር። ከዛ በፊት እንግዲህ አዳዲስ ፓርቲዎችም ይፋ ይደረጋሉ። ዛሬ እንደው ኦፌር ኢንተር የተባሉት በተለይ ደግሞ በመከላከያ ሰራዊቱ ለ34 ዓመታት ያክል የሰሩትና ብዙ ተጽዕኖ ይፈጥራሉ የሚባሉት የ55 ዓመቱ ኦፌር አዲስ ፓርቲ መመስረታቸውን ያስተዋውቃሉ ተብሎ እየተጠበቀ ነው። ሌሎችም እንደዚሁ ውህደት ይፈጥራሉ ተብሎ ይገመታል። ምክንያቱም አሁዛ ሲማ የሚባለውን ይሄ ለክደሰት መቀመጫ የሚያስገኘውን በግምገማዎች መሰረት የማያገኙ ፓርቲዎች ስላሉ ያንን ለማግኘት አንድ ላይ ይዋሃዳሉ ተብሎ ይጠበቃሉ። ብዙ ትንንሽ ፓርቲዎች በቀኝ ክንፍም በኩል በግራ ክንፍም በኩል በማዕከላዊ አቋም ያላቸውም ሁሉም የራሳቸውን አቋም በማጠናከር ለመጪው የ26ኛው የክነሴት ምርጫ ራሳቸውን ለማዘጋጀት ከፍተኛ ጥረት እያደረጉ ነው። ሁሉ ነገር ምርጫ እየሸተተ ነው ያለ ይሻየው።
0: ለዚህ ላይ እንዲያው ባጭሩ ምጠይቅህ አውተን ተመልክተዋል። ይህ ምንድን ነው? አዳዲስ ፓርቲ ተቋቋመ ተባለ። ይህ እንዴት ነው? በኦክቶበር 27 በሚካሄደው ጦርነት ብሔራዊ ምርጫ ላይ የብዙ ዜጎች ድምፅ እንዲያው የከንቱ ከንቱ ይሆናል ብዬ ሰጋለሁ። እንዴት ነው?
1: ፓርቲዎች በበዙ ቁጥር እስራኤል ሀገር አንዱ ችግር እንግዲህ ትንንሽ ፓርቲዎች ይበዛሉ። እነዛን ደግሞ አጣምረ የጥምር መንግስት ሲባል እንግዲህ 5-6 አቋም ያላቸውን ፓርቲዎች አንድ ላይ ስትሰበስባቸው ላስተዳደር በጣም አስቸጋሪ ነው የሚሆኑ። አሁንም ባለፉት አመታት የተመለከትናቸው ጉዳዮች እንደዚህ ነው። ብዙ ፓርቲዎች ይበዛሉ፣ የጥምር መንግስት ውስጥ ይገባሉ። ሁሉም በአንድ አቅጣጫ ስለማይሄዱ ላስተዳደር አስቸጋሪ ይሆናሉ። በዛ ምክንያትም የህዝቡ አጀንዳ እየተረሳ ነው የሚሉ ብዙ ቅሬታዎች አሉ። ህዝቡ ብዙ በኢኮኖሚ በማህበራዊ ጉዳዮች በወጣቶች ዘርፍ በቤት ወጣቱ ውትድርና አገልግሎት ተምሮ ቤት የማይገዛበት ሁኔታ አለ። ለታዳጊ ልጆች ብዙ አገልግሎት መሰጠት አለበት። እንደምታውቀው የኢኮኖሚ ሁኔታ አሁን በአለም ላይ ብዙ ነገሮች እየጨመሩ ያሉበት ሁኔታ አለ። የሰራተኛው ደሞዝም ያልጨመረበት ሁኔታ አለና ህዝቡ የሚጠይቀውና ከላይ ፖለቲከኞች እያካሄዱ ያለው አንዳንድ ጊዜ እርስ በርስ የሚጣረስ ነው። እስራኤል ሀገርም የደህንነት ሁኔታ ከፍተኛ ቦታ የሚሰጠው ነው እና እስራኤል ባለፉት አመታት ያሉትን ጦርነቶችን በተለይ ይህን 3 አመት ውስጥ ብዙ ችግር ስለነበረ በአሁኑ ምርጫም እነዚህ ነገሮች የሚፈተሹ ነው መስሎ የሚታየኝ እና የህዝቡ አጀንዳ ላይ ትኩረት ተደርጎ መሰራት ያለበት ይመስለኛል። አንተ የምትጨምረው ካለ?
0: አይ ከዚህ ያው ተጨማሪ ነው እንግዲህ የምጨምረው ባይኖርም ወደሚቀጥለው ርዕሰ ጉዳይ መሸጋገር ነው እና
1: ጥሩ ወደሚቀጥለው ስናልፍ የጋዛ ሰርጥ ፍልስጤማውያን እንግዲህ ወደ እስራኤል ፊኛዎችን ተንሰፋፊ መሳሪያዎችን መላካቸው ብቻ ይባል እንጂ እየተኮሱ ነው ማለት ይቻላል። እንግዲህ የሚፈነዳ ነገር ይዘው ነው እንዲላኩ የሚያደርጓቸው እና ይሄ ደግሞ በጣም ለእስራኤል ደህንነት አደጋ ነው፣ ከጥቅምት 7 በፊት ወደ ነበረው ሁኔታ ይመልሰናል በሚል እስራኤል ለጋዛ ሰርጥ የሰላም ምክር ቤት የ3 ቀናት የጊዜ ገደብ ሰጥታለች እና ይሄ ምክር ቤት እንደው ችግሩን ይፈታል ብለ ታስባለሁ?
0: በመጀመሪያ በነዋሪዎቹ በጋዛ ቀበሌ ጎረቤት የሆኑት ኦቴፍ ጋዛ ለአካባቢ የሚኖሩ እስራኤላውያን በእውነትም በዚህ በኦክቶበር 7 በነበረው ጦርነት ምን አይነት ጥቃት እንደደረሰባቸው እና አሸባሪዎች በየሰፈሩ ወረው የፈጸሙት ጭፍጨፋ፣ ግድያ በመቼውም የሚረሳ አይደለም። ይሄ በእንዲህ እያለ በእውነትም እነሱ ደህንነታችን እየተረጋጋ ነው፣ ሰላም ሊመጣ ነው፣ ቤታቸው ተተው ለደህንነታቸው ወደ ሌላ ቦታ ሂደው የነበሩ እስራኤላውያን እንደገና ሙሉ በሙሉ ባይሆንም መቼም ብዙዎቹ ወደ የሰፈራቸው ተመልሰዋል ያ ወደ የቤታቸው ሲመለሱ ያዩት ምንድነው አሸባሪዎች የሰባበሩት ያፈራረሱት ጥይት ጋጋጥ ጥይት የተኮሱበትን ሁኔታ ነው የተመለከቱና የሳት ቃጠሎ በመኖሪያ ቤታቸው የተመለከቱት ያሞኔ መልሰው ለመቋቋም ብለው በመንቀሳቀስ ላይ በሚኖርበት ጊዜ ደግሞ ከትናንት ወዲያ ጀምሮ ከሐማስ አሸባሪው የፉኛ ተንሳፋፊ መሳሪያዎችን ወደዚህ ሰፈሮች አካባቢ መላኩን ቀጠለና ይሄ ደግሞ ትዝታው ብቻ ሰቀቀን ነው ቀላል አይደለም ስጋቱን አለ ይሄ ላይ
1: ማስተዋወስት
0: አው ማስተዋወሱ አንድ ሰው ያሳለፈውን ስቃይ መከራ ይጎዳዋል ውስጡን ይጎዳዋልና ይሄንን በተመለከተ እንግዲህ የእስራኤል መከላከያ ሰራዊት ደግሞ ከባድ መጠነ ሰፊ የሆነ የማጥቃት እርምጃ እንዲወስድ በሚል በእንግዲህ የፖለቲካ አመራር ጠቅላይ ሚኒስትሩ የመከላከያ ሚኒስትር ደግሞ በዚህ ጉዳይ ተነጋግረው አሁን ትራምፕ ያቋቋሙት የሰላም ምክር ቤት አላደ እሱ ደግሞ ይህን በተመለከተ አንድ መፍትሄ መስጠት አለበት አለ ካልሆነ የሶስት ቀናት ጊዜ ብቻ ነው የሰጠች እስራኤል ይሄ ነገር ካልቆመ መጠነ ሰፊ የሆነ ከባድ ወታደራዊ ማጥቃት እርምጃ እንወስዳለን ብላ አስጠንቅቃለች።
1: ያስቀረዋል ወይ ነው አሁን ስጋቱን ያስቀረዋል ወይ የሚል አንዱ ትልቁ ጥያቄ ነው። እርግጥ ከወታደራዊ እርምጃ ከመውሰድ ሌላ አማራጭ የለም ግን አሁን በዚህ ባለፉት ጊዜያት ለሐማስ ድርጅት ገንዘብ እንደፈለገው መተላለፉ የፈለገውን ነገር እንዲያደርግ እንዲሰራ እየተጠናከረ ነው ያለ እና ሐማስ አልተዳከመም እንደውም እንኳን ሊሸነፍ አልተዳከመም። በፊት ከጦርነቱ ትላንትም በካን 11ኛው ቴሌቪዥን ጣቢያ የነበረው ዘገባ ከጦርነቱ በፊት 30,000 የሚሆኑ ታጣቂዎች ነበሩት አሁንም 30,000 ታጣቂዎች እንዳሉት ነው። እንግዲህ አስበው ያ ሁሉ እርምጃ ተወስዶ 3 አመት እስራኤል የሐማስን ድርጅት ቀጥቅጣ እንኳን ያውን ያክል ታጣቂዎች ካሉት ስጋቱ ከፍተኛ ነው የሚሉ አሉና ባለፉት ጊዜያት ገንዘብ ሲገባ ነበር በሚል በፊት መሪዎች አንዳቸው ባንዳቸው ይወቃቀሳሉ ግን ደግሞ ባንድ በኩል ገንዘብ አላስገባም ለዛሰር ጥርዳታ አይሆንም ካልክ ያ ሁሉ ህዝብ ሲራብ እስራኤል ተወቀስ ይሆናል። በሌላ በኩል ደግሞ ሐማስ ቀጥታ ገንዘቡን ያገኘ የሚፈልገውን ነገር እየገዛ እንደዚህ ተንሳፋፊ ነገሮችንም የጦር መሳሪያም ብዙ ነገሮችን በራሱ አቅም ይሰራበት ሁኔታን የፈጠረለት ነገር አለሚሉ ጭቅጭቆች አሉ። ያም ሆነ ይህ ግን ይሄ አሁን ከጥቅምት 7 በፊት እንደነበረው አይነት ሁኔታ የሚመለስ ከሆነ ለእስራኤል ደህንነት አስቸጋሪ ስለሆነ የሶስት አመቱ ትግል የሶስት አመቱ ጦርነት ሁሉ ዋጋ ቢስ ነው የሚሆን እስራኤል ጠበቅ ያለ እርምጃው ስለ የነን ድርጅት ማስተጋስ እንዳለባት ነው ሟሮቹ ያሳሰቡ ያሉት።
0: መፍትሄው በከባድ ወታደራዊ ማጥቃት እርምጃ በማድረግ በሙሉ አዛቀበሪን መልሶ መቆጣጠር ነው መፍትሄው። ሌላ መፍትሄ ያለ አይመስለኝም።
1: እስኪ እንግዲህ
0: ወደ ቀጣዩ ስናልፍ ሰጠኝ አሜሪካ በኢራን ላይ በኢኮኖሚ ዘርፍ ከባድ ማዕቀብ መጣሏና ኢራን ውጥረት ውስጥ ከቷታል። ኢራን ጦርነት ትጀምራለች የሚሉ ዘገባዎች ደግሞ እየቀረቡ ናቸው። እንዴት ታያል?
1: አዎ አሜሪካ እንግዲህ ያው እንደምናስተውሰው ከየካቲት 28 ቀን ጀምሮ በእስራኤልና በአሜሪካ ጥምረት ለ40 ቀናት ያክል በኢራን ላይ ጦርነት ተካሄደ፣ የጦር ዘመቻ ተካሄደ። ያ የጦር ዘመቻ የተፈለገውን ያክል ውጤት አለማምጣቱ ይታወቃል። እርግጥ ብዙ ጥቃት ብዙ ጉዳት ደርሶባታል ኢራን። ግን እስራኤልና አሜሪካ የፈለጉትን ነገር ለማምጣት አልቻሉም። ምክንያቱም የባሊስቲክ ሚሳኤሎች ጉዳይ አለ፣ የኒውክሌር ጉዳይም አለ፣ ብዙ የዚህ የኢራን አስተዳደርም ያልወደቀበት ሁኔታ አለ። ያ ከአርባ ቀን ጦርነት በኋላ እንደምናስታውሰው በፓኪስታንና በካታር በሌሎችም አረብ ሀገሮች አሸማጋይነት የተኩስ አቁም ስምምነት ተደረገ ተብሎ የተኩስ አቁም ስምምነት እንግዲህ እስከዛሬ በሞላ ጎደል የቆየበትን ሁኔታ ተመልክተናል። ግን ያም ውጤት አላመጣም። ኢራን ወደ ክብ ጠረጴዛ መጥታ ለችግሩ መፍትሄ ለመፈለግ ስላልጣረች በሆር ሙዝ ጉዳይም በሌሎች ጉዳይም ክርክሩ ቆየና አሁን አሜሪካ አቅጣጫውን ቀየረችው በጦርነት ቀጥታ ከመግጠም ይልቅ በኢኮኖሚው በጣም ጫና ውስጥ በመክተት የኢራን አስተዳደር እንዲወድቅ ለማድረግና እንዲገረሰስ ወይም ደግሞ ወደ ክብ ጠረጴዛ መጥቶ ድርድር እንዲያደርግ ነው አላማው። እየሰራም ነው ይባላል። በአንዳንድ አካባቢዎች ኢራናውያን አደባባይ እየወጡ እየተቃወሙ ነው። ብዙ የኑሮ ውድነት፣ የቃ ሽያጭ ውድነት ሁሉ አለ። በኢኮኖሚ እንግዲህ የተጎዳች ነው፣ ምንም ጥርጥር የለውም። ከዛ ጦርነት በኋላ አሁን ደግሞ መውጫ መግቢያ ስታጣ አሜሪካ አሁን በኢራን ላይ ብቻ ሳይሆን ማዕቀብ ያጣለች ከኢራን ጋርም የንግድ ግንኙነት በሚያደርጉ ሀገራት ላይ ማዕቀብ እንደምትጥል አስፈራርታለች። አሁን ይሄ ኢራንን ወዴት ይሰዳታል ማለት ነው? ነገሮችን ወደ ክብ ጠረጴዛ ለመምጣት እና እሷም እዚህ ለመውጣት የአካባቢውን ሀገራት እንዲሁም የአሜሪካን ጥቅሞች ለመጉዳት ጦርነት ጀምራለች በሚል እንዲያውም ለፕሬዝዳንት ትራምፕ ማስጠንቀቂያ ሁሉ ደርሷል ነው የተባለና ይሄ መካከለኛው ምስራቅ ሁኔታ ውጥንቅጡ እየወጣ ነው። በየቀኑ የሚሆነው ነው ምናይ። ትራምፕ ሲናገሯቸው የነበሩ ንግግሮችም አንዳቸውም ተግባር ላይ ሲውሉ አላየንም፣ አሁን ቀርበዋል፣ እንፈራረም ነው፣ ደርሰናል ሲሉ የተነበረው ደግሞ አሁን ወደ ኢኮኖሚ ማዕቀብ ተለውጧል። ኢኮኖሚ ማዕቀቡ ምን ያክል ኢራን

0: እንግዲህ ወይም የአሜሪካ ምላሽ ደግሞ እንግዲህ ከባድ እንደሚሆነው እንግዲህ ለማንኛውም እስቲ እንከታተላለን
1: እናመሰግናለን።
0: እሺ አመሰግናለሁ ሰጠይ ዘመን።

0: አድማጮቻችን እንግዲህ ወደ ሳምንታዊ የጤና ፕሮግራም እናልፋለን። ሻያው ዶክተር ዳንኤል ረዳይ በኢየሩሳሌም ከተማ ሀረጊሎ ሰፈር የክላሊት ጤና ጥበቃ ሐላፊና በየብሮ ዩኒቨርሲቲ መምህር ናቸው። ነው አንተ ነው ምንለው ይቅርታ እሱ ይገኛል። ጤና ይስጥልን መምህር።
1: ጤና ይስጥልኝ እንደምን አላችሁ?
0: እኛ ደህና ነን።
2: ምናልባት ዶክተር ለሶታ ያ ከፈለጉ ደግሞ ሶ ብንል
0: አይ ሚቀለናልና
2: አዎ መቼም አንድ ውይይት የጤንነትን ቋሚ በጣም ጠቃሚ ርዕሰ ጉዳይ ሆኖ በሳቅና በፈገግታ ስንጀምረው ስኬታማ ይሆናል ብዬ ነው ያልኩት።
0: ጥሩ ነው እንግዲህ በየጊዜው ለምሰጠን ሙያዊ ማብራሪያ በጣም ነው እናመሰግን። ዛሬ እንግዲህ ጤናን አስቀድሞ የጤናን ሁኔታ ለማወቅ የሚደረጉ መደበኛ ምርመራዎች እንዳሉ ነው እና እስኪ ከዚህን ጀምር ዛም ጥያቄዎች እናቀርባለን።
1: አሁን እንግዲህ ህክምና ይህን የህክምና ዓለም በምንመለከትበት ጊዜ አሁን በእርግጥ በሽታ ከመጣ በኋላ ማከሙ ሁሉ እንዳለ ሆኖ ቀደም ብሎ በሽታዎችን ማግኘትና ማከም ላይ ነው አሁን ትልቅ ጥናትና ትልቅ ጥረት እየተደረገ ያለው። ምክንያቱም ሰዎች ከታመሙ በኋላ ለማዳን የሚደረገው ነገር በጣም ከባድ ነገር ነው፣ በሽተኞችም ህክምናውም ሊሰጠው የሚችለው እና ስለዚህ ለምሳሌ እና አንዳንድ የተረጋገጡ ነገሮች አሉ ጠቃሚ መሆናቸው ተረጋግጦ በዓለም አቀፍ ደረጃ በየሀገሩ አደጉ ሀገሮች ላይ ማለት ነው ለህዝብ መንግስት እየከፈለ ማለት ነው ህዝብ ምርመራዎችን እንዲያደርግና እና እነዛ በሽታዎች በጊዜ እንዲገኙና በጊዜ ከተገኘ ደግሞ ለምሳሌ እንደ ነቀርሳ ያለ ነገር ሰውየው ያን ሁሉ ነገር ሊፈወስ ይችላል ከበሽታው ወይም ደግሞ ሊድን ይችላል ነው። ይሄ ነው እንግዲህ አላማው። እነዚህ ምርመራዎች አሁን ዛሬ የምንነጋገርባቸው ለምሳሌ አሉ እንግዲህ እናንተ ትጠይቁኛላችሁ ያው ገጻቸው ይችላሉ።
2: ያው እንግዲህ ካንሰር ወይም በአማርኛ ነቀርሳ ይሉታል አው ከበድ ያለ ነው። አሁን ለማወቅ ሲባል ደግሞ ለሴቶች የሚደረጉ የተለያዩ ምርመራዎች እንዴት ይታያል?
1: አው መጀመሪያ

0: ያ ስለ ለምሳሌ አሁን ዋና ምን አይነት ምርመራዎች ነው እየተደረጉ እንደርስበታል? አሁን ያልከውን ፓፕ የሚባለው ምርመራ፣ የሴቶች ምርመራ ግን ከዛ በፊት ግን አሁን ትልቁ ነገር በእኛም በዚህ በምንሰራበትም ህዝቦችን ሁልጊዜ እያስደወልኩ እንዲደረግ አደርጋለሁ። በእኔ ክሊኒክም በክላሊትም ሆነ በማንኛውም ኩባት ሆልም የሚደረግ ነው። ለምሳሌ ማሞግራፊያ የሚባል ምርመራ አለ። ማሞግራፊያ በእስራኤል ሀገር ከአምሳ አመት እስከ ሰባ አምስት አመት ያሉ እድሜያቸው በዚህ አካባቢ የሆኑ ሴቶች በየሁለት አመቱ እንዲደረግ ይህ ምርመራን እንዲያደርጉ ይጠየቃሉ። አላማው ደግሞ ነቀርሳ፣ ይሄ የጡት ነቀርሳ ቀስ ብሎ የሚያድግ ስለሆነ ጊዜ አለ ለማግኘት። እና ነቀርሳ ደግሞ በትንሽ ከተገኘ በቀላሉ ሰውየው ሴቷ ትድናለች ማለት ነው። አብዛኛውን ጊዜ ለሴቶች ነው በ99% እና ስለዚህ ይሄ አንድ ምርመራ ነው። ሴቶች ሁሉ እንዲያውቁትና እንዲገነዘቡ፣ በተለይ ደግሞ በእርግጥ ከአምሳ አመት በላይ ነው የሚጀመረው። ነገር ግን በቤተሰብ ውስጥ ደግሞ የሚሰራጭ ነቀርሳ ካለ ወይም ደግሞ ወይ እናቷ ወይ እህቷ ወይም እንደዚህ አይነት በዘር ካለ ቀደም ብሎ መጀመር ያስፈልጋል። ይህን ግን ከሐኪም ጋር ተነጋግሮ ነው። አንድ ይሄ ህይወትን የሚያድን ህይወትን እንደማዳን ብዬ ነው የምቆጥረው። ምክንያቱም ትልቅ ነገር ነው፣ የቀላል ይመስላል። እንደዚህ አድርጌ ህይወታቸውን ያዳንኳቸው ሴቶች የትም እዚህ ለቅቄ ሌላ ቢሮፓ ሀገር ተከትለው የሚመጡ ናቸው። ምክንያቱም እኔ አድርጉ ነው እንጂ ያልኳቸው ምንም ያደረኩላቸው ነገር የለም። እና ምን ያህል አስፈላጊ መሆኑን ለመግለጽ ብዬ ነው።
1: በጣም ዶክተር፣ እዚህ ላይ በእኛ በባህላችን አስቀድሞ የሆነ ነገርን ማወቅ ያስፈራናል። ሳናውቀው ዝም ብለን ብንቀመጥ እንጂ ምርመራ አድርገን ለዛ ነገር ቶሎ አስቀድሞ መፍትሄ እንዲገኝ የማድረጉ ባህሉ የለንም እና እንደው ካንሰርም ሲባል በጣም ነው የምንፈራው። ከመፍራት ይልቅ ነገሮችን አስቀድሞ ማወቁ ምን ያክል ጠቀሜታ አለውን ካልከውም አንጻር
0: ትልቅ ነገር ነው። አሁን የጠየቀው ጥያቄ ብዙ ሰዎች እንደዚያ ያለ ልምድ አላቸው። በተለይ ደግሞ ወጣት ሆኖ በዛ አይነት አስተሳሰብ ረዥም ጉዞ ስለተጓዙ አሁንም ደህና ይሆናል የሚል ነው። ነገር ግን እነዚህ ምርመራዎች አንድ ነገር ግልጽ ማድረግ እፈልጋለሁ። ብዙ ሰዎች እንደዛ አይነት ስሜት ይሰማቸዋል። አንድ ነገር ግን ግልጽ ማድረግ እፈልጋለሁ። በምርመራ የሚገኘው ነቀርሳ ያለ ነቀርሳ ነው ማለት የሌለ ነገር ህክምንትኑ አያመጣም። የሌለን ሰውየው ጤናማ ከሆነ ምርመራ ንጹህ ይሆናል። ሰውየው ሰት እሷን በደስታ ትተኛለች ማለት ነው። ያው ግን ያልተመረመረ ነገር ግን ማለት ምን ማለት ብዬ ነው። አንዳንድ ሰዎች በሽታው የሌለን ነገር የሚያስገኝ የሌለን ነገር የሚያመጣባቸው ወይም በሽታው ምርመራው በሽታውን እንደሚያመጣ ነገር አድርጎ የሚመስላቸው ሰዎች አሉ። ኖ አይደለም። ምርመራ ቀደም ብለን ካለ ይነግረናል። ካለ ማወቅ የሚፈልግ ሰው የለም። ያለን በሽታ እኮ ነው ምርመራው የሚያገኘው እንጂ የሌለን በሽታ አይደለም። እና ምርመራ ማድረጉ አይደለም በሽታ የሚያመጣው፣ በሽታው ካለ ምርመራው ያገኘዋል። እንደዛ ብለን ካሰብን እንደተመርምሬ አላደም ራሴን ብጠብቅ ይሻላል ማለቱ ነው የሚጠቅም ብዬ ነው የማስብ።
2: ታዲያ ይህን ነገር ምርመራ አስፈላጊ ዘመናዊ የሕክምና ምርመራ ማድረጉ አስፈላጊነቱ እየነገራችሁን ነው። እንዲህ አይነት ምርመራ የካንሰር ምርመራ ለሚያደርጉ ሴቶች ክሊኒኩ ይልካ እየላከ በጥሪ ያደርግላችኋል? እንዴት ነው?
0: የሚርፋው አሁን ይሄ ማሞግራፊያ የተባለው አሁን እኔ ለምሳሌ ካለሁበት ክሊኒክ ማንንም ሰው ደውዬ እንዲህ አድርግ እንዲያ የማለት ነገር ይሄ የተፈቀደ አይደለም። ሰዎች ሲመጡ ተራ ይዞ ሲመጡ ሲጠይቁኝ ነው እኔ የምንቀሳቀስ እንጂ ዝም ብሎ ሰው እንትን ሳይል እንደዛ መደረግ በህክምና ትክክል አይደለም። ሰዎች መምጣት አለባቸው፣ ህክምና ይሰጥ ብለው መጠየቅ አለባቸው። ይሄ ግን በሀገር ተፈቅዶ እኛ ወደ ህዝቡን ደውለን እንዲህ አድርጉ ይሄ ይጠቅማችኋል ብለን ለማለት ፈቃድ አለን። በሚስራዳ ብሪዮትም በአገር ደረጃም በየኩባት ሆሊሞ ርሽማ ኮምፒውተሩ ያወጣልናል መክሰቡ ያን ርሽማ ይዤ ሰጣቸው ሰዎች አሉ እዚህ ሴክሬታሪዎችም ሆነ ምናምን ደውሉ ላለሁ አንፈልግም ተራ ያስዙላቸዋል እዛው ላይ እና ምንም አሁንም እንኳን አፍናየው ወደማያስፈልግበት ደረጃ ላይ ደርሰናል ምክንያቱም ያለው የህክምና ማዕከል በተለይ በክሊኒክ በቀላሉ ከሰክረህ መስኪራ ጋር ተነጋግሮ ቀጠሮ የማያትና ምርመራውን አድርጎ የመጨረስ ሁኔታ ብዙ ዝባዝን ኬ እንዳይኖር አፍናያ ይካይቡት ምናምን ምናምን እንደዚህ ያለ መጓተት እንዳይመጣ እንቅፋት እንዳይሆን ማለት ነው ይሄ ሁሉ ሰዎችን ከነቀርሳ ለማዳን አብዛኛውን ግን እንደዚህ ያለ ነቀርሳ አሁን ለምሳሌ ጡት ነቀርሳ ሴቶች በሚህን ምርመራ እስካደረጉ ድረስ አይጎድም ምርመራ የማያደርጉ ሰዎች ናቸው ድንገት ሱፕራይዝ ይሆናሉ ነገሩ ከተሰራጨው በኋላ በሰውነት ከተሰራጨው በኋላ ከዛ ጋር መታገሉ አድካሚ ነው ውጤቱም ያው በረዥም ጊዜ ያኔ ሀላ አይደለም ስለዚህ ቀድሞ መጠንቀቁ ጥሩ ነው
1: ጥሩ አጠቃላይ ስለ ህብረተሰቡ አሁን ለምሳሌ የደም ምርመራ የማድረግና እንዲሁም ደግሞ በተለይ ሲጋራ የሚያጨሱ ሰዎች ለት ያለ ምርመራ የሚያስፈልጋቸው ነገር አለ ወይ?
0: አዎ ሌላው ደግሞ አሁን በቅርቡ ወደ ሳላ ገባ ነው ሳላ እንደደለ ሀገር የሚሰጠው
1: ግዜም ይፈቅደው
0: ሳላ ብሪዮት አለ እዛ ላይ ያልገባ ነገር ለህዝብ አይሰጥም አይደለም አይፈቀድም እዛ ሲኖር ነው እንግዲህ እና አሁን መንግስት ፈቅዶ ያስገባው ምርመራ ለሱ ደግሞ የሲቲ ሀዜ ወይም ሲቲ ሲቲ ይባላል የደረትን ወይም ሳምባን የሚያይ ምርመራ ነው ይሄ ሲቲ ነው ለማን ነው ይሄ የሚፈቀደው አብዛኛውን ጊዜ ረዥም ጊዜ ሲጋራ የሚያጨሱ ሰዎች እንግዲህ እንደምታውቁት ሲጋራ ማጨስና የሳምባ ነቀርሳ በጣም የተያያዘ ነገር ነው በ80% ግንኙነት አለው አብዛኛውን ጊዜ ይሄ ነቀርሳ የሚይዛቸው ሰዎች በብዛት ማለት ነው ሲጋራ የሚያጨሱ ስለሆኑ ያን ነቀርሳ በጊዜ ለመያዝ ተብሎ አሁንም ይሄ ነቀርሳ ቢሰራጫል በሰውነት ይገላል ስለዚህ ቀድሞ ለመያዝ ተብሎ አሁን የገባ ሲቲ ምርመራ አለ ሲጋራ ለረዥም ጊዜ የሚያጨሱ ሰዎች በተለይ 15 ዓመት ምናምን በላይ እነዚህ ሰዎች ይህን ምርመራ ማድረግ ይችላሉ የእድሜ ገደብ አለው እና ይህን ከሮፌ ምሽባኻ ጋር በመመካከር እንዲህ ያለ ነገርም አለ ከዚህ ሁሉ ደግሞ ሲጋራን ማቆም ለብዙ ብዙ ችግር የሚያጋልጥ ስለሆነ ማለት ነው ያስፈልጋል
2: በጣም ጥሩ የነፍስ አድን ጥሪ ነው አዎ አዎ ማጨስ ጎጂ ነው የሳምባ ያጠቃል አስቀድሞ ነው በተደጋጋሚ ሐኪሞች የምትመክሩን ለዚህ ላይ እንግዲህ የዚህ አይነት ያስቀድሞ ለማወቅ ምርመራ ማድረጉ የሲቲ በጣም አስፈላጊ እንደሆነ የነገርከን ዶክተር
0: አሁን ሌላው ሶስተኛው ደግሞ አሁን ልጠቅሰው ፈልገው ባጭሩ የአንጀት ነቀርሳ ደግሞ ይህም ደግሞ በሁለተኛ ደረጃ ሰዎችን የሚያጠቃ በሽታ ነው እስራኤል ሀገር ለዚህ ደግሞ እንደዚሁ ከ50 እስከ 70 ዓመት ያሉ ሴቶችም ሆነ ወንዶች የሰገራ ምርመራ ይሰጣቸዋል እንግዲህ ተሰጣቸው ሊያውቁ ይችላሉ ጊዜ ወደ ነርስ ሲገቡ ወደ ዶክተር ሲገቡ እዚህም በዛም ሲመጡ ሁሉ ጊዜ እንሰጣቸዋለን ያን ወረቀት በዚህ አካባቢ ያን ምርመራ እንዲያደርጉ እንሰጣቸዋለን እቃውን እና ያን ማድረግ ደግሞ ሰዎች ላይ ቀባቸው ይችላል ይሄን አድርግ ብሎ ሲሰጠን ያን ማድረግ ያስፈልጋል በየአመቱ ነው የሚደረግ ይሄ የሰገራ ምርመራ ይሄ ደግሞ የአንጀት ነቀርሳን ለመያዝ በጊዜ ለማግኘትና ገና ሰውየው እኮ በሽታ የለውም ገና ሴቷ እኮ የጡት ነቀርሳ ምንም ምልክት የላትም እኮ ገና በትንሹ ለመያዝ የሚደረግ ነገር መሆኑን አንዳንድ ሰዎች እንደ ይህ ምርመራ ማድረጎ ምንድን ነው ያልታመምኩ እኔ ደህና ነኝ ምን የሚሰማኝ ነገር የለም ሊል ይችላል ይሄ ነው እንግዲህ ለዚህ ነው እዚህ ላይ የምንነጋገረው ቀድሞ ማግኘቱ ምን ያህል ጥሩ እንደሆነ እና አንዳንድ ጊዜ ዶክተሮች የሚሉንን ለመረዳት ቢያቅተንም እንደው ያሉን ምክሮች ሰምቶ ማድረጉ በተለይ ሐኪም ወይም ነርሶች በየኩባት ሆሊሙ ይሄ ጥሩ ነገር ነው እላለሁኝ ሁሉን ለመረዳት ያቅታል ከመጨረሻው ደርሶ ነገሩን ለመረዳት በእርግጥ ነጋገሩ መጠየቁ ጥሩ ነው ግን ማድረጉ ግን ከሁሉም በላይ ነው።
1: ጥሩ። አጠቃላይ ቦነስ መልኩ የተለያዩ ብቻ ሳይሆን አሁን እንደተጠቀሱት እንደው በአጠቃላይ በየስንት ጊዜው ነው አጠቃላይ የደም ምርመራ ወይም ሌሎች ምርመራዎች አድርገን የጤናችን ሁኔታ ማወቅ ምን ይችላል?
0: አዎ፣ በተለይ የስኳር በሽታ በየጊዜው መቼም ወጣትም ቢሆን ከለታት እንደው ከመታት መከከል አንዳንድ ጊዜ ማድረጉ ጥሩ ነው። ነገር ግን ከተወሰነ እድሜ በኋላ በተለይ ተደራራቢ በሽታ ያለባቸው ሰዎች እንደ ስኳር፣ እንደ ደም ግፊት፣ ሌላም በሽታ ያለባቸው ሰዎች አብዛኛውን ጊዜ ጠበቅ ያለ ክትትል ስለሚያስፈልጋቸው በአመት አንድ ጊዜ የተለመደ ነው። ስኳሩ በቁጥጥር ካልሆነ ወይም ሌሎች እንደዚህ በምርመራ ክትትል የሚያስፈልጋቸው ኮሌስትሮልም ሌላም ምርመራዎች ክትትል የሚያስፈልጋቸው ከሆነ ሐኪሙ እንደሚለው ከዛም ባነሰ ሁኔታ ምርመራን ተቀብሎ ማድረግ ይቻላል። ግን በአጠቃላይ ግን እንዲህ ያለ ልምድ ሊኖረን ያስፈልጋል። በአመት ገና የማይሆነ ሰውም ቢሆን በአመት አንድ ጊዜ በየሁለት አመቱ ያ ወጣት ከሆነ ላያስፈልግ ይችላል። ይሄ ሁሉ በተለይ ከ50 ዓመት ከ60 ዓመት በላይ የሆኑ ሰዎች ወይም ደግሞ ከዛ በታች ሆነውም ደግሞ በሽታ ካለባቸው እንደዚህ ያለ ክትትል ሊያስፈልጋቸው ይችላል። እና በእርግጥ ግልጽ የሆነ ነገር የለም፣ መመሪያም የለም በየትም ቦታ። ይሄ ልምድ ግን የተለመደ ነገር ነው፣ ጥሩ ነው። በዛ ውስጥ የሚገኙ ነገሮች አሉ፣ እንደ ስኳር፣ እንደ ኮሌስትሮል፣ የኩላሊት፣ የጉበትን ሁኔታ አልፎ አልፎ አንዳንድ ጊዜ አይቶ ሁሉም ነገር ሰላም መሆኑን ማወቅም ለሰዎች እረፍትን ይሰጣል ብዬ አስባለሁ።
1: ጥሩ ማጠቃለያ።
2: ዶክተር ዳንኤል ለሰጠው ገለጻ በጣም እናመሰግናለን። እና ይህ ነፍስ አድን ገለጻ ነው እና እንግዲህ ሰምተን ዝም ማለት ሳይሆን ለራሳችን ህይወት ምርመራ ማድረግ አለብን ማለት ነው።
1: እሺ፣ ማጠቃለያ ካለ
0: አሁን የምለው ያው ለህዝቡ የምለው አሁን ዛሬ የተነጋገርንበት ትልቅ ነገር ነው። ቀድሞ መመርመር፣ እነዚህን ምርመራዎች በተለይ ከአምሳ አመት በላይ የሆኑ ሰዎች ከሐኪም ጋር ተነጋግሮ ቀድሞ መመርመርና ከሐኪም ጋር እንዲያውም እየሄዱ አልፎ አልፎ እንዴት ነው እኔ ባለጤና ነኝ የሚያስፈልገኝ ነገር አለ እንደው ማደርገው ምርመራ አለ ብሎ እንደዚህ ያለ ልምድ ሊኖረንም ይገባል። እና እነዚህን ምርመራዎች ማድረግ ህይወትን ያድናል። ከመታከም የሚበልጥ ነው የበሽታን የሚያጠፋ ወይም ደግሞ የሚያድን ነገር ስለሆነ ይህንን እንድንገነዘብ ህዝቡም እንዲገነዘብ ይህን እመክራለሁ። እንግዲህ እግዚአብሔር ለሁላችንም ጤናችንን ይስጠን።
1: በጣም ነው እናመሰግን። ዶክተር ዳንኤል ረዳይ ሰላም ቀን።
0: አመሰግናለሁ። መልካም ቀን። ባይ ባይ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከመምህርት ቤቲ ካሳ ጋር ትምህርትን በተመለከተ ቃለ ምልልስ እናካሄዳለን። ጤና ይስጥልን መምህርት፣ እንደምን አለሽ?
1: ጤና ይስጥልኝ፣ እንደምን ሰነበታችሁ? እንደምን ከረማችሁ?
0: እኛ ደህና ነን፣ እናመሰግናለን።
1: እሺ፣ እንግዲህ ያው አዲስ ዓመት እየተቃረበ ነው። ልጆችም ወላጆችም አስተማሪዎችም ለአዲስ ዘመን ለአዲስ የትምህርት ጊዜ ዝግጅት ላይ ናቸው ብዬ አምናለሁ። መሆንም አለባቸው።
0: ልክ ነው። እኛ የምንነጋገረው በዚህ ዙሪያ ነው እና እንግዲህ ለሁለት ወራት ያክል ረፍት የቆዩ ልጆች አሉ። መደበኛ እንቅስቃሴያቸውን አቋርጠው ነው የነበሩ። አንዳንዶች ሲሰሩ ነበር፣ አንዳንዶች ቤት በፈለጉት ጊዜ ይተኛሉ። እዛ በፊት ለአዲሱ የትምህርት ዘመን ማድረግ ያለባቸው ብዙ ዝግጅቶች አሉ። እርግጥ ቁሳቁሶች ተገዝተው ይሆናል፣ የጎደለ ሊኖር ይችላል። እስኪ ከዚህ እንጀምር በዝግጅት ዘርፍ።
1: እሺ፣ ከቁሳቁሱ በፊት አንድ መነሳት ያለበት ጉዳይ ያለ ይመስለኛል። ወደ ትምህርት ዝግጅት፣ የመንፈስ ዝግጅት ከቁሳቁሱም ከምንም ከምንም በፊት ልጆች በቃ ወደ እረፍት ሲገቡ የሚሰማቸው ስሜት አለ። እረፍት አልቆ ደግሞ ወደ ትምህርት ለመሄድ ከመሄዳቸው በፊት የሚሰማቸው ስሜት አለ እና ያንን ራስን ዝግጁ ማድረግ ምንድነው? ዝግጁ ማድረግ በቃ እረፍቷ እንኳን ይቺ ሁለት ሶስት ቀን ወደ ትምህርት ቤት መመለሳቸውን ተቀብለው እዛ ዝግጁ መሆን፣ መንፈሳቸውን ራሳቸውን ለትምህርት ማዘጋጀት ይሆናል። ከዛ በኋላ እንግዲህ በዚህ መካከል ብዙ መዘጋጀት ያለባቸው ይመስለኛል አለባቸው። ለምሳሌ የትምህርት መሳሪያ ዝግጅቶች፣ ደብተር፣ መጽሐፍ፣ እስክሪብቶ፣ እርሳስ ሁሉም ልጅ አስፈላጊ ነው የሚሉትን አስተማሪዎች ይልካሉ፣ ዝርዝር ይልካሉ። በዛ መሰረት መገዛቱ ምልክት ማድረግ ማገናዘብ ይሄ ተገዝቷል ወይ ከሚያስፈልገው አንጻር ማለት ነው። ይህን ዝግጁ አድርጎ መገኘት መቀመጥ። ሌላው ደግሞ እንደው የማይረሳማ እንደው በጣም አስፈላጊ ቅድም እንዳልከው ከስራ ተኑረው ወይም ከጨዋታ ኑረው የእንቅልፍ ጊዜያቸው ተዛብቶ አሁን ባንዴ በአንድ ቀን በመስከረም 31 ሲሰሩ ሰንብተው ወይም ደክሟቸው መስከረም 1 እንደ በፊቱ መሆን አይችሉም። ስለዚህ የእንቅልፍ ጊዜያቸውን ከአሁኑ መለማመድ ነው፣ በጊዜ መተኛት። አንድ ልጅ ቢያንስ 6-8 ሰዓት መተኛት አለበት ለነገ ዝግጁ ለመሆን እና ከአሁኑ ጀምሮ ማለማመድ። እንቅልፋቸው እንኳን ባይመጣ አልጋቸው ውስጥ ልተኛ ነው ነገ ትምህርት ቤት አለኝ ብሎ በማሰብ ሳቢ በማድረግ ሞባይልን አርቆ ከራስ ቴሌቪዥኑን ዘግቶ ከራስ ጋር በመሆን በጊዜ ለመተኛት መሞከር። ዛሬ መተኛት ባይችል ነገ ይተኛል፣ ከነገ ወዲያ ይተኛል። የዕለት ሁለት ግን መስከረም አንድ ቀን ግን በጊዜው ተኝቶ በጊዜው ይነሳል። ብዙውን ጊዜ ስህተት ያለው ግንዛቤ ወላጆች ጋር ልጆችም ጋር አለ። በመጀመሪያው ሳምንትኛ ትምህርት አንማር የሚባል ነገር አለ። የለም እንዲህ ብሎ ነገር የለም። ከመጀመሪያው ጀምሮ የሚሰጠው ሁሉ ነገር ለቀጣዩ ወሳኝ ስለሆነ ከመጀመሪያው ቀን መስከረም አንድ ቀን ጀምሮ ከሚሰበሰቡ፣ ከሚናገሩ፣ ከሚጠየቁት ጀምሮ ዝግጁ መሆን አለባቸው። ያ ደግሞ የእነሱ ንቁ አእምሮ በጣም አስፈላጊ ነው።
2: እኔ የምጨምረው ጥያቄ መምህርት ቤቲ ካሳ፣ አሁን አዲስ ዘመን የትምህርት ዘመን ሊመጣ ሲል ወላጅም ተማሪዎችም ልዩ ስሜት ነው የሚኖረው። እንግዲህ የተወሰኑ ቀናት ቀሩ አዲሱ የትምህርት ዘመን ትምህርት ቤቶች ሊከፈቱ። ያልሆኑ ተከትሎ የመምህራን ድርጅት የመምህራን ማህበር ዋና ኃላፊዋ የሆነችው ያፋ ቤን ዳቪድ ዛሬ ለጋዜጣ በሰጠችው መግለጫ ላይ አሁን በተለይ የስማርትፎን የእጅ ቴሌፎን አጠቃቀም ለመቀነስ የሚል አስተያየት ብለዋል። እንዲያው ይሆናል ብለሽ ታስቢያለሽ ወይ?
1: አመሰግናለሁ ስለጥያቄው። በጣም ይሆናል ዛሬ አይደለም ብቻ አሁን በጋድ ወደ ህዝብ ወጣ እንጂ ከአለፈው አመት ጀምሮ ከዛም ጀምሮ የተለያዩ ትምህርት ቤቶች ውስጥ የከለከሉ አሉ። እንደውም ልጆች ሲገቡ የሚያስቀምጡበት የሚቆለፍ ሳጥን በእያንዳንዱ ክፍል ውስጥ ሁሉ ተዘጋጅቶ ቁጭ ብሏል። ይሄ ሆኖ መቼ ነው? ከአመት ከሁለት አመት በፊት ነው። ለምን ወደ ስራ አልተገባም ቢባል በነበረው ባሳለፍነው የጦርነት ጊዜያቶች አካባቢው ወሳኝ ስለሆነ ስልክም የተለያዩ ጥሪዎች ስለሚያስፈልጉ በዛ ምክንያት አልተቆለፈም እንጂ አሁን የቆየ እቅድ ነው። ወደ ተግባር ይወጣል ብዬ አምናለሁ።
0: እንዲወጣም ደግሞ አመኛለሁ። አዎ መምህርት ቤቲ፣ አንዱ በዚህ ዘመን ለልጆች ብቻ ሳይሆን ለእኛም ጭምር ችግር ከፈጠሩ ነገሮች አንዱ ብዬ ማስበው ይሄ ስማርትፎን ነው። ይሄ ዘመናዊ ስልክ እንዲያው እሱን ካልነካን ከእሱ ጋር ካልዋል አሁን እንኳን አንቺን እያነጋገርነን የነሻየው ስልካችን ጋር ነንና እንዴት ነው ማሻሻል የምንችለው? ራሱ በልጆች ዙሪያ ሳይሆን በቤተሰብ በአጠቃላይ ችግር የፈጠረ ነገር ነው እና እንዴት ነው ለተወሰነ ጊዜ አሁን አያስፈልገኝም ብለን የምንተው? ልጆችንም በዚህ መልኩ ልናላምዳቸው የምንችለው ከእኛ ጀምሮ?
1: እንግዲህ ልጆች የእኛ መስታወቶች ናቸው። ቤተሰብ እንዴት የቤተሰብ አስተዳደር ልጆች ላይ ይታያል። ብዙም ጊዜ አሁን እኛ እንዳስተማሪ ልጆችን ስናነጋግር የልጆች የዕለት በዕለት ተግባራት ከወላጆች ጋር የእነሱን ወላጆቻቸውን የቤታቸውን ስለሚያንጸባርቁ መገመት አይከብደንም፣ እንዳስተማሪ ማለት ነው። እንግዲህ እንደ ቤተሰብ ደግሞ ስናየው እያንዳንዱ ቤተሰብ ኃላፊነት በመውሰድ ስልክ የሚጠቀሙበትን ጊዜ መገደብ ነው። መገደብ በቃ ከመተኛት በፊት ግማሽ ሰዓት፣ ካስፈልገ ግማሽ ሰዓት የስልክ በጎን አድርጎ የቤተሰብ ሰዓት መፍጠር፣ አንድ ላይ ልጆችና ቤተሰቦች እሱን ተው። የማንበብ ከመተኛት በፊት አሁን እኛ ከመተኛታችን በፊት ሞባይል ይዘን ስንጎረጉር ምናምን ሰዓቱ ጨለቅ ብሎ ይሄዳል። ከኛ የውና እነሱም እንደዛው ናቸው። እኛ ምንድነው ማድረግ ያለብን? ህጻናቶች ከሆኑ እድሜያቸው ወጣት ከሆኑ ኤሌመንታሪ ስኩል ከሆኑ አንደኛ ደረጃ ትምህርት ቤት ከሆኑ ወላጆቻቸው መጽሐፍ ይዘው ካዩቸው እነሱም መጽሐፍ ነው የሚይዙ እና ከሞባይል ይልቅ ወደ መጽሐፍ ማድላት፣ ቴሌቪዥኑንም መዝጋት፣ ስልኩንም መዝጋት ማስለመድ ቀላል አይደለም። ግን ዛሬ 10 ደቂቃ ከሆነ ነገ ግማሽ ሰዓት፣ ከነገ ወዲያ 2 ሰዓት፣ ከዛ በኋላ እንደዛ እየተባለ የመተው ጊዜ ማስፋት እና ከወላጆች ነው መጀመር ያለበት። በእርግጥ ትክክል ነው። ከዛ ወደ ልጆቹ መሄድ ነው። ደግሞ ያ ዛሬ 10 ደቂቃ ከተባለ 10 ደቂቃ በቃ ከምንናገር በስተጀርባ መቆም። ልጆች በጣም ጎበዞች ናቸው። ቃላችንን ይጠብቃሉ። እኛ ቃላችን ስንጠብቅ እነሱም ይጠብቃሉ። ይቻላል ስንል ይቻላል፣ አይቻልም ስንል አይቻልም እንደሆነ ከልጅነታቸው ጀምረን ማስረዳት፣ በተግባር ማሳየት። የእኛ ተግባር እነሱ ላይ አለው ትልቅ አስተዋጽኦ።
2: መምህርት ቤቲ ካሳ፣ ወደ ምግብ መቼም ወጣት ታዳጊ ልጆች ትልቅ ሰውን ሳይባል ለህይወታችን ምግብ ውሃ ወሳኝ ስለሆነ አሁን እንግዲህ የትምህርቱ በሚሄዱበት ጊዜ ምን ትመክሪያለሽ? እንግዲህ
1: ልጆች ወደ ትምህርት ቤት ሲሄዱ ቢቻል ቢቻል ከመሄዳቸው በፊት የሆነ ነገር በልቶ ቢሄዱ ጥሩ ነው። ለምን? ጭንቅላታቸውም ይቀበላል። በልቶ የመጠቆስ በልቶ በጣም አስፈላጊ ነው ለልጆች። ቆስ ቀደም ብሎ አስመስቶ 10 ደቂቃ ትንሹም ነገር ብትሆን አቅምቶ አብልቶ መላክ ለልጆች ንቃት አላቸው ሲገቡ ትምህርት ቤት ሲጀምሩ። ከዛም ባሻገር ደግሞ ቦርሳቸው ውስጥ ዳቦና ቸኮሌት ብቻ ቀብቶ ማስቀመጥ ሳይሆን እዛ ብዙዎች ልጆች እናያቸዋለን እረፍት ላይ አውጥተው ነው የሚጥሉት። ለምን ደው የምጥለው ምግቡን? የምግብ ሰዓት አለ፣ 10 ሰዓት አለ፣ 12 ሰዓት ላይ አለ፣ 2 ሰዓት ላይ አለ። እና ለምንድን ነው የምትጥለው አውጥተህ ስንላቸው፣ አይ እኔ እናቴ ማልወደውን ያደረገችልኝ ይሉናል። እና መጀመሪያ ወላጆች ልጆችን ምን ላድርግልህ ብለው ይጠይቋቸው። መልካም ነው እንዳይጥሉት ማለት ነው። ዝም ብሎ ቢያስቀምጡ ነው ይጥሉታል። ለልጆችም ገረላቸው።
0: አዎ እንደ ፍላጎታቸው አንዳንዴ ደግሞ
1: አዎ እንደ ፍላጎታቸው ቢያዘጋጁላቸው ሳንዱች ብቻ ሳይሆን ደግሞ ፍራፍሬ አታክልት ቁርጥርጥርጥ አድርገው በሌላ ቀደሙ ቢያስቀምጡላቸው ወደ ካኪፍ ምናምን ሳይሆን ገንቢ ምግቦችን ጤናማ ምግቦችን ቢሰጧቸው ሚስ ኮካኮላ ሳይሆን አሁን እኛ በትምህርት ቤት ክልክል ነው ሚስ ኮካኮላ ውሃ ቢያስይዟቸው ለልጆቹ ጭንቅላታቸው እየተገነባ አይደለ ሲማሩ ከጭንቅላት መገንባት ደግሞ ዋነኛውን ያዘገው ምግብ ነው እና ምግብም ተመጣጣኝ መሆን አለበት ብዬ አስባለሁ።
2: በእንዲህ እንዳለ ወደ ማጠቃለያ ስንመጣ በዚህ ትምህርትን በተመለከተ እንግዲህ እኛ በባህላችን በቤታችን እንግዳ መቀበል ይህ የታወቀ ባህላችን ነው አይደለ? አሁን እንግዲህ ለተማሪዎቹ ግልጽ ጥብ ምቹ የሆነ የመማሪያ ክፍል ቦታ ያስፈልጋልና በዚህ ላይ ምን ትመክሪያለሽ መምህርት?
1: እንግዲህ እንደ ኢኮኖሚያችን ነው። በኖርማል የሚባለው ምንድነው? አንድ ልጅ ክፍሉ ውስጥ የሚተኛበት ክፍል ውስጥ ቴሌቪዥን ሳይሆን መሆን ያለበት የማጥኛ ጠረጴዛ፣ የመቀመጫ ወንበር የሚመች የደብተርና የመጽሐፍ መደርደሪያ ነው መኖር ያለበት፣ ቴሌቪዥን ምናምን አይደለም። እና በተቻላቸው እያንዳንዳቸው እንኳን ለልጆች እግዚአብሔር ይመስገን ከሁለት ልጅ ከሶስት ልጅ በላይ ያለን ልንኖር እንችላለን። ለእነሱ እንደሚበቃ አድርጎ አንድ ክፍል ግን የማጥኛ ጊዜ ሊኖራቸው በጣም መከራል። ሰዓታችሁ ከመሄዱ በፊት አንድ ነገር እናንሳ ያልተነሳ እስካሁን ድረስ በሚቀጥለው አመት ጀምሮ በህግ የተመሰረተ በህግ የጸደቀ የወላጆችና የመምህራን የስልክ ቢሆን የአካል ግንኙነት ግድብነት በአዋጅ ታውጇል። በህግ መሰረት ማለት ነው። ምን ማለት ነው? አንድ ወላጅ በፈለገው ሰዓት ለአስተማሪዋ መደወል አይችልም። በፈለገው ሰዓት እንደ በፊቱ እስከዛሬ ድረስ እንደነበረው በፈለገው ሰዓት እንደው ማግኘት አይችልም። በፈለገው ሰዓት ከልጆች ጋር ትምህርት ቤት መግባት አይችልም፣ አስፈላጊ ሆኖ ካልተጠራ በስተቀር። ይሄንን ነገር ለወላጆች አደራ የምለው ምንድን ነው? እያንዳንዱ አስተማሪ ወላጅ የሚቀበልበትን ሰዓት ይልካል። በዛ መሰረት ነው መደወል ያለብን ለወላጆች። ዛሬ በህግ የጸደቀ ጉዳይ ነው። ይህንን ሳናነሳ እንዳናልፈው ብዬ ነው። ያች ጊዜ ካለፈች ደግሞ አስተማሪውም አትቀበልም እና ያችን ጊዜ አዎ ሌሎችም ይኖራሉ እና በሰዓት የመቆም ሰዓትን የማክበር ነገር እንደው የአበሻና ሰዓት የሚለውን ገሸሽ አድርገን ጥለን እኩል እንድንራመድ አደራ እላለሁ። አመሰግናለሁ።
0: እኛም በጣም ነው እናመሰግን መምህርት ቤቲ ካሳ፣ በጣም ትልቅ ነገሮች እናነሳሽው፣ በጣም እናመሰግናለን። ሰላም ቀን።
1: ሰላም
2: ዋሉ። ዳራባ
0: እንትና። እንግዲህ አድማጮቻችን ስርጭታችን ስለ እየተጠናቀቀ ነው። ሻየው ለቴክኒክ ባለሙያችን ናቲ ብላንኬት እናመሰግናለን፣ በፕሮግራማችን ለተሳተፉት በሙሉ። ለዶክተር ዳንኤል ረዳይ እናመሰግናለን። መልካም ቀን ነው ምንል ሻየው።
2: ኦ እንግዲህ ለማታው ስኬታማ ስራ ለ7 ሰዓት ደስ ያለቀኝ።
0: አሜን።

0: С 14 по 19 сентября в Израиле большие сольные концерты блистательной Этери Бериашвили с откровенной программой «История одной». Билеты в интернет Касси Шоумен.
1: Маечка, ты должна мне помочь. Я тут пытаюсь отправить по WhatsApp наклейку «Шаббат шалом», но почему-то не получается. Ой, вей.
2: Конечно, Анна, наш сотрудник все вам объяснит.
3: Пережившие Холокост и члены их семей. Мы здесь, чтобы помогать вам в самых разных ситуациях. Управление по правам лиц, переживших Холокост, в канцелярии премьер-министра. Дом для переживших Холокост. Звездочка 5105.
4: В кулинарии очень важно выбирать качественные продукты. И, конечно, уделять внимание соусу. Майонез Махеев делает мое блюдо вкуснее.
5: Махсаней Ашук. Сеть супермаркетов. Более 70 филиалов по всей стране. А акции? Вот это акции. Махсаней Ашук. Побеждаем любой ценой.
6: Неподражаемый голос, покоривший миллионы. Сергей Пенкин в юбилейном супершоу с 4 сентября в Израиле. Не пропустите. Билеты 03-624-3867.
7: Скоро на Канрека. Обратный отчет. Дневник выборов 2026. Последние политические события и драмы. Интервью с кандидатами в Кнессет. Комментарии, аналитика и оценки. Обратный отчет. Каждый четверг в 8.05 на Канрека. Ведущий Габи Вольфсон.
8: ካናሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
9: ከምሽቱ 7 ሰዓት እስከ 8 ሰዓት
8: የሚያሰራጨው ዝግጅት እነሆ ጀመረ።
10: ጤናስጥልን ክብራትና ክብራን አድማጮቻችን እንደምናመሻችሁ ሂለተ ማክሰኞ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንደሆነ እንመኛለን። ዛሬ ለቱ እንደ ብራንዝ ዘመን አቆጣጠር ዮም ሽልሺ ዩድ ቤት በኤሉል ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 25 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ነሐሴ 19 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮኒ ካህታ ነው። የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የባህልና ኪነ ጥበብ ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። የመከላከያ ሚኒስትር ኢስራኤል ካዛሬ በሄርሞን የሶሪያ ግዛት አካባቢ ጉብኝት አካሄዱ። የክኔሴት አባል ሲቪል ስኮት በሰማሪያ ቀበሌ በሚገኘውና በተከለከለው ማዳማ በተባለው የፍልስጤም ገጠር መግባታቸው ብዙ ነቀፌታን አስከተለ። አህዱት የተሰኘው ፓርቲ ሊቀመንበር ጊላድ አርዳን ጠቅላይ ሚኒስትር ናታንያሁ የሚመሩት አስተዳደር የቀኝ ክንፍ መንግስት አይደለም በማለት ተቹ። ፕሬዝዳንት ሄርጾግ ከሃይማኖት ካሳው ቤተሰቦች ጋር ተገናኝተው ተወያዩ። የሻባክ ድርጅት በምርመራው በፍለጋው ሂደት ጣልቃ መግባቱን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። የመከላከያ ሚኒስትር ኢስራኤል ካዛሬ በሄርሞን የሶሪያ ግዛት አካባቢ ጉብኝት አካሄዱ። መከላከያ ሚኒስትሩ በጉብኝታቸው ወቅት ባሰሙት ንግግር የእስራኤል ጦር በሶሪያ ግዛት ይቆያል፣ ለደህንነታችን ስጋት እስካለ ድረስ ስጋቱን እስክናስወግድ ድረስ ጦሩ ቦታውን አይለቅም፣ በሶሪያ ቱርክ ወታደራዊ ይዞታዋን ለማጠናከር ያደረገችውን ጥረት አሰናክተናል፣ ለወደፊትም በዚሁ እንደምንቀጥል አቋማችን መታወቅ አለበት ብሏል የመከላከያ ሚኒስትር ኢስራኤል ካዝ። የክኔሴት አባል ሲቪል ስኮት በሶማሪያ ቀበሌ በሚገኘውና በተከለከለው ማዳማ በተባለው የፍልስጤም ገጠር መግባታቸው ብዙ ነቀፌታን አስከተለ። በጽዮኒታ ዳቲት ፓርቲ ስር የክኔሴት አባልና በክኔሴት የትምህርት ጉዳይ ቋሚ ኮሚቴ ሊቀመንበር ሆነው እያገለገሉ ያሉት ሲቪል ስኮት ወደ ፍልስጤማዊ ገጠር የገቡት በእስራኤል መከላከያ ሰራዊት ወታደሮች እየተጠበቁ ነው። ዝቢ ስኮት ወደ ገጠሩ የገቡት ከሶስት የቀኝ ክንፍ አክቲቪስቶች ጋር ሲሆን ለሽብርተኞች የተሰራውን ሐውልት ሲያፈርሱ በቪዲዮ ታይቷል። ከቀናት በፊት እንደገለጹት መከላከያ ሰራዊቱ ለሽብርተኞች የተሰራውን ሐውልት እንዲያፈርስ ጠይቄ ነበር ግን አልተፈጸመም ብለዋል። የእስራኤል ከፍተኛ የደህንነት ጥበቃ አባላት የክኔሴት አባል ዝቢ ስኮት ወደ ፍልስጤማዊ ገጠር መግባታቸው ምርጫው ሲቃረብ የክኔሴት አባላትና ሚኒስትሮች በአካባቢው ግጭት እንዲሆን እየገፋፉ ነው በማለት ነቅፏል። አንድ እስራኤል ደህንነት ጥበቃ ባለስልጣን ከቃል አቀባያችን ካርሜላ ምናሸ ጋር ባካሄዱት ቃለ ምልልስ እንደገለጹት የፖለቲካ አመራሩ በቀበሌዎች ችግሩን ለመፍጠር የእስራኤል ወታደሮችን እየተጠቀመባቸው ነው፣ ይህ ደግሞ ዘመቻ እንድናካሄድ ሊያደርግ የሚችል ነው በማለት አስጠንቅቋል። የቀድሞ እስራኤል ጠቅላይ ኤታማዦር ሹም ዳን ሃሉጽ በበኩላቸው የዝቢ ስኮት ወደ ፍልስጤማዊ ገጠር ለመግባታቸው ኃላፊነት መውሰድ ያለበት መከላከያ ሰራዊቱ ነው፣ የጦር አዛዦች አካባቢውን ግጭት ውስጥ ለማስገባት የሚሞክሩት የቀኝ ክንፍ የመንግስት ባለስልጣናትን እንቅስቃሴ ማስቆም አለባቸው፣ ጠንካራ መግለጫ ማውጣት ብቻ ሳይሆን እርምጃ መውሰድ ይጠበቅባቸዋል ብለዋል ዳን ሃሉጽ። ፕሬዝዳንት ኢስሐቅ ሄርጾግ ከሃይማኖት ካሳው ቤተሰቦች ጋር ዛሬ ተገናኝተው ተወያዩ። ፕሬዝዳንት ሄርጾግ ከሃይማኖት ቤተሰቦች ጋር በተገናኙበት ወቅት የጠቅላላ ደህንነት ጥበቃው ሻባክ በፍለጋው ጣልቃ መግባቱን ገልጸዋል። ለሻባክ ድርጅት ኃላፊ ዳቪድ ዚኒ ስልክ ደውዬ ስጠይቃቸው ድርጅታቸው በፍለጋው ጣልቃ መግባቱን ገልጸውልኛል፣ ሻባክ በሙሉ ኃይሉ ገብቶ ፍለጋ እያካሄደ ነው በማለት ተናግረዋል። ፕሬዝዳንት ሄርጾግ የሃይማኖት ቤተሰቦች ሻባክ በፍለጋው ጣልቃ እንዲገባ ለበርካታ ጊዜያት ሲጠይቁ ነበር፣ ሃይማኖት ከጠፋች 2 ዓመታት ከ6 ወራት የሆነ ነው። በኢየሩሳሌም ከተማ የሚገኘውን የኡንራ መስሪያ ቤት ቦታ ማስለቀቅ ዛሬ ተጀመረ። ኡንራ የተባለው ድርጅት በተባበሩት መንግስታት ድርጅት የተቋቋመና ለፍልስጤማውያን እርዳታ ሲያቀርብ ነበር። ይሁን እንጂ ሰራተኞቹ በሽብር ጥቃት ተካፍለዋል በመባሉ እስራኤል ህግ ደንግጋ የኡንራን እንቅስቃሴ ማስቆሟ ይታወሳል። በኢየሩሳሌም ከተማ አካባቢ በተባለው ገጠር የሚገኘው መስሪያ ቤት እንዲለቀቅ የተደረገው በጠቅላይ ሚኒስትር ናታንያሁ ትእዛዝ መሰረት ነው። ናታንያሁ ዛሬ በጉዳዩ ይፋ ባደረጉት መልእክት የኡንራ መስሪያ ቤት እንዲለቀቅ መመሪያ የሰጠሁት በህጉ በተቀመጠው መሰረት ነው። የድርጅቱ ሰራተኞች ጥቅምት 7 በነበረው በሽብር ጥቃት እስከተካፈሉ ድረስ በግዛታችን እንቅስቃሴ እንዲኖረው ሀገራችን አትፈቅድም ብለዋል ጠቅላይ ሚኒስትር ናታንያሁ። አሃዱት የተሰኘው ፓርቲ ሊቀመንበር ጊላድ አርዳን ጠቅላይ ሚኒስትር ናታንያሁ የሚመሩት አስተዳደር የቀኝ ክንፍ መንግስት አይደለም በማለት ተቹ። ጊላድ አርዳን ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ የናታንያሁ አስተዳደር ራሱን የቀኝ ክንፍ መንግስት ነኝ እያለ እንደሚጠራው የቀኝ ክንፍ መንግስት አይደለም፣ በቀኝ ክንፍ መንግስት የቀኝ ክንፍ ያልሆነ እንቅስቃሴ አለ፣ የሃሬዲም ወጣቶች በመከላከያ ሰራዊቱ አይዘምቱም፣ ይህ ደግሞ በሀገሪቱ ደህንነት ላይ ጉዳት ያደርሳል፣ የክኔሴት አባል ዝቢ ስኮት ባለፉት 4 ዓመታት ውስጥ ምንም አልሰሩም፣ ግጭትን ለማስቆም አልጣሩም፣ ግን ዛሬ ሀውልት አላፈረሰም ጦሩ ብለው ወደ ፍልስጤም ገጠር በመግባት እንዲታወሱ ሆኗል በማለት ጊላድ አርዳን የናታንያሁን አስተዳደር የቀኝ ዘመም የፖለቲካ አቋም ያለው መንግስት አለመሆኑን ገልጸዋል። ይሁን እንጂ እሳቸውም በሊኩድ ፓርቲ አባል የነበሩና በስሩ ብዙ የሰሩ ናቸው። የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር ዛሬ ባዛ ሰርጥ ጉብኝት አካሄዱ። የኤታማዦር ሹሙ በጉብኝታቸው ወቅት ባሰሙት ንግግር ጠላቶቻችን ራሳቸውን እንደ አዲስ እንዲያደራጁ እድል አንሰጣቸውም፣ ሽብርተኞች የሽብር መፈጸሚያ ተቋማትን እንዲገነቡና ወደ ጥቅምት 6 ቀን 2023 ዓ.ም እንዲመልሱን አናደርግም፣ መከላከያ ሰራዊቱ የአዛ ሰርጥ አዋሳኝ ድንበር ነዋሪዎችን ስጋት ይረዳል፣ ይሁን እንጂ ስጋት በሚፈጥሩ ላይ ጦሩ የመድረስ አቅም አለው፣ ጥቅምት 7 ቀን የሽብር ጥቃት የፈጸመን አሸባሪ ሁሉ እየተከታተልን እንደመስሰዋለን ብለዋል የኤታማዦር ሹሙ። ይህ በእንዲህ እንዳለ የመከላከያ ሰራዊቱና የጠቅላላ ደህንነት ጥበቃው ድርጅት በጋዛ ሰርጥ 5 የሐማስ የጦር መሳሪያ መጋዘኖችን ማውደማቸውን አስታውቀዋል። የጦር መሳሪያ መጋዘኖች ሮኬቶችን፣ የተለያዩ ጦር መሳሪያዎችን፣ ፈንጆችን፣ ቦምቦችንና የመሳሰሉትን ይዘው ነበር። የተሰሩትም ከመስጊድና የሰብአዊ እርዳታ መስጫ ተቋማት አካባቢ ነበር ተብሏል። እስራኤልም ሆነ የአዛ ሰርጥ ጦር መሳሪያ ታጣቂዎች በአካባቢው የሚያደርጉትን እንቅስቃሴ ማቆም የሚገባቸው መሆኑን የአዛ ሰርጥ የሰላም ምክር ቤት ጥሪ አቀረበ። አንድ የምክር ቤቱ ከፍተኛ ባለስልጣን እንደገለጹት ያዛሰርጥ ፍልስጤማውያኑም ሆኑ እስራኤል በአካባቢው ወታደራዊ እንቅስቃሴዎችን ማቆም አለባቸው። እስራኤል ባዛ ጥቃት መፈጸሟን ማቆም ይገባታል። ፍልስጤማውያንም ተንሳፋፊ መሳሪያዎችን መላክ የለባቸውም ብለዋል። ያዛሰርጥ ፍልስጤማውያን ወደ እስራኤል ፊኛዎችን፣ ድሮኖችንና ተንሳፋፊ መሳሪያዎችን መላካቸውን ማቆም አለባቸው በማለት ማቆም ለማስቆም የሰላም ምክር ቤቱ እንቅስቃሴ ማድረግ አለበት በማለት እስራኤል የሶስት ቀን የጊዜ ገደብ መስጠቷ ይታወቃል። በአሜሪካና ኢራን መካከል ያለው አለመግባባት ዛሬም መፍትሄ አልባ እንደቀጠለ ነው። አሜሪካ ኢራንና አያቶላ አስተዳደር በኢኮኖሚ ጫና ለማንበርከክ ማዕቀቦችን አካብዳለች። ኢራንም ሁኔታውን ለማስቀረት ብዙ ጸረ አሜሪካ እንቅስቃሴዎችን እያሰበችበት መሆኑ ተገልጿል። ፕሬዝዳንት ትራምፕ የኢራን መንግስት በገጠመው የኢኮኖሚ ቀውስ ምክንያት ዜጎችን በግፍ እየገደለ ነው፣ ከዚህ ድርጊቱ መቆጠብ አለበት፣ የኢራን እስላማዊ ሪፐብሊክ የወደቀና በጦሩ ላሉ አካላት እንኳ ደሞዝ ከማይከፍልበት ደረጃ ደርሷል በማለት ዛሬ በማህበራዊ መገናኛው ታራቸው ገልጿል። በአውሮፓ የተከሰተው ሞቃታማ የአየር ጸባይ በሺዎች የሚቆጠሩ ሰዎችን ህይወት አጠፋ ተባለ። የብሪታንያው ጋርዲያን ጋዜጣ ዛሬ ባሰራጨው ዘገባ በዚህ የበጋ ወራት በነበሩ ሞቃታማ ቀናት 35,000 ዜጎች በአውሮፓ ሀገራት ህይወታቸው አልፏል። ሞቃታማ የአየር ጸባይ ብዙ ጉዳት ካደረሰባቸው ሀገራት መካከል ጀርመን፣ ፈረንሳይና ስፔን ዋነኞቹ ናቸው ብሏል ጋርዲያን። በአየር ንብረት ዙሪያ ምርምርና ጥናት የሚያደርጉ ምሁራን እንደገለጹት የሟቾች ቁጥር እየጨመረ ይሄዳል ብለዋል። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቅል ከ99 ሳንቲም ሲመነዘር፣ አንድ ዩሮ በ3 ሸቅል ከ48 አህጉሮች ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በነገ ዕለት ሙቀቱ ይጨምራል። በተለይ በመካከለኛው የአገሪቱ ክፍልና ተራራማ ቦታዎች ሞቃታማ አየር ጸባይ እንደሚኖር የዘርፉ ባለሙያዎች ያደረሱን የአየር ትንበያ ጠቁሟል። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴል አቪቭና ሃይፋ 31፣ በብኤርሸባ 36፣ በኤላት 42 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ተከበራችሁ አድማጮቻችን፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከት ነው ጋበዝ ነው የቀድሞ ክነሴት አባላቶች ለመመላ ነው። ጤና ይስጥልን አቶ ሽለሙ፣ እንዴት አመሸ?
1: ጤና ይስጥልን አቶ ሰጠ፣ እንዴት አመሸ? ደህና ነው ወይ?
0: ደህና ነኝ። እንግዲህ የተለያዩ እርስ ጉዳዮች አሉ። እስኪ እንዲያው ከዛ በፊት አሁን የሻባክ ድርጅት በሃይማኖት ካሳው ፍለጋ ጉዳይ ጣልቃ መግባቱን ሰምተናል። ፕሬዚዳንት ሄርጾግ ተናገሩ ተብሎ እንዴት ነው? ምን ተጽዕኖ ይኖረዋል?
1: ሲጀመር እቺ ልጅ በእውነት ከቤቷ ጠፍታ ተጠልፋ የትም ቦታ አይደለችም። መርካስ ሊጣ ወይም ደግሞ ያን ቦታ አዲስ መጤዎችን የሚያስተናግድና አዲስ መጤዎችን የእነሱን ደህንነታቸውን መስከበር ያለበት ቦታ ነው እና እዛ እንደዚ አይነት ቦታ ጥበቃ ካለበት ቦታ ስትጠፋ እስከ ዛሬ ድረስ ሻባክ አለመግባቱ በጣም የሚያሳዝን እና በእውነት በአመለካከቱ ይህን ያህል ቀናት ስንት ዓመታት እንደዚህ በሆኑ በጣም የሚያሳዝን ነው። ግን ወዲያውኑ እንደጠፋች ሌሎችን ለምሳሌ ባለፈው አንድ ህፃን ወይም ደግሞ እናትና ልጅ ወደ ኤሮፓ ለጥዩ ልደው ለጉብኝት ስደው ጠፉ ተብሎ በቃ ሀገሩ ወደ 300 ፖሊሶችን መርማሪ በማድረግ ዓለም አቀፍ ምርመራ በማድረግ እነዚያ ተገኙ። እች ልጅ ግን መርካስ ሊጣ ጥፋት ሀልቴሻ ጠፍታ በዛ ውቀት ወዲያውኑ ፍለጋ ሳይደረግላት በደንብ ተደርጎ አሁን ደግሞ የደህንነት ደግሞ የሀገር ውስጥ ደህንነት የገባበት በጉዳዩ አሁን ቅርብ ጊዜ ነው። በጣም ነው የሚያሳዝነው ይህን ያህል ጊዜ መዘግየቱ። ህፃናት ልጅ ናት እቺ ልጅ ምናልባት የምታውቀው ነገር የላትም። እንዲያውም እንደዚህ ህፃን በመሆኗ ቶሎ ውሳኔ መወሰን ሲገባው ዘግይቶ ተወሰነ። ለማንኛውም ግን ዘግይቶ ቢወሰንም ውጤት የሚያመጣ ከሆነ እንግዲህ በትዕግስት ውጤቱን እናያለን ማለት ነው። እና ግን በጣም በጣም አሳዛኝ ነገር ነው።
0: አዎ፣ ቤተሰቦችም ሲጠይቁት የነበረው ነው። እስኪ እንግዲህ ውጤቱን እንመለከታለን በቀጣይ በቅርቡ ተገንታ በተለይ በአዲሱ ዓመት ከቤተሰቦቿ ጋር እንድትቀላቀል እንመኛለን። ሌላው እንግዲህ ፖለቲካው እየተሟሟቀ ነው። አዳዲስ ፓርቲዎችም ነባሮችም የራሳቸውን እንቅስቃሴ እያደረጉ ነው እና እንደው በአጠቃላይ እንዴት ተመለከትከው?
1: በአጠቃላይ ከሰባት ቀን አስረኛ ወር 2023 ዓመተ ምህረት ጀምሮ ያ ውድቀት ያ ችግር ያመጣው የእስራኤልን ማህበረሰብ በጣም የሚያሳዝን እና ጉጉት ውስጥ የሚያስገባና ነው። ማህበረሰቡ በጣም ተከፋፍሏል። የተከፋፈለበት ምክንያት አንደኛ የጦርነቱ ውጤት፣ ሁለተኛ ደግሞ ያው ብሔራዊ ምርጫ በየአራት ዓመቱ ስለሚደረግ ይህ ገዢው መንግስት አራት ዓመት ገዝቶ መጨረሻ ላይ ወደ ምርጫ መጥቷል። ያ ማለት ይህ የሰባት ቀናት ይህ ጦርነት የተጀመረው ይህ መንግስት ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራው መንግስት መግዛት ከጀመረ ከአመት በኋላ ነው እና ከአመት በኋላ ይህ ጦርነት በመሆኑ ከዛ በኋላ ያው ሶስት አመት እየሆነ ነው የጦርነቱ እና ውጤቱ የሚገመገምበት ጊዜ ነው። ስለዚህ አሁን ያሉት ፓርቲዎችን የሚገርምህ የተቃዋሚ ፓርቲዎች የነበሩበትም የተንኮታኮቱ አሉ። ለምሳሌ ቤኒ ጋንጽ ብንወስደው ወደ 8 ወደ 9 ቦታ የነበረው ዛሬ ጭራሽ የመግቢያ መስፈርቱንም የማለፍ አቅም እንደሌለው ነው። የሽ አቲድ የሚባለው ደግሞ በያይር ላፒድ የሚመራው ፓርቲ 24 ቦታ ነበረው። አሁን ከቤኔት ጋር ሆነው ያደረጉት ጥምር በሚደረገው ህዝባዊ ግምገማ 14 15 13 ነው የሚቀበሉ። ግን ከነሱ በላይ ዛሬ ተተክቶ አዲስ ፓርቲ የቤኒ ጋንጽ አባል የነበረው ያሻር የሚባለው በአይዘንኮት የሚመራው አዲስ ፓርቲ ግን ዛሬ ሁሉንም ፓርቲ አልፎ በተለይ ግማሽ በላይ የሚሆኑ ህዝብ ግምጋሚዎች የሚሰጡ ግምት ጠቅላይ ሚኒስትርነት ለመሆን እንደሚወዳደር ነው። እንደዚሁም ደግሞ የሰራተኛው ፓርቲ መፍለገታ ቦዳ የሚባለው ከመረዝ ጋር ተጣምረው 4 ቦታ ነበራቸው። አሁን ግን በሚደረገው ህዝባዊ ግምገማ እነሱ ወደ 11 እና 10 ያገኛሉ። እንዲሁም ደግሞ የአረብ ፓርቲዎች ካላቸው ጭንቀት መቸገር የተነሳ በአካባቢያቸው ላይ በሚደረገው በተለይ የወንጀል ስራ እና ግድያ ያው ምንም መፍትሄ ስላልተገኘለት ህዝቡ በመቆርቆር ላይ ስለሆነ ይህን መንግስት መቀየር አለበት ብለው ስለሚያምኑ በዛ አካባቢም ሁለቱ የተወዳዳሪ ፓርቲዎች ሁለት ፓርቲ አለ። አንዱ ፓርቲ 3 ፓርቲዎችን ያካተተ ሲሆን አንዱ ደግሞ ማንሱር አባስ ጥምር መንግስት እገባለሁ ትብሎ ተስፋ የሚያደርገው እነዚህ ሁሉ እነሱ ደግሞ 12-13 ቦታ ያገኛሉ፣ እንዲያውም እስከ 17 ይደርሳሉ ተብሎ ሁሉ ይገመታል። ይህ እንዲህ እንዳለ ሊኩድ የሚባለው አንጋፋና ገዥ መንግስት ደግሞ በሚደረገው ህዝባዊ ግምገማ አሁን 33 የክረስት አባል ነበራቸው። ከ33 አሁን ወደ 24 እና ከ22 እስከ 24 ባለው ውስጥ ነው ያሉ። ያ ማለት ከፍተኛ ለውጥ አለ ማለትም በዛ አካባቢ። ሌሎች ፓርቲዎችም እንደዚሁ እየተጠናከሩም አሉ እየደከሙም አሉ። በጥቅሉ ግን አሁን የምናነጋገራቸው ነገሮች በሙሉ አሁን ተወካዮች ክነሰት ያላቸውን ነው። ግን ተወካዮች ክነሰት ከሌላቸው ውጭ ደግሞ አሁን አዳዲስ የተፈጠሩ ፓርቲዎች አሉ። እነሱን እንግዲህ የእነሱን ውድ ደግሞ ቆይተን ነው የምናየው። እንደምንደ
0: ኦፌር ቪንተር የተባሉት በተለይ ጀነራል ብዙ የታገሉ ናቸው፣ ብዙ በጠሩ የነበሩት አሁን አዲስ ፓርቲ እንዳቋቋሙ እየገለጹ ነው። እና የእሳቸውም ሁኔታ ትንሽ መነጋገሪያ የሆነበት ሁኔታ አለ።
1: እሱ መነጋገሪያ የሆነበት በመጀመሪያ እንደምታውቀው ድሮ ማፍዳል የሚባል ፓርቲ ነበረ፣ የኪፓስሩ ጋር ወይም ደግሞ የሚለብሱት እነሱ ውትድርና የሚያገለግሉ እና ብዙዎች ነዋሪዎች ይሁዳ በሸሞን አካባቢ የሚኖሩ ናቸው። እነዚህ የባጠሌል ስሞትሪች መራጮች ነበሩ እና በተለይ ባጠሌል ስሞትሪች አባይታ ይሁዲ የሚባለው ፓርቲ በውትድርና አገልግሎትን በተመለከተ ባለው አቋምና በተለይ ሀሪዲዎችን ስለደገፈ በጣም ብዙ ሰው አቂሞታል። ቁጥሩ ደግሞ በጣም ቀንሷን። በግል በሽተኛው ሂሮ የነበረው ኢታማር ቤንግቪር እና ኦትማ ይሁዲት እና እሱ ከአንድ ላይ ተጫምቀው ሂደው ወደ 14 ቦታ አግኝተው ነበረ። 12-14 መሰለኝ አሁን 12 ይበልታ እና አሁን ግን በሚጣመሩበት ጊዜ እነሱ ሁለቱም ተጣልተዋል። ስለዚህ ቪንት አሁን ይህ ሰውዬ የሚገባው ከሊኩድ ቦታ ይሰጠኛል ብሎ ገምቶ ስላልተሰጠው አሁን እኔ ራሴን አቋቁሜ ዮሴፍ ሀዳድ የሚባላል አንድ አረብ በጣም እስራኤልን ወዳጅ እነሱ በአጠቃላይ በማጠቃለል ጥረት እያደረገ ነው ያለው እና ቆይተን የምናየው ነው። ግን እሱ አንዱ ተፎካካሪና ተወዳዳሪ ነው። እንደውም እሱ መስፈርቱን ካለፈው ምናልባት ሌሎች ውድቀት ላይ ሊያጋጥማቸው ይችላሉ። በተለይ በተለይ ስሞትሪች መስፈርቱን ላያልፍ ይችላል የሚል አመለካከቱ አለ።
0: ጥሩ ቆይተን እናየዋለን። ሌላው በዚህ የክኔሴት አባል ጽቢ ሱኮት ዛሬ ወደ ፍልስጤማዊ ሰፈር ገጠር ገብተው ያሄዱበት ሁኔታ በጣም አነጋጋሪ እንደሆነ ነው እና ህጉ ይፈቅድላቸዋል ለምን ገቡ? እንዴት ነው ይህን ያክል በጣም ችግር የሚፈጥር የሆነው? እስኪ
1: ይኸውልህ ምን አለ መሰለህ፣ አንዳንድ ጊዜ ፖለቲከኞች በእውነት ፕሮቮካቶሮች ናቸው። ማለትም እኔን ስሙኝ እኔ ያለው ለማለት የሚያደርጉት ነገር በጣም አሳዛኝ ነው፣ በጣም አሳዛኝ ነው። እና አሳዛኝ ስለሆነ አሁን ይህ ሰውዬ የሚያደርገው እንደምታውቀው እሱ አሁን ያደረገው ማለት ነው ተድራጎት በጣም የሚያሳዝን ነው። ምክንያቱም የእኛ ወታደሮች ዛሬ ፍልስጤሞችን የሽብርተኝነት ስራቸውን እንዳያደርጉ እነሱን እንደመታገል የእኛ ወታደሮች ዛሬ ይሁዲዎች ስራ አልበኝነትና ህግ ውድ ስራዎችን እየሰሩ እነሱን ሲከታተሉ ነው የሚውሉ እና ይህ በእንዲህ እንዳለ የህግ ሰው የሆነ የክነሴት አባል የሆነ ግን እንደዚህ አይነት ፕሮቮኬሽን ማድረግ እንዳየው ጠቅላይ ሚኒስትሩ የፓርቲው አባላቶች ሁሉ ብዙ ከፍተኛ ተቃውሞ አሰምተዋል። ይሄ የማይረባና መጥፎ ነገር ነው ብዬ ነው የማስበው።
0: አዎ እንግዲህ እስኪ ከህግ አንጻር ለወደፊት እንዴት ይሆናል የሚለው እናየውን። ወደ ደቡብ እስራኤል
1: የክነሴት አባል ስለሆነ በህግ እና በወንጀል ምንም ይጠየቅ አይመስለኝም። ግን
0: ለወደፊት እንዳይገቡ የማድረግ መከላከያ
1: አንደኛ እንደዚያ፣ ሁለት አንደኛ ግን በህዝብ ዘንድ ግን በጣም ቅያሞንና መጥፎ ነገር ይሄ ራሱ ለማቀጣጠል እና መጥፎ ነገር ለመስራት ነው። በጣም የሚያሳዝን ነው።
0: ሌላው በደቡብ እስራኤል መቼም ፍልስጤማውያን አላረፉም እና አሁን የተለያዩ ፊኛዎችን የተለያዩ መሳሪያዎችን የያዙ ቀላል ነገሮችን ግን የሚጎዱ ነገሮችን እየላኩ ያለበት ሁኔታ የደቡብ እስራኤል ነዋሪዎችን በጣም አሳስቧል። በዛ አካባቢ ደግሞ ሰላም እንዲያስከብር ተቋቋሙ የሰላም ምክር ቤት ተው ነው እንጂ ሌላ ያደረገ ያለው ነገር የለም። እስራኤል የሶስት ቀን እድል ሰጥታለች። ያለው ሁኔታ እንዴት ነው? ወደ ጥቅምት 7 ከነበረው በፊት እየተመለስን ነው ይያሉ ቅሬታ እየቀረበ ነው ያለው ሁኔታ።
1: ታውን ቀደም ከመግቢያ ላይ እንደተናገርኩት በ7 ቀን 10ኛው 23000 ዓመተ ምህረት የተደረገው ተደራጎት እና ያ ያመጣው መዘዝ በተለይ አዛን በተመለከተ ሐማስን በተመለከተ እስራኤል ድባቅ መጣለች ታሸንፈዋለች የጦር መሳሪያቸውን ይፈታሉ ሲባል ብዙ ተነግሯል። በርግጥ አዛ እንደ አገር እንደ ከተማ 87% ፈርሷል ማለት ይችላል። የህዝባዊ ተቋማቶች፣ መንገዱ፣ ቤቶች ሜዳ ሆኗል። ግን ከ30%ቱ ግን 1.2 ሚሊዮን ህዝብ ይኖራል። ያ ብቻ ሳይሆን እንደገና አዲስ ታጣቂዎች ወደ 27000 ታጣቂዎች አሉ። ያ ማለትም በሰፊ መሬት ሲገዙት የነበሩትን በጠባብ መሬት ያዙ እንጂ አሁን ቢሆን ሐማስ እየገዛ ነው። የተቋቋመው ሰላም ግብረ ኃይል ስራውን እየሰራ አይደለም። ሐማስ እስካሁን ድረስ ጊዜን እየገዛ ነው እንጂ የጦር መሳሪያውን እፈታለሁ ብሎ በቃሉ ቃል ቢገባም ለመተግበር ግን እየቀለደና እየተጫወተ ነው ያለ። ያ ብቻ ሳይሆን እንዲያውም አዳዲስ የጦር መሳሪያዎችን እያስገባ በድብቅ ከዛ ደግሞ ራሱን እያጠናከረ ትሬኒንግ እያደረገ የሚያደርጉት ትሬኒንግ ወይም ልምምድ እንደገና ተመልሶ በ23 ቀን በሰባት ቀን 10ኛው 23 ያደረጉትን ለማድረግ ነው። በእርግጥ የኛ ወታደሮች የሚያዩትን ለመጉዳት እየተሞከረ ነው ያለ እጁን ተቀምናል ዳይነ ብል። ግን በአጠቃላይ ሙሉ በሙሉ ሐማስ የጦር መሳሪያውን እንዲፈታ እና አንድና ለመጨረሻ ጊዜ አዛ ውስጥ አንድም የጦር መሳሪያ እንዳይኖር የሚለውን ጉዳይ ተግባር ላይ ለማዋል ያው ትራምፕ አግደዋል ነገሩን። በዛ ምክንያት ሐማስ አለ። እንደውም ያ ብቻ ሳይሆን እኔ ለሐያ የሚባለውን የሐማስን መሪ ጉራድ ኩሽነር የትራምፕ አማች እና የአማካሪው አግኝቶ ሁሉ አነጋግሯቸዋል። አረ በጣም የሚገርም እኮ ነው። እንደዚህ አይነት ወንጀል እና ቴረር ስራ እየሰሩትን እነሱን ቀጥታ ማነጋገር፣ መለመን፣ የጦር መሳሪያቸውን ፍቱ ለምን ይሉ አስፈለገ? ይሄ ሙሉ በሙሉ የኛ መንግስት ድካም ነው ነው ድክመት ነው ነው የምለው። አንዳንድ የምኮ የኛ መንግስት ለአሜሪካ መንግስትም ዞር በል አንፈልግም አንቀበለውም የማለት መብት አለን። ምክንያቱም ይሄ የህልውና ጉዳይ ነው፣ የወላዋይነት ጉዳይ ነው፣ የመኖርና የመጎዳት ጉዳይ እናደል ስለሆነ አሁን ለምሳሌ ባለፈው በቴሌቪዥን እንዳየነው ታቲታኒዮስን በር ወይም በሩቅ ተመልካቾች ሴቶች በጦርነቱ ጊዜ ተጨፍጭፈው የሞቱት እንደነሱ አይነት ስራ የሚሰሩ ዛሬ ተመልሰን ያኔ ኤግዚስት እናደርግ የነበረውን ሪፖርት ተቀብሎ እየተተገበረ አይደለም ሲሉ በጣም በሚያሳዝን ሁኔታ በቀደም ባለፈው በቴሌቪዥን በሬዲዮ ሁሉ ተነግሯል። እና ይሄ ሊሆን የማይችልና አዛ ውስጥ ሐማስ የሚባል አደረጃጀት እንደ ወታደራዊ አደረጃጀት መኖር ያለበትም ሐማስ የጦር መሳሪያውን መፈታ መቀማት አለበት። በእርግጥ እንደ ፖለቲካ ርዕዮተ ዓለም ላይጠፋ ይችላል። ግን እንደ ታጣቂ ግብረ ኃይል ግን ሐማስ የሚባለው አደረጃጀት መኖር የለበትም። እና አሁን ግን አለ። እና ስለዚህ ስጋቱ አሁንም እንዳለ ነው ማለት ነው።
0: በጣም አሳሳቢ ነው። ሌላው የአሜሪካ እና ኢራን ጉዳይ የት ደረሰ? በኢኮኖሚ የሚደረገው ማዕቀብ ብቻ እንደው ኢራንን ያንበረክካል ወይ?
1: የኢራን እና የአሜሪካ ውጊያ እኛ ያው አሁን ሁለቱ እየተፋለሙ ያሉትን ተው ባጭሩ እኛ በሩቁ ነን የምናየው ነገር ቢሆንም እኛንም እንቅልፍ የሚያስተኛ ጉዳይ አይደለም። ትራምፕ ያላቸው ፖሊሲ በኢራን ላይ ሊዋጠልና ልንቀበለው የማንችለው ሂደት ነው። ምክንያቱም ኢራኖች

0: Yeah. Slazis, I think አሁን በስከሉ እየታየ ያለው ሂደት ትራምፕ ዛሬ የተናገሩትን ደግሞ አይናገሩም። ነገር የተናገሩት ሁለተኛ አይናገሩም። ነገሩ ውስብስብ እያደረጉት ነው ያሉት። ሲስተማቲክ የሆነ ነገር እየሰሩ አይደለም። እየተደበላለቀ እና የተሸረበራረቀ ነው። በመናቅ ላይ ነው ይገኛሉ። ዛሬ እንዲህ እናደርጋለን፣ እንደዚህ እናደርጋለን፣ እንደዚህ በቃ ምንም ሲስተማቲክ የሆነ ስትራቴጂ ያላቸው መስሎ አይታይም። በእርግጥ የራሳቸው የፖለቲካ ችግር አለባቸው። ሀገራቸው ውስጥ የፖለቲካ ችግር ስላለባቸው እስከ ኖቨምበር ድረስ የውስጥ ምርጫ ስላለባቸው ያለ ማሳለፍ ሊሆን ይችላል። ስለዚህ ምናውቀው ነገር የለም እና እስቲ ለማንኛውም ቆይተን እንየው። አሁን ሳንክሽን ላይ ወይም ደግሞ ማዕቀቡን የኢኮኖሚ ማዕቀቡን በኃይለኝነቱ አርጃለሁ ብለዋል። ያን ኤፌክቲቭ ሊሆን ይችላል። ያ ከሆነ እንዴት ነው የኢራን ህዝብ በኢኮኖሚ ክራይሲስ ካጋጠመው ምናልባት መንግስቱ ሊወድቅ ይችላል ላይወድቅ ይችላል አናውቀም። እና እዚያ ላይ ነው ያለ ነው።
1: እናየዋለን እስኪ የሚሆነውን። በጣም ነው የምናመሰግናት ቶች ደግሞ መልካም ምሽት እንመኝላለን።
0: አመሰግናለሁ።
1: ቻው ቻው።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራማችን ከመምህር ያኤል ተካ ጋር ቃለ ምልልስ እናካሄዳለን። ከእሱ ጋርም በይበልጥ የምንወያየው ቋንቋ ለባህልና ኪነጥበብ መጠበቅ ምን ያክል አስተዋጽኦ ያደርጋል የሚለውን ነው። ያኤልም በስልክ መስመራችን ይገኛል። ጤና ይስጥልን ያኤል፣ እንደምን አለ?
1: ጤና ይስጥልኝ ሰጠኝ። ጤና ይስጥልኝ አድማጮቻችን፣ እኔ ደህና ነኝ። ሰላም ናችሁ?
0: እኛ ደህና ነን፣ በጣም እናመሰግናለን።
1: እሺ፣
0: ቋንቋ ለባህልና ኪነ ጥበብ መጠበቅ ትልቅ አስተዋጽኦ እንዳለው ይነገራል እና አንተም የታሪክ መምህር ነህ፣ ቋንቋም ታስተምራለህ ብዙ ነገሮችን። እስኪ እንዴት ትመለከተዋለህ?
1: አዎ፣ እንግዲህ ቋንቋ በተመለከተ ስናየው በባህሉ ጋርም በተለያዩ ነገሮች ስናይ ቋንቋ ሁሉን አንድ ሰውን ከተለያየ ህብረተሰብ ጋር የሚያገናኘው ቋንቋ ነው እና ቋንቋ በጣም አስፈላጊ እንደሆነ ብዙ ቋንቋ የሚናገሩ ሰዎች ብዙ እውቀት እንዳላቸው እና ከተለያዩ ዓለም ጋር የሚገናኙበትም በቋንቋም ስለሆነ ያው ቋንቋ ማዳበሩ በጣም አስፈላጊና ጠቃሚ መሆኑን ሁላችን ያው የምናውቀው ነው። ስለዚህ ያው እኛም ከኢትዮጵያ ዘን የመጣ ነው ልዩ ቋንቋ አለና አማርኛችን በትግረኛም ሆነ በተለያዩ ቋንቋዎች ያንም ደግሞ ማዳበር እንዳለብንና መርሳት እንደሌለብንም ደግሞ በዚህ አጋጣሚ ለመግለጽ እፈልጋለሁ እና ቋንቋ ራሱ ትልቅ እውቀት ነው፣ ትልቅ ስጦታ ነው ማለት ነው። እንግዲህ
0: በገለጽከው መልኩ ትልቅ ስጦታነቱን ሁላችንም ብናውቀው ምንግባባበት፣ አሁን አንተና እኔ አማርኛ በመቻላችን በደንብ እንግባባለን። ሌላም ቋንቋ የሚችሉ ሰዎች እንደዚህ በተመሳሳይ ሁኔታ ይግባባሉ። ይህ አሁን እንግዲህ ትውልዱን ልጆቻችንን አባቶች ያመጡትን ለማውረስ የግድ ቋንቋውን መውረስ ያስፈልጋል። አሁን ለምሳሌ በቋንቋ ብዙ ክፍተት አለ። ይህን ክፍተት እንዴት ነው ልንዘጋው የምንችለው?
1: አንደኛው አንተ እንዳልከው ቋንቋ ትልቅ ያው እውቀትም ስለሆነ እዘን የመጣንን ቋንቋም ደግሞ ለልጆቻችን ለሌላው ትውልድ ማውረስ ያለብን ባህሉንም ቋንቋውንም እኛ ነን እና ከኛ ህብረተሰብ በተለይ ይህንን በቋንቋ በኩል ስናየው ዛሬ ልጆቻችን ብዙ የዕብራይስጡን ቋንቋ ነው ትኩረት የሚያደርጉት። የአማርኛውን ቋንቋ ወይም ደግሞ ትግረኛ ቋንቋ እዘን የመጣነውን አይቀበሉትም ብዙም ጊዜ። እኛም ደግሞ ለዚህ ትኩረት አላደረግነውም። ስለዚህ ይህን ነገር ትኩረት አድርገን ልጆቻችን ቋንቋ ካወቁ ለእነሱ በጣም ትልቅ እውቀትና ትልቅ ነገር ነው የሚሰጣቸው። እንግዲህ በሩሲያዎች በኩል ስናየው፣ በራሻዎች በተለያዩ በኩል ሲያዩት የራሳቸውን ቋንቋ መጀመሪያ አስቀድሞ የሚሰጡት ማለት ነው። ከዚያም በኋላ ነው እንግዲህ የዕብራይስጡን ቋንቋ ሁለተኛ አድርገው የሚናገሩት ተቤት። ስለዚህ እኛም ደግሞ ይዘነው የመጣነውን የአማርኛችን ቋንቋ ራሳችን ለልጆቻችን ማስተላለፉ ማስተማሩ በጣም አስፈላጊና ጠቃሚ እንደሆነ ሁላችን እናውቃለን። ስለዚህ እስካሁን ድረስ ወይኔ ለምን አልተማርኩም፣ ለምን ልጆቻችን አላስተማርንም እያሉ ልጆችም ዛሬ ራሳቸው ውጭ ኢትዮጵያ እንኳን ሄደው ወላጆቻቸው ከተወለዱበት ሀገር ሄደው በስዩል ሲያደርጉ የመግባባት ሁኔታ ላይ በጣም ይከብዳቸዋለኝ። ስለዚህ ወይኔ ይላሉ፣ ለምን እናቴ አላስተማረችኝ፣ ለምን አባቴ አላስተማረኝ እያሉ ይጸጸታሉ ማለት ነው። ስለዚህ ቋንቋ መማሩ ራሱ ትልቅ አስፈላጊና ጠቃሚ እንደሆነ ሁላችንም ያው እናውቃለን።

0: ግን የዚህ ላይ ትኩረት አላደረግንበትም ለምዱ ጋርም ይሁን ወይም ደግሞ ከዚህ እኛም ደግሞ ለየት ያለ ባህል ዘርም ስለመጣ ነው ይሁን እንጃ እንግዲህ ብዙም ጊዜ ጠይቃለሁ ለምን የኛ ህብረተሰብ እንዴት የአማርኛውን ቋንቋ አላስተማርም ለልጆች በተለይ እናቶች ናቸው እንግዲህ ለልጆች ጋር የሚውሉ ለምን አላስተማሩም
1: ያው ችግሮች እንግዲህ ታወቃሉ ያለን የኑሮ ሁኔታም ቀላል አይደለም እንደገና የትምህርት ሁኔታም ይጠይቃል እና ቋንቋን እናስተምራቸው ብንል እነሱ እንግዲህ ብዙ ጊዜ በኢቨራይስት ነው ሲነጋገሩ የሚውሉ እዛ በኋላ ወደ አማርኛ ለማምጣት ይቸግራሉ እርግጥ አንዳንድ ቤተሰቦች ያስተማሩበት ሁኔታ አለ አሁን ችግሩ በህብረተሰባችን አለ ግን እንዴት ነው መቀረፍ ያለበት ለወደፊት አሁን ለምሳሌ ቀሳ ውስጥ የቅስናን ሁኔታ ልጆች እንዲወርሱ ከተፈለገ ግድ ቋንቋውን መውረስ አለባቸው አይተናል የተወሰኑ በጣት የሚቆጠሩ ሰዎች የግዝንም የአማርኛንም ኢቨራስትንም አቀላቅለው የተማሩ ግን በቂ አይደለም የግዳውን የቀሳ ውስጥ ሁኔታ ይወረስ ከተባለ ቋንቋ ያስፈልጋል በጣም መማር
0: አዎ ትክክል ነህ አሁን የምናየው በቀሳ ውስጥ በኩል የተማሩ ወጣቶች ሲያስተምሩ አይቻለሁ እና በጣም ደስ የሚል ነው ይህም ደግሞ ጅመራ ነው እንጂ ገና ምናልባት እየተስፋፋ እንደሚመጣ ያው ሁላችን ያው እምነትም አለን አሳብም አለን ማለት ነው ግን ቋንቋውን በተመለከተ በተለይ ይህንን የቅስናውን በተመለከተ ብዙ ትምህርት ይመስልም ባለሙያዎችም ነው የሚያስተምሩት ማለት ነው ይህን የራሳችን ቋንቋ ግን በአማርኛው ማለት ነው ከቤታችን ስላለ እያንዳንድ ወላጅ መምህር መሆን ይችላል ወላጅ ራሱ መምህር ነው አስተማሪ ነው እና ማስተማር ይችላሉ በተለይ ብዙን ጊዜ እኛ ምናገረው ዕብራይስጡን ነው ዕብራይስጡን ደግሞ የጠራ ዕብራይስጥ አይደለም ስንነጋገር ልጆች እኛ ምንለውን ስለሚቀስሙ ልጆች የሚናገሩት ብዙን ጊዜ የተሳሳተ የዕብራይስጥ ቋንቋ ይሆናል ማለት ነው ለምን ነው እኛውም ቋንቋውን የዕብራይስጥን ቋንቋ ወላጆች ተለቅሎ ስለማያውቁ በሰሙት በቃ ስለሚናገሩ የተናገሩት ሲጽፉት ደግሞ በአጻጻፍ ላይ ብዙ ጊዜ ብዙ ስህተት እናደርጋለን እኛ ልጆች ማለት ነው ተማሪዎች ለምን ምንሰማውና ምንጽፈው ያን አንድ መሆን አለበት ስለዚህ ከቤት የሰማ ነው የዕብራይስጡን እንደማንም ብለው ወላጆች ተፍጨርጭረው ይህንን የዕብራይስጡን ቋንቋ ሲናገሩ ልጆች ሰምተው ያ የሚጽፉትን ያን የሰሙትን ስለሆነ ብዙ ጊዜ ስህተት በጽሁፍ ላይ ስህተት ይደረጋል እና አዲስ በአማርኛ ብናወራቸው በገዛ ቋንቋችን ብናወራቸው እና በዛው ቢናገሩ በጣም ጥሩ ይሆናል አማርኛውን ቢናገሩት በጣም ደስ ነው የሚል እንዲያውም የበለጠ ቋንቋ እያስተማርን የበለጠ ዕብራይስጡን ከትምህርት ቤት ይማሩታል ምንም ችግር አይኖርም ስለዚህ አማርኛ ብንናገራቸው ከቤት በጣም ይመረጣል ነው የምለው
1: አዎ ልክ ነህ ምናልባት አንዳንድ ጊዜ ልጆቹ እያደጉልን ነው ብለን የምናይበት ሁኔታ ስለሚኖር እና የእነሱን መናገር ደስ ስለሚለን እኛም በዕብራይስጥ እናወራቸዋለን በዛው ይቀጥላሉ እና እንዳልከው ከልጅነታቸው አንስቶ ቢያንስ እንኳን ወደ ሙያ ለህፃናት እስኪሄዱ ድረስ በአማርኛ ብናወራቸው ይሰማሉ እርግጥ ብዙ እዚህም ተወልደው እኮ በደንብ በአማርኛ የሚናገሩ ልጆች አሉ
0: አዎ ፈረንጆችም አሉ እኮ የሚናገሩ አንዳንድ ጊዜ ስንሰማቸው በተለያየ በቲክቶክ በተለያየ ሜዲያ ስንሰማ አማርኛውን እየተማሩ እንደዛ እያሉ ምናምን ደስ የሚል አነጋገር ያው እርግጥ ጥራት ያለው አማርኛ ባይሆንም ይናገራሉ እኛም ደግሞ ልጆቻችን መናገር ይችላሉ ግን ይህን የምናደርገው በተለይ እስከ መዋለ ህጻናት እስከሚሄዱ ድረስ ማለት ነው አሁን እንዳልከው እስከ 3 አመት ድረስ ብዙ ቤት ናቸው ልጆች እና በዛን ሰዓት በዛን ወቅት ብንነጋገራቸው ያው በአማርኛው ብንናወራቸው ይቀስማሉ በኋላ ደግሞ ዕብራይስጥ ደግሞ ቀስ ብሎ ደግሞ ግድ ችግር አይኖርም ይይዛሉ ማለት ነው ምንም ችግር አይኖርም ዋናው ነገር ግን ከቤት ያው በራሳቸው ቋንቋ ብዙ ጊዜ ብናወራቸው ይህን ይመረጣል ማለት ነው
1: በትምህርት ተቋማት ሳሁን ለምሳሌ መደበኛ በሆነ መልኩ በየሰፈሩ የተለያዩ ማጠናከሪያ ትምህርቶች ይሰጣሉ እና በዛ በኩል የሚሰጥ ልጆች እንዲማሩ የሚደረግበት ሁኔታ ቢመጣ የተሻለ ነገር አይፈጠርም ወይ?
0: ይሰጣል። አንዳንድ እዚህ አሁን በግሩት የሚባለው ይህ ለምሳሌ አንደኛ ልጆች ተማሪዎች ውጤታቸው ለዩኒቨርሲቲ ጥሩ ብቁ እንዲሆን በማለት በግሩት ምናምን የሚማሩ ልጆችም አሉ። በየትምህርት ቤቱ እዚህ ሀገር የተወለዱ ማለት ነው አማርኛውን እያጠኑ እየተማሩ በግሩት ያደርጋሉ። ይህንን በአማርኛ ቋንቋ ማለት ነው። ያን ለምን ይረዳቸው አብረን ጠይቅ። አንደኛ ካላቸው ነጥብ ጋር ከፍ ያደርግላቸዋል። በራሳቸውን ቋንቋም ስለሆነ ፈተናው ላይ የሚያገኙት ውጤት ያላቸውን አብረጅ ወይም ደግሞ ሙሉጣ ከፍ ያደርገዋል። ስለዚህ የሚማሩ ልጆች አሉ በየትምህርት ቤቱ። ግን ከልጆች ጋር ፍላጎት ሲኖር ነው። አንዳንድ ጊዜ እንዴት አድርጌ ነው የምጀምረው? አሁን ትልቁኝ ኪታጤት ላይ ደርሼ ዘጠነኛ ክፍል ሁኜ አስረኛ ክፍል ሁኜ እንዴት አድርጌ አማርኛውን አሁን እማራለሁ ብለው ተስፋ ይቆርጣሉ ብዙውን ጊዜ። አንዳንዶች ደግሞ ተፍጨርጭረው እንደማንም ብለው ደግሞ ይህንን የዕብራይስጥን ቋንቋም ተምሬዋለሁ አሁን አማርኛ መማር አለብኝ በማለት እንግሊዘኛ እንደሚማሩት አማርኛውም እየተማሩ በበግሩ ሲሚያደርጉ ልጆችም አሉ። እንደገና ደግሞ በተለያዩ ቦታዎች ደግሞ የማየው ደግሞ አንዳንድ ቦታ የአማርኛ ኑ ተማሩ እየተባሉ የሚማሩ ልጆችም አሉ። የተለያዩ በበጎ አድራጎት የሚያደርጓሉ ወይም ደግሞ በማትደረክ ማትናስን ወይም ደግሞ የተለያየ ፊልዮት የሚያደርጉ የሚማሩ ልጆችም ደግሞ አሉ ማውቃቸው ማለት ነው በተለያዩ ቦታዎች እና ለዛ ደግሞ ቢሳተፉ እና ቢማሩ በጣም ጥሩ ነው ባይ ነኝ።
1: ግን በቂ እንዳልሆነ ነው የሚነገር። ምናልባት እናንተ አሁን በትምህርቱ ዘርፍ ነው ያላችሁ፣ ችግሩን የህብረተሰቡን ታውቁታላችሁ። እንደው ምናልባት ወደፊት እንግዲህ በትምህርት ሚኒስቴር እንደዚህ አይነት ሁኔታ የሚነደፍበትን የሚመለከታቸው ክፍሎች ቢጠይቁ ጥሩ ይመስለኛል እንጂ አሁን የቋንቋ ክፍተት ከፍተኛ ችግር እየፈጠረ ነው።
0: አዎ እንግዲህ በቋንቋን በተመለከተ በትምህርት ሚኒስቴር በኩል የዚህ ተመድቦ መፋቂያ ለሳፎት ምናምን አለ። የቋንቋን በተመለከተ በአማርኛ በኩልም ብዙ ነገር ብዙ መጽሔቶች እና ብዙ መጽሐፎች እየወጡ እየተማሩ ይገኛሉ። የሚቆጣጠሩ እንዳሉ አውቃለሁኝ፣ ግን በቂ አይደለም። ይህ በቂ አይደለም። የመምህራን እጥረትም አለ። ቀደም ሲል ብዙ መምህራኖች ነበሩ ኢትዮጵያ ሲያስተምሩ የነበሩ ከዚህ አሁን አማርኛ ሲያስተምሩ የነበሩት። አሁን ግን ብዙዎች ወደ ጡረታም እየወጡ እንደዛ እያሉ የመምህራን ይህ አማርኛን የሚያስተምር ብዙ እጥረት እንዳለ ነው እንግዲህ የሰማሁት። አሁን ቀደም ለአማርኛ ለማስተማር ፈልገው አስተማሪ ፈልገው ያጡበት ሁኔታም እንዳለ ነው። ስለዚህ ይህንም ነገርም ደግሞ ያው እኛ አዲሱን ዶር አስተምረን እንዲያስተምር ካላደረግነ ሌሎች የመጡት ቀደም የመጡት መምህራኖች አማርኛ የሚያስተምሩት እነሱ እንግዲህ ወደ ጡረታ እየወጡ በስራም መስራት ያቆሙ ስላሉ እነሱ የሚተካ ብዙ የመምህራን እጥረት እንዳለ ነው በአማርኛ የሚያስተምር ማለት ነው።
1: ጥሩ። ወደ ወጣቶቹ እንምጣስ። ወጣቶቹ ጋር ያለው ችግር አሁን ለምሳሌ ልጆች ትንሽ አስቸጋሪ ነው እንበል፣ ያው ከልጅነታቸው ብናስተምራቸው ጥሩ ነው። ግን ወጣቶች አሁን ከደረሱ በኋላ በራሳቸው ጊዜ የሚማሩበት እድል ነበራቸው።
0: ወጣቶች እንግዲህ መጀመሪያ ጊዜ እንዳልኩ በጉርምስና ጊዜ ሲመጣ የትምህርት ፍላጎቱ እስከዚህ ድረስ ነው። ምን ላደርገው አሁን አማርኛ እኔ የተወለድኩ እዚህ ስራ ያላገር ነው ይህንን ቋንቋ ተምሬ ምን ይጠቅመኛል በሚለው ሁኔታ ላይ ብዙ ትኩረት አላደረጉበትም ነበር። ኋላ ግን አሁን ግን ትልቅ ተሆኑ በኋላ በተለይ 18 ዓመት ጨርሰው ወደ ውትናም ተመልሰው የሚመለሱት ምንድን ነው? ወደ ባህላቸው ነው የሚመለሱ። ወደ ባህላቸው፣ ወደ ዘፈኑ፣ ወደ ምግቡ፣ ወደ ቋንቋው ብዙዎች የሚመለሱት ያው የጉርምስና ጊዜ ጨርሰው ከተረጋጉ በኋላ ግን ዋው ጠቃሚ ነገር እኮ አልፎኛል፣ ለምን አልመለስም፣ ለምን ይህን አላደርግም በማለት ዛሬ ስታይ እንጀራ አልበላም የሚሉት የነበሩት ሁሉ እንጀራ እየበሉ ዘፈን ሙዚቃ አልዘፍንም ወይም ደግሞ አልሰባም ሲሉት የነበሩት ሁሉ የአማርኛው ሙዚቃ እየሰሙ ተመልሰዋል። እንኳን እነሱ ነው እና ፈረንጆች በፊት ማለት ነው እኛ እንደመጣን ምግብ የኢትዮጵያ ምግብ ሽታው ገደለን ምንም ገደለን እያሉ ሲረብሹን የነበሩት በየሰፈሩ በየቢኒያኑ ማለት ነው። ዛሬ የሀበሻ ምግብ ሚሳዳ የት ቦታ ነው ያለ እያሉ አንደኛ ሎሎ ጉሊተን የሚባለው ይሄ እንጀራው በተለይ ጤፉ ማለት ነው ጠቃሚ መሆኑ ስላወቁ ያን የት ነው የምናገኘው እያሉ እየበሉ ስታያቸው ልጆችም ሆነ ትላልቆችም ሲበሉ እና አብረው ሲሳተፉ ስታይ በጣም ደስ ይላል። መጀመሪያ አልቀር ብሎ የነበሩት ማለት ነው ዛሬ ወደ ባህላቸው፣ ወደ ምግቡም፣ ወደ ተታርቡቱም፣ ወደ ሁሉ እየመጡ እየተመለሱ ነው የሚገኙት። የኛ ልጆችም ሆነ ፈረንጆችም ቢሆን የእኛን እያወቁ ነው። አንደኛ እየተጋቡን ነው አብረው እንግዲህ ብዙዎች ሊጋቡ አሉ። የተጋቡ እነሱም ደግሞ ሲያዩ ከቤት ምግቡንም ይበላሉ ያን ይላሉ እና ደስ የሚለው ሁኔታ ላይ እንደት አሁን የደረስንበት በቃ የእኛ ምግብና የእኛ ባህል ተፈላጊና ጥሩ መሆኑን እየተረዳ ነው እየመጣን ነው እያየነው ነው።
1: በጣም ጥሩ መምህር ኤርተካ፣ በጣም ነው እናመሰግን። ማጠቃለያ ካለ?
0: አዎ ማጠቃለያ እንግዲህ ለሁላችን ማለት በጠቅላላ ይህንን የቋንቋን በተመለከተ ማለት ነው አንደኛ በልጆቻችን በኩል ትልቅ ጥረት ማድረግ አለብን እንዲማሩ። ትልቅም ቢሆን ትምህርት እድሜን አይወስንም። መማር ይችላሉ፣ ማጥናት ይችላሉ፣ መመርመር ይችላሉ። እንደገና ደግሞ ባህላችን ማሳወቅ ያስፈልገናል። እንዴት እንደመጣነ፣ እንዴት እንደጠበቅነ፣ የምግቡን በተመለከተ እኛ የምንበላው ምግብ በጣም ጥሩና ለጤናም በኩል ቢሆን በጣም አስፈላጊ እንደሆነ ሁሉ እንደሚፈልገው ሁሉ ይህ ሁላ ማስረዳት አለብን። ማፈር እንደሌለባቸው በተለይ በወጣቶች በኩል አነጋገሩ በቋንቋቸውም ሆነ በባህላቸው ሆነ ባለባበስም ሆነ በምናደርገው ነገር ሁሉ እፍረት እንዳይኖራቸው። ባህላችን ዘንድ የመጣ ነው፣ ቆንጆ ባህልና ጥሩ ባህል ነው። ባህል መጠበቅ ደግሞ ትልቅ ኃላፊነት አለን። እኛም ማስተላለፍ ለዶራ የምሸህ ማለት ነው። ስለዚህ መናገራችን እኛ ወላጆች አናቆም እናስረዳቸው እንንከራቸው ወደኛም ደግሞ እናቀርባቸው ከኛ ተቀርቡ ሁሉ ነገርኛም እናደርገው ነገር ያደርጋሉ ቋንቋም ይናገራሉ ምግቡን ይበላሉ በጠቅላላ ኢትዮጵያ ምን እናደርገ ነበርው ስንጠብቅ የነበረው ጥሩ ባህል ዘነ የመጣነው ባህል ቆንጆ ባህል አለ ከሌላ ዓለም ከመጡት አይሁዳውያን የለየት ያለ ባህል ያለን ያንን ሁላ እንኳን ለኛ ልጆች ነውና ለፈረንጅ ሁሉ ዛሬ ያስተማርነና ፈረንጆች የኛን እንዴት ምን አይነት ባህል ላይ ነበራችሁ እናንተ በጣም ደስ የሚል ነው የተለየ ባህል ላይ አላችሁ ይላሉ ትልቅ አድናቆት እየሰጡን ይገኛሉ ማለት ነው በተለይ በትምህርት ቤት በኩል የማስተምርበት ሁሉ ጊዜ ለልጆችም እናገራለሁ ለአስተማሪዎችም እናገራለሁ ይሄ ሁላ እናደርገው ምንድነው እንናገርና እናሳውቃቸው እናስተምራቸውና ማስተማራችንና መናገራችን ማቋረጥ የለብንም ሁሉ ጊዜ ያው ማስረዳት ማሳየት አለበን ማፍራ ያስፈልግም ለወላጆች በዚህ አጋጣሚ ደግሞ ለተጨማሪ መግለጽ ፈልገው ልጆቻችሁ ትምህርት ቤት ከመማሩት ሄዳችሁ ስታበቁ የኛን ባህል ብታሳዩአቸው ማለት ነው እንጀራውም ሆነ ዳቦም ይሆናል ቆሎም ይሆናል የቡናውም ይሆናል ለተለያየ ተቻችም አለንም እናደርገው ሄዳችሁ ስታሳዩአቸው አንደኛ መጀመሪያ ልጆች ትቅርብላቸው ነው ኋላ ግን ትልቁ ቁራት ነው የሚስተማችሁ ዋው የከለናት መጥቶ እንደዚህ ያደረገ የከለባት እንደዚህ ያደረገ በቃ እንደዚህ አይነት ባህል አላችሁ እና በማለት በጣም ስለሚደነቁ እዳችሁ ትናድቡ ማለት ነው እዳችሁ በበጎ አድራጎት በየትምህርት ቤቱ በየመዋለ ህፃናቱ የኛን ባህልና የነበረው ሁኔታ ማሳየቱ በጣም ጠቃሚና አስፈላጊ ነው ማለት ነው
1: በጣም ጥሩ መምህር ያንተካ በጣም ነው እናመሰግን ሰላም ጊዜ እንመኝልሃለን
0: እሺ እኔም እመኛለሁ መልካም ቆይታ
1: መልካም ጊዜ ቻው ቻው

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከቄስ ኤፍራይም ሎይ ጋር ቃለ ምልልስ እናካሄዳለን። ሳቸውን በስልክ መስመራችን ይገኛሉ። ጤና ይስጥልኝ ቄስ ኤፍራይም፣ እንደምን አሉ?
1: ጤና ይስጥልኝ አርሰጠን፣ እንደምን ውላችኋል?
0: እኛ ደህና ነን። አረጋሽ አስፈልግም፣ ሰላም ኖት?
1: ደህና ብዛቤ ይመስገን። ደህና ናቸው? ሰላም ናቸው? ሁላቸው
0: ሰላም ነን፣ እናመሰግናለን። እንግዲህ እርስዎ የሃይማኖታዊ መጽሐፍ እንዳዘጋጁ ልከውልናል። እንዴት ነው ሂደቱ? ምን ነበረ? እስኪ ያስረዱን።
1: እንግዲህ ያው በቅድሚያ ያው መድረኩን ስለሰጣችሁኝ ያው ከፍ ያለ ምስጋና አቀርባለሁ ለአንተ፣ ለአቶ ይሻያው፣ ለወይዘሮ ጥነሽ ሬዲዮ ሰራተኞች በሙሉ፣ ለምታገለግሉ በሙሉ ምስጋናን አቀርባለሁ። እዚህ እንደሚከተለው ያው ታች አምና እንግዲህ አመት ተኩል ይሆናል የምስራች ብዬ እናንተ ጋር ቃለው ንግግር አድርጌ ነበር። ምክንያቱም ምንድነው ለብዙ አመት የቆየ መጽሐፍ 113 አመት ነው ላይ ተጽፎ የቆየ መጽሐፍ ከዩኒቨርሲቲ ተላቪቭ የሚታይ የአባ ቄስ ሎይ ዜኑ ነፍሳቸውን ይማር መጽሐፍ ስላገኘው የምስራች ያው ተባብለን ተነጋግረን መጽሐፉም ያው ወደ እኔ እንዲገባ ወደ ቤተሰብ እንዲመለስ ያው ብዙ ትግል፣ ብዙ ጥረት በውጣ ወረድ በጠበቃም እንዲሁም ከውዷ እህታችን ከወይዘሮ ፍኔና ተምኖች ተጋር በመሆን መጽሐፉ ወደ ቤተሰብ እንዲመለስ ለማድረግ አድርገናል። መጽሐፉም ታሪኩን ብዙ ነው። በጣም የሚገርም ነገር መጽሐፉ ገና ህዝረ ቤተ እስራኤል ኢትዮጵያ የሚገኙት ይሁዳውያን ወደዚች ሀገር የመጡ ገና ሳይባል ሳይታሰር መጽሐፉ ዶክተር ያዕቆብ ፋይትሎቪች መምህር ያዕቆብ የሚባል ሰውዬ ብዙም ጊዜም ኢትዮጵያን እየመጣም እየተመላለሰ እየጎበኘም ተማሪዎችን የወሰደ ያሰለጠነ እንደገና ወደ ኢትዮጵያ የተመለሱ ህዝቡን ሲያስተምሩ ብዙም ታሪክም ተጽፏል። ለነገር ግን እዚያው መሀል ዶክተር ያዕቆብ ፋይትሎቪች ብዙ ካህናቶች ጋር በመገናኘት ታላቁ ቅዱስ አባ ባሩክ የተባለው ትልቁ መናኝም ጋር በመገናኘት እንዲሁም በተለያዩ ካህናቶችና መለኳኩሶች ጋር በመገናኘት ሲመላለስ ከ1910 ዓመተ ምህረት ኢትዮጵያን በጎበኘ ጊዜ አርማጭሆ አጠገብ ላይ ጎጡን ባለየው አርማጭሆ ላይ ጽሁፍ በጽሁፍ አለ በእሳቸው መምህር ያዕቆብ እንደጻፈው እዚያው ሚታችን ያው አባ ሎይ ተገናኝቷቸዋል። የዛን ጊዜ ለመምህር ያዕቆብ ህብረተሰቡ፣ ህዝቡ እዚያው ነበሩ በሙሉ ያላቸውን ንብረት በሙሉ ሰውየው ኢየሩሳሌም የመጣ ሰው ሲባል አንዱ ልብስ ይሰጠው፣ አንዱ ጭራ ይሰጠዋል፣ አንዱ መጽሐፍ ይሰጠዋል። ከዚያው መሀል የኔው ሜታ ይችን መጽሐፍ ንሳ አደራ ኢየሩሳሌም ከመጣ ኢየሩሳሌም እንድትገባል ብሎ መጽሐፈ ገድለ አብርሃም፣ ገድለ ይስሐቅ፣ ገድለ ያዕቆብ ይባል እዚሁም ተጨማሪ ሌሎች መጽሐፍቶች ገጥመዋል። ግን ዋኖች የተባሉ እነሱ ናቸው። መጽሐፉ የዛሬ 113 ዓመት እስራኤል ሀገር ገብቶ ከብዙም ጊዜ መቆየ በኋላ መምህር ያዕቆብ ፋይትሎቪች ከሞቱ በኋላ እቃቸውን አጓዛቸውን ለኢሪያት ቴላቪቭ ያው አስረከቡ። ኢሪያት ቴላቪቭ እነዚያን መዓት መጽሐፍ በብራና የተጻፉ በግዕዝ ቋንቋ፣ በአማርኛ በተለያዩ ሁኔታዎች የተጻፉ መጽሐፍቶች በሙሉ ወስደው ያው ያንን ዝም ብለው አሉት ሳይጠቀሙበት ዝም ብሎ ከሆነ ቦታ ተዘግቶ ሲቆይ ዩኒቨርሲቲ ቴላቪቭ ተረከበችው። ዩኒቨርሲቲ ቴላቪቭ ደግሞ ያው ቦታውም ከስፍሪያቸው ለየት ያለ ቦታ አለ። እዚያ ተዘግቶ ሲኖር ብዙ ጊዜ ሲኖር እዚያም በኋላ የመጽሐፉ አርዕስት ያው ጠለቅ ብለው መርምረው ሲያውቁት እዚያም በኋላ እነዚህ መጽሐፍቶች በጣም ማክበር ጀመሩ እና እኔ ሌላ ፕሮጀክት ስጀምር ይህን መጽሐፍ እንዳጋጣሚ አገኘዋለሁ። ከዚያ ላይ ምን ተጽፎ ሲላየው ሎይ የሚባል እንግዲህ ሎይ ያው የኔ ሜታ ብቻ ሳይሆን ሌላ ሰው ሊሆን ይችላል፣ ወይም ካህን ወይም ሽማግሌ ወይም ትልቅ ሰው ሊሆን ይችላል። ግን ያንን መጽሐፍ ስከታተስ መጣን መጨረሻ ላይ ሚታዬ አባ ቄስ ሎይ ተመጽሐፉ በመጨረሻ እንደጻፈው ዘመጻፍ ዘለዊ ዛጻፎ በነዋዩ እብሮ ዜኖ ወእሞ አለምነሽ ወሽን ወብእሲቱ እያሱ ደሴ እውሆ ዘውዴ እህቱ በየነች ዛጻፎ በነዋዩ ዘሰበቆ ወዘፋቆ ዋጋ ዘለይኩን በስልጣነ ሙሴ ወላወን ወመልከ ጽቤ ካህን አቢ ዘላለም የሚባል ጽሑፍ ካየው በኋላ የሚታይ መጽሐፍ እንደሆነ አረጋገጥኩት። ያው መጽሐፉ እኔ ለው የሚባል ሰውዬ ጻፍኩት። በገንዘቤም በሀብቴም ስላጻፍኩትን አባቴ ዜሮ እናቴ አለምነሽ ውሽን ሚስቴ እያሱ ደስ የምትባል ወንድሜ ዘውዴ እህቴ በየነች ስትሆን ይህን መጽሐፍ የሰረቀ ወይም የፋቀ ሰው በእግዚአብሔር ዘንድ በሙሴ በአሮን ገዝቻለሁ ብሎ ያንን መጽሐፍ አትሞ እስራኤል አገር ገባ። እኔ በጣም ተገረምኩና መጽሐፉ ግን በተረከብኩት ቀን ትልቅ ደስታ ትልቅ ድግስ ተደግሶ ናሲ ኡኒቨርሲታት ቴላቪቭ ፕሬዚደንት ዋናው ፕሮፌሰር አሪኤል ፖላት የእሱም ምክትሎች ዶክተሮች
0: የሰፍራይም ካለን ጊዜ አንጻር በፊት የነበረው ብዙ ነገር ነበረ ተነጋግረንበታል። አሁን እንደ አዲስ ያንን ነው በደንብ አዘጋጅተው
1: ያንን መጽሐፍ ስቀበል ስረከብ ያው መጽሐፉ እግጥ ያው በሚታየው ጽፎ አስጥፎ ቢሰደው ይህ ለማህበረሰብ ለዝበሳ ነው እንጂ ለእኔ ለግሌ አይደለም። ይህን መጽሐፍ ግን በጥሩ ሁኔታ እንደገና አሳድሼ በአዲስ ወረቀት አሳትሜ ግዕዙን ከአማርኛው ጋር ከነተርጉሙ ስላወጣው ያው ይህን መጽሐፍ
0: እንዴት ነበር ሄዱ ሂደቱ? ከግዕዝ ወደ አማርኛ መምጣት ቀላል አይደለም።
1: ቀላል አይደለም። ይህ ለማሳተም ወጣት ፍኒኤል ጌታቸው የሚባል ተማሪ በጣም ምሁር የሆነ በእውቀት የረቀቀ ግዕዝን የለየ ልጅ ያው ሰውየው ውጭ ሀገር ነው የሚኖር ያው መጽሐፉን በፎቶ ልኬ ግዕዙን ንባቡ ትክክል ሆኖ እንዲወጣ አማርኛው ትክክል ሆኖ እንዲወጣ አጠናቄ ካጠናቀቁ በኋላ ያው እንደገና እዚህ ማሳተሚያ ቤት ወስጄ ያው ወረቀቱ በአዲስ ወረቀት እንዲወጣና ለማህበረ ህዝበ እስራኤል አገልግሎት እንዲሰጥ አስረክቻለሁ። ላለ
0: በጣም ጥሩ ነው። አሁን መጽሐፉን እንዴት ነው ማግኘት የሚቻል? ማንበብ ወይም ደግሞ መጠቀም የሚፈልጉ ሰዎች እንዴት ነው ሊያገኙ ይችላል?
1: መጽሐፉ መጠቀም ማግኘት የሚፈልጉ ሰዎች ያው በቅድሚያ ከኔ ነው የሚገኙ። ገና ሰሞኑ ነው የተቀበልኩት ማሳተሚያው ቤት። እንዲሁም የስልክ ቁጥሬን መጨረሻ ላይ መናገር እችላለሁ። በቅናሽ ዋጋ ያው 100 ብር ነው የሚሸጠው መጽሐፉም። ብዙም ጊዜም በዋትሳፕ ሰው ሲጠይቀኝ ያው እየተናገርኩ ነው። አሁን ግን ያው በዚህ በሬዲዮ እያስተላለፍኩ ነው እና ገድለ አብርሃም፣ ገድለ ይስሐቅ፣ ገድለ ያዕቆብ የሚባለው መጽሐፍ ትልቅ የቤተ እስራኤል መጽሐፍ ነው። የክቡራን አባቶች አብርሃም፣ ይስሐቅ፣ ያዕቆብ የዕለተ ሞታቸው የሞቱበት ዕለት የሚያሳውቅ ታሪክ የሚናገር ነው።
0: ባቻ ትርጉም ነው። አሁን እንደገለጹልን ከመቶ ዓመት በላይ ታሪክን የያዘ መጽሐፍ ነው እና ሲተረጎም አንዳንድ ጊዜ እንዳይዛባ በፊት የነበረውን በደንብ የተሰራ ነው።
1: በደንብ የተሰራ ትክክል ግዕዙን ከአማርኛው እንዳይለየ ከመጽሐፉ በአንድ ሆኖ የገኘሁት መጽሐፍ አንድ ሆኖ ከዚህ ጋር ትክክል እንዲሄድ አመት በበላይ ነው የወሰደብኝ። ይህን ለመስራቱ አመት በበላይ ተለያዩም አዋቆች ግዕዝ የሚያውቁ እንደመውሰድ ማሳየት በማስነበብ አሁን ግን ትክክል በግዕዝና በአማርኛ ግዕዙ የአማርኛው ትርጉም ትክክል አንድ ሆኖ እንደሚወጣ ያው ከዚህ ላይ ቃል እገባለሁ ለማለት እችላለሁ። መጽሐፉ ደንበኛ ነው። ስለ አባቶቻችን ታሪክ የሚናገር ቢገርምህ በጣም ያስደንቀው የሚገርመው ምንድን ነው? የእኛ መጽሐፍቶች የቤተ እስራኤል መጽሐፍቶች እስራኤል ሀገር ከዛሬ 150 ዓመት ከዛሬ 100 ዓመት በበላይ ከዛሬ 300-200 ዓመት ገብተዋል። እኛ ባናውቅ ነው እንጂ ገብተዋል። ገድለ ሙሴ፣ ገድለ አሮን፣ ትእዛዘ ሰንበት፣ ገድለ አብርሃም፣ ይስሐቅ፣ ያዕቆብ የተለያዩ መጽሐፍ ኩፋሌ፣ መጽሐፍ ሄኖክ እንዲያውም መጽሐፍ ሄኖክ በቅድሚያ የተገኘ ከኢትዮጵያ በግዕዝ ቋንቋ ብቻ ነው። ኋላ ነው በግዕዝ ቋንቋ በአውሮፓ ተወስዶ ወደ ሌላ ቋንቋ የተለወጠን። እንዲሁም ቢገረም ቢሆን ደግሞ እስካሁን ድረስ እነዚህ መጽሐፍቶችን በዕብራይስጥ አልኖሩም፣ አልተገኙም። ግን በአራ ሰባት ዓመት ተመረጥ እስራኤል አገር ስትቋቋም ይሁዳ ምድረ በዳ ኢየሩሳሌም አካባቢ በዋሻ ውስጥ ሚናወት ኩምራን የሚባለው ቦታ ብዙ መጽሐፍቶች በዕብራይስጥ የተጻፉ ተገኝተው እነዚያ መጽሐፍቶች ትክክል በግዕዝ ቋንቋ እንደተጻፉ አይነቶች መጽሐፍ መሆናቸው አንዱ ነው የተገኙ ጽሑፎች ናቸው። እና ታሪካችን የኛ ታሪክ የዛሬ 30 ዓመት ወይም 40 ዓመት ወይም 60 ዓመት ብቻ ሳይሆን ብዙ ወደኋላችን የሚሄድ ታሪክ ነው ያለን።
0: ጥሩ ነው። እንግዲህ ያው መጽሐፉን ማግኘት የሚፈልጉ ገልጿል በገለጹት መንገድ ማግኘት ይችላሉ። ከኛ ጋር ለነበሩት ቆይታ እናመሰግናለን።
1: አመሰግናለሁ። እና ዋናው ነገር ይሄን የገስታይና የነቃቃይን ለማውጣትም ያለፉትን አባቶቻችን ካላከበርናቸው ያለፉትን ባለታሪኮችን ያው ዝናቸውና ታሪካቸው ካልተናገርነ ለወደፊቱ ከኛ በኋላ የሚተካው ትውልድ እኛ እንደማያወሳ እስከሆነ ድረስ ያው ለሞቱትን አባቶቻችን ኢትዮጵያ መሬት ላይ ታላላቆች ካህናቶች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ወገኖቻችን ለዚች ሀገር ያልበቁ በሙሉ ነፍሳቸውን ይማርልን።
0: አሜን። እናመሰግናለን ቄስ ኤፍራይም ሎይ። ሌላ ጊዜም ቃለ ምልልስ እናደርጋለን። መልካም ምሽት።
1: መልካም
0: ሽብ። የተከበራችሁ አድማጮቻችን በሃይማኖት ካሳው ዙሪያ የጠቅላላ ደህንነት ጥበቃ ወይም የሻባክ ድርጅት እንግዲህ በፍለጋው ጣልቃ መግባቱን ገልጸን ነበረ። በተለይ ቤተሰቦቿ ከፕሬዝዳንት ሄርዞግ ጋር በተገናኙበት ጊዜ ገልጸውላቸው ነበር። አሁን የሻባክ ድርጅት ራሱ አዎ ጣልቃ ገብቼ በፍለጋው ተሰማርቻለሁ ብሎ አረጋግጧል። እንግዲህ ቤተሰቦችን ለማናገር ፈልገን ነበር። ቤተሰቦች መንገድ ላይ ስለሆኑ ጉዞ ላይ ስለሆኑ ወደ ቤታቸው እየተመደሱ ስለሆነ አንቻልንም። በተረፈ እንግዲህ በቀጣይ ቀናት እናናግራቸዋለን። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በፕሮግራማችን ለተሳተፉት አቶ ሽሎሞ ቄስ ኤፍራይም እናመሰግናለን። ለቴክኒክ ባለሙያችን ዮኒ ካህታ እናመሰግናለን። ነገ ጧት 6 ሰዓት ላይ እንጠብቃቸዋለን። በያላችሁበት መልካም ሌሊት እንመኛለን። በደህና ደሩ።